0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመራል።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። የለተረቡ የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆን እንመኛለን። ዛሬ ለቱ እንደ እብራያን ዘመን አቆጣጠር ዮም ረቬ ካፍ በኤሉል ታፍሽን ፔቫቭ ሲሆን እንደ አውሮፓያን ዘመን አቆጣጠር ሴፕቴምበር 2 ቀን 2016 ዓመተ ምህረት ነው። እንደ ኢትዮጵያን ዘመን አቆጣጠር ደግሞ ነሐሴ 27 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ሮኒን ዳህን ሲሆን የስቱዲዮ ተረኛ አስተናጋጅ ሰጠኝ ዘመነ። የተከበራችሁ አድማጮቻችን በቅድሚያ ሰዓቱን ዜና እናቀርብና የጋዜጦችም ዶክተር ዘገባና ቃለ ምልልሶችን እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱን ዜና በቅድሚያ ማርስተ ዜና። ከሊባኖስ ወደ ሰሜን እስራኤል በተተኮሰ ድሮን ምክንያት ንጋቱ ላይ ያደጋ ጊዜ ማስጠንቀቂያ ደወል ተሰምቶ ነበር ተባለ። የእስራኤል ባህር ኃይል ስድስተኛውን ሰርኳጅ መርከብ ለመረከብ እየተዘጋጀ ነው ተባለ። በጠቅላይ ሚኒስትር ናታንያው ባለቤት ወይዘሮ ሳራ ናታንያው እና የዲሞክራቶች ፓርቲ ሊቀመንበር የአር ጎላን መካከል የተፈጠረው አለመግባባት እንደቀጠለ ነው። የአሜሪካ ማዕከላዊ እዝ በኢራን አብዮታዊ ዘብ ይዞታዎች ላይ ትላንት ጥቃት መፈጸሙን አረጋገጠ የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። ከሊባኖስ ወደ ሰሜን እስራኤል በተተኮሰ ድሮን ምክንያት ንጋቱ ላይ ያደጋ ጊዜ ማስጠንቀቂያ ደወል ተሰምቶ ነበር ተባለ። በሰሜን እስራኤል ክፋር ዩቫል፣ ጎሽሪም፣ ዳፍናና ማያን ባሩክ በተባሉት ቦታዎች ነው የተኩስ ማስጠንቀቂያ ደወል የተሰማው። እስራኤል መከላከያ ሰራዊት ያለ ሰው ወደሚበረው መሳሪያ የአየር መቃወሚያ መተኮሱን ገልጾ ሁኔታውን እያጣራን ነው ብሏል። ይህ በእንዲህ እንዳለ የእስራኤል መከላከያ ሰራዊት ትላንት ምሽት በደቡብ ሊባኖስ ጥቃት ፈጽሞ እንደነበር የአካባቢው የወሬ ምንጮች ዘግበዋል። የእስራኤል መከላከያ ሰራዊትና የጠቅላላ ደህንነት ጥበቃው ሻባክ የሐማስን የውስጥ ጉዳይ ደህንነት ኃላፊ ትላንት ባዛ በቁጥጥር ስር መዋላቸውን ጠቅላይ ሚኒስትር ቢንያሚን ናታንያው አደነቁ። ናታንያው የሁለቱን ደህንነት ጥበቃ አካላት ተግባር ካደነቁ በኋላ ዘመቻው በቁጥጥር ስር የዋለው የሐማስ ከፍተኛ አመራር የተጠለፉ ዜጎችን ከቦታ ቦታ በማዘዋወርና በመመደብ ኃላፊነት አለበት፣ እንዲሁም የሐማስ ከፍተኛ አመራሮችን ሸሽጓል፣ ሽብርተኛው ሐማስ ራሱን መልሶ ለማጠናከር በሚያደርገው ሂደትም ኃላፊነት አለበት ብሏል ጠቅላይ ሚኒስትር ናታንያው። እስራኤል የሐማስ ድርጅትን አመራሮች ተከታትላ መያዟንና በጥቅምት 7ቱ የሽብር ጥቃት የተካፈሉ ሽብርተኞች ላይ እርምጃ መውሰዷን አጠናክራ ትቀጥላለች ብለዋል ጠቅላይ ሚኒስትር ቢንያሚን ናታንያው። በጠቅላይ ሚኒስትር ቢንያሚን ናታንያው ባለቤት ወይዘሮ ሳራ ናታንያውና የዲሞክራቶች ፓርቲ ሊቀመንበር የአር ጎላን መካከል የተፈጠረው አለመግባባት እንደቀጠለ ነው። ሳራ ናታንያው ከ14ኛው ቴሌቪዥን ጣቢያ ጋር ከትላንት ወዲያ ባካሄዱት ቃለ ምልልስ የአር ጎላን የጥቅምት 7ቱን የሽብር ጥቃት አስቀድመው ያውቁ ነበር በማለት ተናግረዋል መባሉ በሁለቱ አካላት መካከል አለመግባባትን ፈጥሯል። የአር ጎላን ሳራ ናታንያው ይቅርታ እንዲጠይቁ ካልሆነ ግን ለሽብር ጥቃቱ ተሳታፊ ስላደረጉኝ 2.5 ሚሊዮን ሸቀል ካሳ እንዲከፍሉ ክስ መሰርታለሁ ብለው ነበር። ሳራ ናታንያው የአር ጎላንን ጥያቄ ውድቅ አድርገውታል። ወይዘሮ ሳራ በጠበቃቸው አማካይነት በሰጡት ምላሽ ሳራ ናታንያው በአር ጎላን ላይ የሴራ ሐሳቦችን እንዳሰራጩ የሚነገረው አባባል የተሳሳተና የተዛባ ነው። ስለ ሳራ በተጻፉት የሐሰት ወሬዎች ዙሪያ በ24 ሰዓታት ውስጥ የአር ጎላን ይቅርታ ካልጠየቁ ከሶስት ዓመታት በፊት በቴል አቪቭ ከተማ ኪካር አመዲና በተባለው አካባቢ ወይዘሮ ሳራ የውበት መጠበቂያ ሳሎን ውስጥ በነበሩበት ጊዜ ከበባ ውስጥ እንዲሆኑ ስለተደረገበት የአር ጎላንን ካልተጸጸቱና ይቅርታ ካልጠየቁ በጎላን ላይ 1 ሚሊዮን ሸቀል ክስ እንደሚያቀርቡ የካሳ እንዲከፍሉ ክስ እንደሚያቀርቡ አስፈራርተዋል። እንዲሁም የ100,000 ሸቀል የካሳ ገንዘብ ወይዘሮ ሳራ አባት ስም በሚጠራው ወታደራዊ መሰናዶ ትምህርት ቤት እንዲከፈል ጠይቃለሁ ብሏል። በሳራ ናታንያውና የአር ጎላን መካከል ያለው የይቅርታ ጠይቁ መባባል ሁኔታ ብዙ መነጋገሪያ እንደሆነ ነው። የእስራኤል ብሔራዊ ባንክ ብድር ለሚወስዱ ዜጎች የሚከፈለውን የወለድ መጠን በ0.25 ከመቶ እንዲቀንስ ትላንት ወሰነ። ባንክ እስራኤል የወለድ መጠኑን ሲቀንስ ይህ ለተከታታይ ጊዜ ሶስተኛ ጊዜ ነው። ወለዱ ከወረደ በኋላ ዜጎች ከባንኮች የሚወስዱት የወለድ መጠን የሚመለሱት የወለድ መጠን 3.15 ከመቶ ይሆናል። የእስራኤል ባንክ የገንዘብ ጉዳይ ኮሚቴ ባለፉት ወራት የዋጋ ግሽበት መስተካከል ከጀመረ በኋላ የወለድ መጠኑን ለመቀነስ መወሰኑን ገልጿል። የእስራኤል ብሔራዊ ባንክ የወለዱን መጠን መቀነሱን የገንዘብ ሚኒስትር በጻለስ ሞትሪች አድንቀዋል። ለወደፊትም በዚሁ መቀጠል ይገባል፣ መቀነስ አለበት ብለዋል። የእስራኤል ባህር ኃይል 6ኛዋን ሰርጓጅ መርከብ ለመረከብ እየተዘጋጀ ነው ተባለ። መርከቧ አሂድ አራጎን የምትባል ሲሆን ከጀርመን ተነስታ ወደ እስራኤል እየመጣች ነው። ይህች ዘመናዊት ባህር ሰርጓጅ መርከብ በጣም ዘመናዊት ከሚባሉትና የተሻሻሉ መካከል አንዷ ነች። የእስራኤል መከላከያ ሚኒስትር ጽህፈት ቤት ከገዛቸው ዶልፊን ኤአይፒ ከሚባሉት መርከቦች መካከል ሶስተኛዋ ናት ተብሏል። የእስራኤል መከላከያ ሰራዊት እንደገለጸው አዲሷ ሰርጓጅ መርከብ በጣም ዘመናዊ ቴክኖሎጂ የተጠመደባት ናት። ለቀጣይ ዓመታትም የእስራኤልን ባህር ኃይል የምታገለግል ይሆናል ተብሏል። ሰርጓጅ መርከቧ ወደ ሃይፋ ባህር ክልል ስትገባ መንግስታዊ አቀባበል ይደረግላታል ተብሏል። የአሜሪካ ማዕከላዊ እዝ በኢራን አብዮታዊ ዘብ ይዞታዎች ላይ ትላንት ጥቃት መፈጸሙን አስታወቀ። የአሜሪካ ጦር በኢራን ይዞታዎች ላይ ትላንት ጥቃት የፈጸመው የኢራን አብዮታዊ ዘብ በሆርሙዝ የባህር ወሽመጥ አካባቢና የአሜሪካ ወታደሮች በሰፈሩበት አካባቢ መርከቦችን ለማጥቃት በመሞከሩና ፈንጅ ለማጥመድ ሙከራ በማድረጉ መሆኑን የአሜሪካ ማዕከላዊ እዝ ገልጿል። የኢራን ባንደራባስ የተባለችው ወደብ ከተማ አካባቢ ፍንዳታዎች ተከስተው ነበር ተብሏል። የኢራን ጦር ባጸፋው በአካባቢው ሀገራት በሚገኙ የአሜሪካ ጦር ሰፈሮች ላይ ጥቃት መፈጸሙን አስታውቋል። በተለይ በኢራቅ፣ ዮርዳኖስ፣ በኩዌትና በመሳሰሉት ሀገራት ጥቃት መፈጸሙን ገልጿል። ፕሬዚዳንት ትራምፕም የአሜሪካ ጦር እርምጃ መውሰዱን አረጋግጧል። ኢራን በሆርሙዝ የባህር ወሽመጥ አካባቢ ቦምቦችን ለማጥመድ ስትሞክር ጥቃት ፈጽመናል፣ ጠንካራ ጥቃታችንም በኢራን እያስፋፋን እንመጣለን ብለዋል ፕሬዚዳንት ትራምፕ። ይህ በእንዲህ እንዳለ በእስራኤል የአሜሪካ ኤምባሲ ጽህፈት ቤት ለሀገሪቱ ዜጎች ማሳሰቢያ አውጥቷል። በመካከለኛው ምስራቅ ባለው ውጥረት ምክንያትና ያልተጠበቀ ግጭት ቢፈጠር የአሜሪካ ዜጎች ነገሮችን በንቃት እንዲከታተሉና የበረራዎች መሰረዝና መስተጓጎል ሊኖር ስለሚችል ሁኔታዎችን በንቃት እንዲከታተሉ አሳስቧል። በመጨረሻም የአየር ንብረት ትንበያ፣ በዛሬው ዕለት አየሩ ሙቀታማ ይሆናል ብለዋል የአየር ንብረት ትንበያ ባለሙያዎች። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 32፣ በቴላቪቭና አካባቢዋ 31፣ በሃይፋና አካባቢዋ 31፣ በኤርሸባና አካባቢዋ 34፣ በኤላትና አካባቢዋ 39 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና እዚህ ላይ አበቃ።

የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ለአንባቢያን ካቀረባቸው በርካታ ዘገባዎች መካከል ዋና ዋና ናቸው ያልናቸውን ርዕሰ ጉዳዮች ባጭሩ እናቀርባለን። የኢትዮ ተህሮኖትና ማሪብ ጋዜጦች ዛሬ በፊት ገጻቸው ትልቅ ትኩረት ከሰጡባቸው ዘገባዎች መካከል በእስራኤል የገጠመው የውሃ ችግር፣ የአሜሪካና የኢራንን የተኩስ ልውውጥና ለብሔራዊ የክኔሴት ምርጫ ፓርቲዎች እያካሄዱ ያለውን ቅድመ ዝግጅት ነው። በእስራኤል ያሉ 6 የውቅያኖስን ውሃ ከጨው የሚያጣሩ መሳሪያዎች መካከል 5 ባጋጠማቸው ችግርና በውስጣቸው ቅጠል መሰል ነገሮች በመገኘታቸው የውሃ ብክነት አጋጥሟል ብለዋል ጋዜጦች። የጨው ውሃን በሚያጣሩ ተቋማት ችግር ቢያጋጥምም በንጹህ ውሃ አቅርቦት ብዙም ችግር ይከሰታል ተብሎ አይጠበቅም። ይሁን እንጂ በደቡብ እስራኤል ለገበሬዎች ማሳ የውሃ አቅርቦት ችግር አለ። እስራኤል የውሃ ሀብት ባለስልጣን ችግሩን ለመፍታት ጥረት እያደረገ ነው። ችግሩ ካጋጠማቸው የጨው ውሃ የሚያጣሩ ተቋማት መካከል ወደ 3 ውሃ በመላክ የውሃ አቅርቦቱ በተለመደው አማካይነት እንዲፈስ ለማድረግ እየጣሩ ነው ብለዋል የኢትዮ ተህሮኖትና ማሪብ ጋዜጦች። በጨውሃ ማጣሪያዎች የገጠመውን ችግር በደንብ ለማወቅ የዘርፉ ባለሙያዎች ጠበብቶች ጥናትና ምርምር እያደረጉ ቢሆንም ለእስራኤል ንጹህ የመጠጥ ውሃ በአብዛኛው የሚቀርበው ከኪኔሬት ሐይቅ በመሆኑ ለዜጎች ውሃ አቅርቦቱ ይቋረጣል የሚል ብዙም ስጋት የለም ተብሎ ይጠበቃል። በሌላ በኩል በጨውሃ ማጣሪያዎች ላይ የገጠመውን ችግር ለመፍታት ርብርቡ እንደቀጠለ ነው ተብሏል። ሌላው የኢትዮ ተህሮኖትም ሆነ ማሪብ ጋዜጦች የዘገቡት በጠቅላይ ሚኒስትር ናታኒዮ ባለቤት ሳራ ናታኒዮ እና በዲሞክራቶች ፓርቲ ሊቀመንበር ያኢር ጎላን መካከል የተፈጠረውን አለመግባባት ነው። ወይዘሮ ሳራ በ14ኛው ቴሌቪዥን ጣቢያ ቃለ ምልልስ ሲያደርጉ ያኢር ጎላን ስለ ጥቅምት 7ቱ የሽብር ጥቃት አስቀድመው ያውቁ ነበር፣ ግን ባለቤታቸው ጠቅላይ ሚኒስትር ናታኒዮ አልተነገራቸውም የሚል ንግግር ወይም ቃለ ምልልስ አድርገዋል ተብሎ በሳራ ላይ የኢር ጎላን ቅሬታ ማሰማታቸውና በሁለቱ አካላት መካከል አለመግባባቱ ሰፍቶ ሳራ ናታኒዮ ይቅርታ ካልጠየቁ የኢር ጎላንን ክስ የሚመሰርቱ መሆኑና 2.5 ሚሊዮን ሸቀል ካሳ እንደሚጠይቁ ቢያስፈራሩም ወይዘሮ ሳራ ይቅርታ አልጠየቅም እንዲያውም እኔም የኢር ጎላንን ከሳለሁ በማለት ምላሻቸውን ሰጥተዋል። ይህ የሁለቱ አካላት አለመግባባትም በጋዜጦች ከቀረቡ ርዕሰ ጉዳዮች መካከል አንዱ ነው። የማሪብ ጋዜጣ እስራኤልን የፓርቲዎች የምርጫ ዝግጅት በተመለከተ ዘገባ አቅርቧል። የጽዮኒት አዳቲት ፓርቲ ሊቀመንበር በጻል ስሞትሪችና ዝሁት የተሰኘው ፓርቲ ሊቀመንበር ሞሸ ፌግሊን በጥምረት በመጪው የክነሴት ወይም የፓርላማ ምርጫ የሚወዳደሩ መሆኑን ትላንት ምሽት በይፋ አስታውቋል። በሁለቱ ፓርቲዎች ስምምነት መሰረት የመጀመሪያውን ቦታ በጻለል ስሞትሪች ይዛሉ፣ ሁለተኛውን ቦታ ሞሼ ፌግሊን፣ እንዲሁም ለፌግሊን ሰዎች 8, 10 እና 11 ቦታ ይቀበላሉ ተብሏል። ምንም እንኳ የሁለቱ ፓርቲዎች ጥብረት ይህን ያክል የክኔሴት መቀመጫዎችን ያስገኛል የሚል ግምት ባይኖርም በሁለቱ አካላት መካከል ስምምነት በተደረሰበት ጉዳይ ነው የሚል ዘገባዎች በጋዜጦች ቀርቧል። ይህ በእንዲህ እንዳለ በሊኩድ ፓርቲ ሊቀመንበር ቢንያሚን ናታኒዮ እና በፓርቲው አባል ታሊ ጎትሊብ መካከል ያለው አለመግባባት እየሰፋ ሄዷል። በፕራይመሪዝ ምርጫው እኔ እንዳልመረጥ ብዙ ጥረት ተደርጓል በሚል ታሊ ብዙ ቅሬታ ሲያሰሙ ነበር። ይህ ጉዳይ ወደ መለያየት እያደረሰ እንደሆነ ይነገራል። ከዚያም ባሻገር ታሊ ጎትሊብ ክስ ይመሰረትባቸዋል ተብሎ ይጠበቃል። በዚህ ምክንያትም ከሊኩድ ፓርቲ ሳይወጡ አይቀርም ተብሏል። የኦጽማ ዩዲት ፓርቲ ታሊን ለመቀበል ዝግጁ ነኝ ብሏል። ጎትሊብ በበኩላቸው ወደ ሌላ ፓርቲ ለማለፍ ሁኔታውን እያጤንኩበት ነው የሚል ምላሽ መስጠታቸውን የማሪቭ ጋዜጣ ዘግቧል። ወደ ሀሬጽ ጋዜጣ ስናልፍ የእስራኤል መከላከያ ሰራዊት ከጠቅላላ ደህንነት ጥበቃው ሻባክ ጋር በመተባበር የሐማስን ከፍተኛ ባለስልጣን ባዛ በቁጥጥር ስር መዋላቸውን ዘግቧል። የእስራኤል ደህንነት ጥበቃ ባለስልጣናት የሐማስን የውስጥ ደህንነት ጉዳይ ኃላፊን ትላንት በአንድ ህንፃ ውስጥ በቁጥጥር ስር ሲያውሉ የፍልስጤም ሚሊሻዎችም ተባብረው ነበር ብሏል ጋዜጣው። ይህ በሽብር ጥቃት የሚፈለገው የሐማስ ድርጅት ከፍተኛ አመራር በቁጥጥር ስር መዋሉ የእስራኤል መረጃ ድርጅትን ጉልህ እንቅስቃሴ የሚያሳይና ያለ ትራምፕ ጣልቃ ገብነት የተከናወነ በመሆኑ ውጤቱ ለእስራኤል ትልቅ ድል ነው ብሏል የሐሬጽ ጋዜጣ።
ሌላው እስራኤል ክነሴት ምርጫ የተቃረበ ባለበት ወቅት መንግስት በይሁዳና ሰማርያ ቀበሎች የሚገኝ የሰነ ምድር ጥናትና ምርምር ቦታ ወይም አርኪኦሎጂን በእስራኤል ቁጥጥር ስር ለማዋል ጥረት እየተደረገ ነበር። ይሁን እንጂ ሂደቱ በጠቅላይ ሚኒስትር ናታንያሁ ውሳኔ ቆሟል። ናታንያሁ ይህን እርምጃ ወሰዱበትም ከቫያ ሮክ በሚባለው ይሁዳና ሰማርያ ወይም ዌስት ባንክ እየተባለ በሚጠራው አካባቢ ቦታው በእስራኤል እንዲያዝ መደረጉ በዓለም አቀፍ ደረጃ በእስራኤል ላይ ብዙ ወቀሳ አመጣል በሚል ስጋት መሆኑን የሃሬጽ ጋዜጣ ዘግቧል። ሌላው ትላንት የአዲሱ ዓመት የትምህርት ዘመን መጀመሩ ይታወቃል። ትምህርት ቤቶች መማር ማስተማሩን ሂደት ያለ ብዙ ችግር ቢጀምሩም በቴል አቪቭ ከተማ የሚገኙ ትምህርት ቤቶች የውጭ ሀገር ዜጋ ልጆችን በመቀበላቸው ምክንያት 2/3 የሚሆኑት የከፍተኛ ሁለተኛ ደረጃ ትምህርት ቤት ተማሪዎች ትላንት በትምህርት ገበታቸው አልተገኙም። አንዳንዶች ድርጊቱ ዘረኝነት የተሞላበት ነው ቢሉም የአንዳንድ ተማሪዎች ወላጆች ደግሞ የተማሪዎችን ትምህርት ቤት ያለመገኘት አድማ የሚስማሙበት መሆኑን ገልጸዋል። ሂደቱ በተማሪዎች ሂሳብ ላይ መከናወን የለበትም ማለታቸውን የሃሬጽ ጋዜጣ ዘግቧል። ሌላው ሁሉም ጋዜጦች ያቀረቡት በአሜሪካና ኢራን መካከል እንደገና ግጭቱ መከሰቱ ነው። አሜሪካ የኢራንን ይዞታዎች ስታጠቃ ኢራንም ለሊቱን የአካባቢውን ሀገራት በሚገኙ የአሜሪካ ጥቅሞች ላይ ጥቃት መፈጸሟን ገልጻለች አስታውቃለች። በዚህም የመካከለኛው ምስራቅ ውጥረት ዛሬ መፍትሄ አልባ እንደቀጠለ ነው። በተፈጥሮ ጋዝና ነዳጅ የታደለው የመካከለኛው ምስራቅ ከዓለም ክፍሎች ሁሉ ብዙ ፖለቲካዊና ምጣኔ ሀብታዊ ጠቀሜታ ያለው አካባቢ ነው። ይሁን እንጂ እንደ ድል ሆኖ ግጭቱ የማጣው ቀጠና ከሆነ ብዙ አስርት ዓመታትን አስቆጥሯል። እስራኤልና ፍልስጤማውያን ግጭት የመካከለኛው ምስራቅ ሰላም ሁሉ እንዳያድር ያደረገና ለምን ጎራ ያስከፈለ ጉዳይ ነው። በመካከለኛው ምስራቅ ያሉ ሀገራትም ሆኑ ራቅ ብለው ባለው የዓለም ክፍል የሚገኙ ሀገራት የፍልስጤማውያን ደጋፊዎች ነን በሚል ሰበብ እስራኤልን እያወገዙና እየኮነኑ በጠላትነት የሚሄዱበት መንገድ ለአካባቢው የደህንነት ችግር መባባስ ዋና ምክንያት ነው። የኢራን አብዮታዊ ዘብ ወደ ስልጣን ከመጣ በኋላ በተለይ ከ1980ዎቹ ዓመተ ምህረት ጀምሮ ግን የበለጠ እስራኤልን የመጥላቱ ድርጊት እየተባባሰና ጸረ እስራኤል ጸረ አሜሪካ እንቅስቃሴ የሚያደርጉት እንደ ሂዝበላና ሐማስ አይነት ድርጅቶችን ማገዛቸውን ቀጥለው ችግሩን የበለጠ አስፋፉት። ይባስ ብሎም የኢራን እስላማዊ አስተዳደር እስራኤልን የማጥፋት አጀንዳውን አንድ አድርጎ የባለስቲክ ሚሳይሎችንና የኒውክሌር ግንባታዎችን ከአራት አስርት ዓመታት በላይ ሰርቷል። ይህ የህልውና ስጋትን ለማስቀረት መጀመሪያ እስራኤል ብቻዋን ከዚያም ከአሜሪካ ጋር በመተባበር ከአንዴም ሁለት ጊዜ ጦርነት ቢከፍቱም ስጋቱን ሊቀርፍ አልቻለም። ኢራን ጅምላ ጨራሽ የጦር መሳሪያ ለመስራት የምታደርገው ጥረት ብቻ ሳይሆን ጽንፈኛነቷ እንደ እሷ አክራሪዎቿን ማገዟ የፈጠረውን ስጋት ለማስቀረት አሁንም ገና የሚቀር የቤት ስራ አለ። አሜሪካ የጀመረቻቸው ብዙ ያልተቋጩ የኢራን ጉዳዮች እንዲሁ በሂደር የሚተው አይደሉም። ሳይረፍድ በፍጥነት እርምጃ ሊወሰድባቸው ይገባል ተብሏል። አሜሪካና ኢራን ችግሩን በሰላማዊ መንገድ መፍታት ካልቻሉ ችግሩ የበለጠ የሚጎዳው እስራኤልን ነው የሚሉ ግምቶችም ጥናቶችም እንዲሁም ባለሙያዎች አስተያየታቸውን ይሰጣሉ። አሜሪካም ሆነች እስራኤል ኢራን በፍጹም የኒውክሌር ጦር መሳሪያ ባለቤት መሆን የለባትም በሚለው አቋማቸው እንደጸኑ ነው። ይሁን እንጂ ወታደራዊ እርምጃቸው ለጊዜው ገታ ማድረጋቸው መረጋጋትን የፈጠረ መስሎ ነበር። ነገር ግን እንደገና በአሜሪካና ኢራን መካከል ግጭቱ አገርሽቷል ተነስቷል። ትላንት አሜሪካ ስታጠቃ ኢራን ደግሞ ባጸፋው በአካባቢው በሚገኙ የአሜሪካ በአካባቢው ሀገራት በሚገኙ የአሜሪካ ጥቅሞች ላይ ጥቃት ፈጽማለች። ምናልባትም ይሄ ጉዳይ እየተባባሰ ሊሄድ የሚችልበት ሁኔታ እንዳለ በጋዜጦች ተገልጿል። የተከበራችሁ አድማጮቻችን የጋዜጦች አምድ ዝግጅት ይህን ይመስላል።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ወቅታዊ ዘገባ የምናቀርብበት ሰዓት ነው። ወቅታዊ ዘገባውን እንዲመለከተው የጋበዝነው በአሁኑ ወቅት በትምህርት ዘርፍ የሚሰራውን ቀድመው የክነሴት አባል አቶ ፈንታውን ስዩም ነው በስልክ መስመራችን ይገኛል። ጤና ይስጥልን፣ እንደምን አደርክ?
1: ሰላም፣ ጤና ይስጥልን። ሰጠ ለአንተም እንዲሁም ለአድማጮች
0: ጤና ይስጥልን። በጣም እናመሰግናለን።
1: ምንም ችግር የለም። እናንተ ምድሉን ስለሰጣችሁ እኛ አመሰግናለሁ። በመጀመሪያ ግን ላመሰግን የምወደው ያሰማኸው ሙዚቃ፣ በጣም የምወደው ሙዚቃ ነው። አመሰግናለሁ።
0: ጥሩ። እንግዲህ ሙዚቃ ደግሞ ያስፈልጋል። እንዲህ መተላለፊያ ስልክም እስከምንደውል አልፎ አልፎ እንደዚህ ፖለቲካውም ጦርነቱም ብቻ ማውራቱ ተገቢ አይደለምና አልፎ አልፎ ያስፈልጋል።
1: አስፈላጊ ነው በጣም።
0: ጥሩ፣ እናመሰግናለን። እንግዲህ እንኳን ለአዲሱ የትምህርት ዘመን በሰላም አደረሳችሁ እንላለን። እንዴት ነው የእናንተ አዳሪ ትምህርት ቤት ትላንት የነበረው የመማር ማስተማር ሂደት አጀማመር?
1: እንግዲህ ተማሪው በእግዚአብሔር ፍቃድ ወደ ትምህርት ቤቱ ተመልሷል። ወደ አዳሪ ትምህርት ቤቱ ማለት ነው። ያው አዲስ ትምህርት ሲጀመር ተማሪዎች ሁላችንም እናስታውሰው ከኮሮናውም ከጦርነቱም ያ ስጋት አለ፣ ጋፕ አለ። አሁን ጸሎታችንም ምኞታችንም ይሄ አሁን ትምህርቱ እንደተጀመረ በእግዚአብሔር ፍቃድ ይህ አመት በሰላም ልጆቻችን እንዲማሩ ምኞታችን ነው። ያ ነገር እንዲሟላ ደግሞ አስፈላጊ ነገሮችን ለማድረግ ወደኋላ አንልም።
0: አዎ፣ የዚህ አመት የትምህርት ዘመን የተጀመረው ብዙም እንግዲህ በተለይ የመምህራን ማህበር ከትምህርት ሚኒስትር ከገንዘብ ሚኒስትር ጋር የነበራቸውን ቅሬታ ብዙም አላሳዩም፣ ወይም ደግሞ ስራ ማቆም አድማ አናደርግም አላሉም። ያው በጥሩ ሁኔታ ነው የተጀመረ። እንደው በዚህ ቀጥል አመቱን በሙሉ ተማሪዎች እንዲማሩ፣ ያው በእስራኤል ብዙ ጊዜ በጦርነቱ ምክንያት ልጆች የሚማሩበት ጊዜ ይቀንሳልና እርሱን ተጽዕኖ ነበረው። ሰላማዊ የትምህርት ዘመን እንዲሆን ነው የምንመኝ።
1: አሜን።
0: ጥሩ፣ በጣም እናመሰግናለን። ሌላው እንግዲህ ከደህንነት ጋር በተያያዘ በሰሜን እስራኤል አንዳንድ ቦታዎች 3-4 በሚሆኑ ቦታዎች አዛካ ጮኋል ተብሏል እና ይህም ደግሞ ያለ ሰው የሚበር መሳሪያ ሳይተኮስ አይቀርም የሚል መከላከያ ሰራዊቱም እያጣራ ነው እና እንደ ሂዝበላ አሁንም አርፎ አይቀመጥም ማለት ይቻላል።
1: እንግዲህ ሂዝበላ አርፎ የማይቀመጥበት ምክንያት ቀስቃሹ ከሂዝበላ ብቻ ሳይሆን ከኢራን ነው። ትእዛዝ የሚሰጠው ከኢራኖች ነው። ከአሁን በፊትም በዚህ ጉዳይ ተወያይተንበታል፣ ተነጋግረንበታል። አሜሪካኖች ደግሞ አሁን በኢራን ባለፈው ከአንድ ቀን በፊት ከፍተኛ እርምጃ ወስደዋል። በኢራን ላይ ጥቃት አድርሰዋል።
0: ትላንት ምሽትም እንዲሁ
1: እና አሁን ኢራኖች ምንድን ነው ወደ ሂዝበላ ወደ እስራኤል ተኩሱ የሚሉበት ምክንያት ራሳቸው ወደ እስራኤል ቀጥታ መተኮስ ፍላጎቱ የላቸውም። ምክንያቱም ከእስራኤል ጋር ጦርነት ማንሳት አይፈልጉም አሁን ባሉበት ሁኔታ። ከዚህ በመቀጠል ደግሞ ሁልጊዜ አሜሪካኖች በኢራን ላይ እርምጃ ሲወስዱ ጥቃት በሚሰነዝሩ ጊዜ ኢራኖች ቅድሚያ ወደ አረብ ሀገሮች ነው የሚተኩሱት፣ ወደ ዮርዳኖስ፣ ወደ ሳውዲ አረቢያ፣ ወደዚያ የሚተኩሱበት ምክንያት አንዳንድ ጊዜ እንዲሁ ለአድማጮቻችን ግልጽ እንዲሆን ነው። እኛ መጠየቅ ያለብን ኢራኖች ጦርነቱ ከአሜሪካን ጋር ነው፣ ለምንድን ነው ወደ ዮርዳኖስ የሚተኩሱት? ለምንድን ነው ወደ ባህረን የሚተኩሱት? ወይም ወደ ኳታር የሚተኩሱበት ምክንያት ኢራኖች ወደ እነዚያ የሚተኩሱበት ምክንያት አረብ ሀገሮች ተደራጅተው በኢራን ላይ ጥቃት እንዳይደርስባቸው ጥቃት እንዳሰነዝርባቸው ኢራን ወደ አሜሪካን ዞሮ ድምጻቸውን አሰምተው እባካችሁን ጦርነቱን አቁሙ ከኢራን ጋር ብሎ በስጋት ተጽዕኖ እንዲፈጥሩ ነው እና ወደ እስራኤልም ቀጥታ እንዳይተኩሱ እስራኤልን ይፈራሉ። ስለዚህ በማን ነው የሚጠቀም? በሊባኖስ ይጠቀማል።
0: ያውን ሲፈሩ ምንድን ነው የሚባል እንደዛ አይነት ተረጠ
1: እና ወደ እኛ ቀጥታ የማይተኩሱት ለእኛ አዝነው ወይም እኛን ወደው ወይም ከእኛ ጋር ሰላም ፈልገው ሳይሆን ስለሚሰጉ ስለሚፈሩ ነው። አንደኛ መፈራት በመካከለኛ ምስራቅ ደግሞ የሰላም መሰረት ነው ብዬ ነው የማስበው እንደኔ አመለካከት። አንዳንድ ጊዜ ደግሞ ከአሁን በፊት የተወያየንበት የተነጋገርንበት ከጦርነቱ ጋር ተያይዞ የአሜሪካን ፕሬዚዳንት የአሜሪካን መንግስት የቆረጠ እርምጃ ጦርነት የማያነሳው እንደ ባለፈው በኢራን ላይ ብለን ለምን ጠይቀው? ሁላችንም ማስታወስ ያለብን ህዳር 3 ምርጫ አለ በአሜሪካ። ምርጫው የሚካሄደው ለፕሬዚዳንትነት አይደለም። ፕሬዚዳንት ከተመረጡ 2 ዓመታቸው ነው፣ ይቀጥላሉ። እስከ 5 ዓመት ነው ሁላችን የምናስታውሰው። ግን
0: ሴናትና የኮንግረስ ማሟያ ምርጫዎች አንዳንድ
1: የህዝብ ተወካዮች ምክር ቤት የሚመረጥበት ቀን ነው። እንግዲህ የህዝብ ተወካዮች ምክር ቤት በአሜሪካ 435 ናቸው፣ በእኛ 120 ናቸው፣ የፓርላማ አባሎች ማለት ነው። እና ያ ምርጫ ለአሜሪካኖች በተለይ ለፕሬዚዳንቱ ወሳኝ ምርጫ ነው። ምክንያቱም የሚወዳደሩት የህዝብ ተወካዮች የዲሞክራትም የሪፐብሊካን እና ምርጫው የፕሬዚዳንቱ ፓርቲ ካላሸነፈ ፕሬዚዳንትነቱ ብቻ መሆን ሳይሆን ውሳኔ መወሰን አይቻልም። ስለዚህ ምርጫው በጣም ለነሱ አስፈላጊ ነው። ስለዚህም ነው በጦርነቱ የማያተኩሩት። ምክንያቱም በአሜሪካ ላይ በተለይ የዲሞክራት ደጋፊዎች ይቃወማሉ ጦርነቱን። እና ለዚያ ነው በአንድ በኩልም የቆረጠ ጦርነት አያነሱም፣ በአንድ በኩልም እጃቸውን አጣጥፎም አይቀመጡም። እና ያው እስከዚያን ድረስ እንደዚህ እያለ ይቆያል ብዬ አስባለሁ። ከዚያም በኋላ ግን ኢራኖች የማያርፉ ከሆነ የሆነ ሰላም ድርድር ሆኖ አምነናን ብለው ከአሜሪካን ጋር የማይስማሙ ካልሆነ የቆረጠው ጦርነት ይነሳል ብዬ አስባለሁ። ጦርነት ሲባል ደግሞ በአፈሙዝ መዋጋት ብቻ ሳይሆን ዋና ጦርነት የተነሳው በኢራን ላይ ይሄ የምጣኔ ሀብት ጦርነት ነው፣ ወይም የኢኮኖሚ ጦርነት ነው። እና የምጣኔ ሀብት ከሌላት አንድ ሀገር ባጀት ከሌላት ከሌላ አገሮች ጋር የንግድ ለውጥ ማድረግ ካልቻለች ውስጧ እየመነመነ ነው የሚሄደው። ይህም መጨረሻ ደረጃው የሚደርሰው የእነሱን የሚያገለግሏቸው የደህንነት አባል እንኳ ወታደሮቻቸው እንኳ ደሞዝ ካልተከፈላቸው ወደ ድህነት ከመጣች አገሯ ውስጧ እራሳቸው ይወድቃሉ። ባለስልጣን ይወድቃል ማለት ነው፣ መንግስታቸው ይወድቃል ማለት ነው። ይሄ ደግሞ አንዱ አላማ ነው። ይሄ ደግሞ
0: ግን ይቻላል ወይ? አሁን ለምሳሌ እንግዲህ ከኢራን ጋር ሌሎች ሀገራትም ግንኙነት አላቸው። እንደ ቻይና፣ ሩሲያና የመሳሰሉት ሀገራት ግንኙነት ስላላቸው እንደው በኢኮኖሚ ብቻ ተጽዕኖ እናሳድርባቸዋለን እያሉ እንደው ሌላኛዋ ሰሜን ኮሪያ እንዳትሆን ኢራን ስጋት አለ የሚሉ አካላት አሉና እንደ አሜሪካ አካሄድ አሁን አዋጭ ነው?
1: እንግዲህ ምዕራብና ምስራቅን የሚያገናኘው በኢራን አድርጎ የሚተላለፈው በቀይ ባህር አድርጎ የሚጓጓዘው የንግድ መለዋወጫዎች የባህር ማለት ነው። ያን አሁን ሆርሙዝ ያን በአሜሪካኖች ቁጥጥር ስር ሁኗል አሁን። እና ኢራን እንደ ልቧ ወደ ሩቅ ምስራቅን ማስተላለፍ አትችልም፣ ወደ ምዕራብን ማስተላለፍ አትችልም። ዝግ ነው። አሁን በቁጥጥር ላይ ያለው በአሜሪካን ቁጥጥር ላይ ነው ያለው። ይሄ ማለት ለኢኮኖሚ ለኢራኖች በጣም በጣም ወሳኝ ቦታ ነው። መንቀሳቀስ አይችሉም። ይህ አንድ። ሁለተኛ አሜሪካን ብቻ ሳይሆን የኢኮኖሚ ማዕከብ ያደረገች በኢራን ላይ ከአሜሪካ ጋር ግንኙነት ያላቸው የንግድ ግንኙነት ያላቸው የምጣኔ ሀብት ግንኙነት ያላቸው አገራት በሙሉ ከኢራን ጋር ግንኙነት አያደርጉም። ምክንያቱም አሜሪካም ማዕቀብ ያደረገችውን ከነሱ ጋር የኢኮኖሚ ግንኙነት ያላቸው አካሎች ወይም አገሮች ከኢራን ጋር የኢኮኖሚ ግንኙነት ማድረግ አይችሉም። ስለዚህ የኢራኑ ያሉበት ሁኔታ ራሳቸው የሚናገሩት እኮ ራሳቸው ፕሬዚዳንታቸውም እየተናገሩ ነው ምን ያህል በጭንቅ እንዳሉ። እና ይሄ ሲሆን በሚሆንባቸው ጊዜ ራሱ ህዝቡም ይነሳል። ለምሳሌ ነዳጅን እንውሰድ። ነዳጅ ለመኪናቸው ነዳጅ መሙላት ካልቻሉ የህዝብ አመት ይነሳል፣ ህዝቡ ይቃወማል። ከዚህ በኋላ ምን ይመጣል? እንኳ ሌላ የራሳቸው ሀይል ራሳቸው መንግስቱን የሚደግፉት እንኳ ይቃወማሉ። ሲርበው ህዝብ ይቃወማል። አባባል እኮ አለ፣ ህዝብ የሚበላው ከአጣ መሪውን ይበላል የሚባል አባባል አለ። እና ያ ጊዜ ይደርሳል። መጨረሻ እቅዳችን፣ አላማችን፣ ምኞታችን የኢራን አክራሪ አመራር ከስልጣን ወድቀው የኢራን ህዝብም የተሻለ መንግስት ለሀገሯ የሚያስብ ለህዝብ የሚያስብ መንግስት ተቋቁሞ አገሯ መካከለኛው ምስራቅ ሰላም እንዲሆን ሁላችንም ምኞታችን ጸሎታችን ነው። ማንም ሰው እንዲያው ጠዋት ተነስቶ ጦርነት ያስፈልገናል ብሎ የሚነሳ ሀገር የለም ብዬ ነው የማሰበኝ። ሀገር በዚህም ቢሆን ሰላም ነው የምፈልገው።
0: አዎ፣ ግን ሰላሙን ለማምጣት ደግሞ ወይም በቆራጥነት የበለጠ እርምጃ ወስዶ ቁጭ ብሎ ተደራድሮ በአጭር ጊዜ ውጤት ማምጣት ያስፈልጋል። አሊያም ደግሞ ያው ድርድር ሰጦ መቀበል ነውና እናንተም እዚህ ያቆሙ እኛም ይህን ተው የሚል ነገር መኖር አለበት። አሁን እኮ አካባቢው በጣም ውጥረት ውስጥ የሞላ ነው። አሁን የአሜሪካ ኤምባሲ በእስራኤል የሚገኘው ራሱ ለዜጎቹ በንቃት ተከታተሉ፣ ጦርነት መኖርን የሚያመላክት መስሎ ነው የሚታይ። ስለዚህ የውሳኔ አካሄድ ችግር የለም ወይ በአሜሪካ በኩል?
1: እኔ እንግዲህ እንደ ግል አስተያየቴ በአሜሪካም በኩል የተጀመረው ጦርነት ከእስራኤል ጋር ተጣምሮ እጅና ጓንቶ ያነሱት ጦርነት ያነሳነው ጦርነት ባለፈው ያነ መቀጠል ነበረበት። ጠላት ሲወድቅ አንድኛውን እስከ መጨረሻው ማጥፋት ሲገባ ወድቀህን ተነስ ተዘጋጅተህ እንደገና ጥራን የማለት አካሄድ ነው። እኔ የማልደግፈው ነው። ምክንያቱም አሜሪካኖች ወደ ሰላም እንደራደር እንነጋገር፣ ኢራኖች እቅዳቸው አላማቸው መካከለኛው ምስራቅ እስራኤል እንዳትኖር ነው። በተቻለ መጠን አሜሪካን እንደ ጠላት ነው የምትታየው። የአሜሪካን ባንዲራ የእስራኤል ባንዲራ እንዳቃጠሉ ድሮ ጀምረው እና ይሄ እምነታቸው እስከሆነ ድረስ እምነታቸውን መግደል አይቻልም። ስለዚህ ያ መንግስት ከስልጣን እስካልወረደ ድረስ ከእነሱ ጋር ሰላም ማለት እነሱ ሰላም እንደራደር ያሉትም እንኳ የደረሰባቸው ጉዳት ከፍተኛ ስለሆነ በጣም ስለተጎዱ አቅማቸው በላይ ስለሆነ እንደገና አቅማቸውን ለመገንባት እንደገና ኃይላቸውን ለማደራጀት እያሉ ለሰላም እያሉ የሚጎተቱት እንጂ እውነት ጦርነቱን አቁመው ወደ ሰላም የመሄድ ፍላጎት ኑሯቸው አይደለም። ኒውክሌሩን እኮ አናስረክብም ነው ያሉ። ይሄ ምን ማለት ነው? ሂደቱ ወደ ጦርነት ነው እንጂ ወደ ሰላም አይደለም ማለት እኮ ነው። ሌላ ትርጉም እኮ አያስፈልገው።
0: አዎ፣ በዛ ቢስማሙ ኑሮ በአጭር ጊዜ ነገሮች ያልቁ ነበር።
1: ሰላም ለመፍጠር እኮ ሁለቱም አካል የሰላም ፍላጎቱን በተግባር ማሳየት አለበት። በአንድ በኩል ሰላም እንፈልጋለን እያሉ በአንድ በኩል ኃይልን ማደራጀት እቅድን ማደራጀት እናጠፋለን ለወደፊቱ እና አሁን ስለወደቅና አቅማችን በላይ እንደ ሐማስ እኮ ነው። ሐማስና እስራኤል ምንድን ነው የሚሉ? ሐማስ እስራኤል እርምጃ በወሰደች ጊዜ ጦርነቱ ያቁም ከዚህ በኋላ እናቆማለን ይላሉ። ይቆዩና ተደራጅተው ኃይል ሲኖራቸው አቅማቸውን ገንብተው እኛ ባልጠበቅነው ወቅት እርምጃ ይወስዳሉ። ከጠላት ጋር እንዲህ ያለ ግንኙነት መሆን የለበትም። ጠላት ገና ሲዘጋጅ መዘጋጀቱን ካወቅ ደግሞ በይፋ እየተናገሩ እኮ ነው።
0: ጠላት ነው ለመያዝ ነው። ጠላት ወዳጅ ነው።
1: ጠላት ራሱ በአንተ ላይ እርምጃ ሊወስድ ልምምድ እያደረገ ካየኸው፣ እየተደራጀ ካየኸው፣ ኃይሉን እያበረታታ ካየኸው እሱ ጦርነት እስከሚከፍት መጠበቅ የለበትም። ባልጠበቀበት ወቅትና ጊዜ እርምጃ መውሰድ ነው። ጠላት እንደ ጠላት መፈረጅ ነው። ምናልባት ሰላም ፈልገው ነው፣ ምናልባት እንደዚህ ነው። እኛ የእነሱ የስነ ልቦና ተመራማሪ አይደለንም። ይሄ ኋላ ቀርነትና የዋህነት ነው። ከቅንነት የተመጨ አስተሳሰብ ነው። ግን እነሱ የሚያስቡትና የኛ አስተሳሰብ ይለያያል።
0: ስለዚህ አሁን እንግዲህ ጠላት ነው ብላል እና እንዲህ ከሆነ አሁን የእስራኤል መከላከያ ሰራዊትም በዛም በሊባኖስም የግድ እርምጃዎችን መውሰድ አለበት ነው
1: እንዲህ አማራጭ ልድማ። እስራኤል እኮ ለጦርነት የምትነሳው ወዳ ሳይሆን ተገዳ እኮ ነው። ዛሬ ብቻ ሳይሆን በታሪክ ድሮ አገሯ ሳትቋቋም አገሯ እንዳትቋቋም ይዋጉን ነበር። አገሯ ከተቋቋመች ጀምሮ ደግሞ አገሯን ለማጥፋት አንድም ቀን ተኝተው አያውቁም። ከአቅማቸው በላይ ሆኖባቸው ነው እንጂ አቅም ቢኖራቸው ኖሮ አንድ ቀን ያሳድሩልን። እና እንዲህ ያለን ጠላት አንደኛ ጠላትን ማወቅ እኮ አስፈላጊ ነው። ጠላትን እንደ ጠላት መፈረጅ ደግሞ አስፈላጊ ነው። በጠላት ላይ ምን እርምጃ መውሰድ አለብኝ ብሎ ደግሞ ራስን በራስ መጠየቅ ብቻ። ሰላም ከሚፈልጋ ሰላም እንፈልጋለን እኛ። ለምሳሌ ዮርዳኖስ ጋር ሰላም ነው ያለ፣ እነሱ በእኛ ላይ ጦርነት አነሱም፣ ሰላም ነው ያለ። እንዲያውም እንዳይጠማቸው እያሉ ነው የሚተላለፍላቸው ከእስራኤል ነው ግንኙነት አለ ማለት ነው። እንደዚህ ሰላም የሚፈልግ ሀገር እስራኤል ሀገር ግን ሰላም እፈልጋለሁ እያለ በአፉ እየተናገረ ውስጡ የሚያቅደው የሚያስበው ቅድመ ዝግጅት የሚያደርገው የጠላትነት ከሆነ እንደ ጠላት ሊፈረጅ ይገባል።
0: ልክ ነው። ጥሩ። ሌላው ምርጫ እየተቃረበ ነው። እንግዲህ ብዙ ውህደቶችም አሉ፣ ንግግሮችም አሉ። ለምሳሌ በጻልልን ስሞትሮች ሞሼ ፌግሊን ጋር ጥምረት እንደሚፈጥሩ ነው የተነገረው እና እንዴት ታየኸው ያለውን እስካሁን ዝግጅት?
1: እንግዲህ የቀይ ደጋፊ በሙሉ በተቻለ መጠን እንዲደመር ይሄ የጠቅላይ ሚኒስትር ቤንያሚን ነታንያሁ እቅዱ፣ ህልሙ፣ አላማው በዚህ ጉዳይ ደግሞ ሌት ተቀን ይሰራሉ ብዬ ነው የማስበው። በተግባር እያየን ነው። የመጀመሪያ የተዋዋሉት አሁን ፌግሊንና በተለይ ስሞትሪች ናቸው። ትላንት በአንድ እንደሚሄዱ አሳውቀዋል። የፓርቲ ብዛቶች አሉ። በተለይ በቀይ የቀይ ክንፍ ብለን የምንጠራው ብዙ ፓርቲዎች አሉ። ግን እኔ እንደማየው ከሆነ እነዚህ ብዙ ፓርቲዎች በግምታዊ ጥናት መግባት የማይችሉ እንግዲህ እጩ ተወዳዳሪዎች መዝገቡን የሚያስተላልፉት አንድ ሳምንት ምናምን ቀርቷል።
0: አምስት ቀን ከዛሬ ጋር እስከ መስከረም ሰባት
1: እና በዚህ አራት ቀን ግልጽ ይሆናል። ግልጽ የሚሆንበት ምንድን ነው? በግምታዊ ጥናት የመመረጥ እድላቸው ደካማ የሆኑት በሙሉ ላይወዳደሩ ይችላሉ ወይም ሊደመሩ ይችላሉ። አብረው ለምሳሌ የኦፌር ቪንተር ፓርቲ አለ። አሁን ይሄ የኢኮኖሚ ፓርቲ ከያሩን ዘሌካ ጋር ንግግር እያደረጉ ነው ይባላል። ሻስን ተቃውሞ ደግሞ የሀሬዲን ፓርቲ ደግሞ አዲስ የተቋቋመ አለ ከእነሱ ጋር እየተነጋገሩ ነው ይባላል። እና አሁን ሁሉም ከሁሉ ጋር በንግግር ላይ ነው ያሉት። በዚሁ አጋጣሚ ደግሞ አሁን በተለይ ጎልት የሚታየው ደግሞ ከሊኩድ የነበረችው በፕራይመሪ የተመረጠችበት የደረሰችበት ቦታ ያላስደሰታት ታሊ ጎትሊብ ደግሞ ምናልባት ሊኩድን ለቅቄ ወደ ስሙ እንትን ወደ ቤንግቪር እተላለፋለሁ የሚሉ ወሬዎች እናፈሳሉ በተለይ በማህበራዊ አውታሮች። እና በዚህ አራት ቀን ውስጥ እስከ አምስት ቀን መዝገቡ እስከሚስተላለፍ ድረስ ብዙ ዜና እንሰማለን። ብዙ ትክክል ያልሆነ መረጃዎችም ይተላለፋሉ እና ጉዳዩን በጥንቃቄ ልናየው ይገባል። እና እንዲያው በማህበራዊ አውታሮች የምንሰማውን ሁሉ ልክ እንደ እግዚአብሔር ቃል ትክክል ነው ብሎ ደግሞ መቀበል አስፈላጊ አይደለም። ቆሞ መጠየቅ፣ መመራመር ያስፈልጋል።
0: ጥሩ፣ ልክ ነው። በጣም እኛም በጥንቃቄ ነው እየሰራን ያለው። ጥሩ ማሳሰቢያ ነው። ሌላው በሳራ ናታንያሁ እና በያኢር ጎላን መካከል አለመግባባቶች ቀጥለዋል። አንዳቸው ለአንዳቸው ይቅርታ ካልጠየቁ ክስ እንመሰርታለን እያሉ ነው። እንዴት ነው
1: እንግዲህ ይሄ የተጀመረው? የጠቅላይ ሚኒስትር ባለቤት ወይዘሮ ሳራ በቴሌቪዥን ቃለ ምልልስ ባደረጉት ነው። ከዚያ ሲናገሩ የተናገሩት ንግግር ምንድን ነው? ፍንጭ ነው። ፍንጭ ሲባል ልክ በሐማስ ጦርነት ባነሳበት ቀን ሁላችን የምናስታውሰው በጠዋቱ የያኢር ጎላን የወታደር ልብሳቸውን ለብሰው ወደ ጋዛ ጠረፍ ሄደው የተጠለፉትን ዜጎች እንዳወጡ ተወርቷን ተነግሯል። እና ወይዘሮ ሳራ ነታንያሁ ምንድን ነው የሚሉት? በዚያን ቀን ከጠቅላይ ሚኒስትሩ በፊት መረጃ ደርሶታል ብለው ተናግረዋል። ይሄ ምንድን ነው ፍንጩ? በቃ እንዲህ የሀገር ክደት የሀገር ክደተኛ ነው ማለት አገሩን ክዷን ጠላት በገባ ላይ እርምጃ መውሰዱን እያወቀ ነው እና ከእነሱ ጋር ግንኙነት አለው የሚል ፍንጭ ነው የተናገሩት። አንደኛ ይሄ እኔ የማልደግፈው ከእውነት የራቀ መሰረት የሌለው ተጨባጭነት የሌለው ፍንጭ ነው። በይፋም ባይናገሩ ለምሳሌ ስለ ያኢር ጎላን እኔ ሀሳቡን አልደግፈውም፣ የፖለቲካ ደጋፊውም አይደለሁም፣ የሚናገራቸውንም እቃወማለሁ። አንዳንድ ጊዜ ስለ ሀገሯ የሚናገሩት ለጠላት ሀገሮች መሳሪያ ሆኖ በሀገሯን የሚተቹ ንግግሮች ነው የሚናገረው። ነገር ግን ሁላችን አለመረሳት ይጠበቅብና አንደኛ ጄኔራል ሆኖ 38 ዓመት በአየር ወለድ አገሯን ያገለገሉ በጦር የቆሰሉ ደግሞ ያፈሰሱ ለዚች ሀገር ግን እንዲህ አለ ጄኔራል በሀሳብ ልዩነት አገሯን ክዷን። በነገራችን ላይ አገር መካድ እኮ እስከ 25 ዓመት ያሳስራል። ትልቅ ወንጀል ነው በእስራኤል ሀገር ብቻ ሳይሆን በዓለምን። እና አንዳንድ ጊዜ ምንድን ነው ድሮ አባቶቻችን የሚሉት አለ፣ ያምራን ብሎ ከተናገሩት የከፋን ብሎ የተዉት። እኔ ደግሞ እንደዚህ የምጨምረው ምንድን ነው ለግሌ ይጠቅመኛም ብሎ ከተናገሩት ለአገሬ ይጎዳም ብለው የተዉት። አንዳንድ ጊዜ ማስተዋል ጥሩ ነው፣ ማሰብ ጥሩ ነው። እንዲው ዝም ብሎ በተለይ በምርጫ ወቅት እንዲው በዚሁም ማስተላልፈው መልእክት ፖለቲከኛ ጮኛ ለሆኑ ለሚወዳደሩ በፖለቲካ ጉዳይ ሰው የሚናገረው ማወቅ አለበት። ሰው እስለ ሰው የሚናገርበት ተጨባጭነት ማስረጃ በማስረጃ የታዘለ ነገር እንጂ እንዲው ሰው ዝም ብሎ በጥላቻም ሆነ በሐሳብ ልዩነት ስለ ሰው ይሄን እንደዚህ ነው እሱ እንደዚህ ነው እሱ እንደዚህ ነው ብሎ ምናገር በሰማታ በሚጠየቁ ጊዜ ግራ ያጋባል። ስለዚህ በዚህ ጉዳይ ሁላችንም እንተነቀቅ። አትተቹ አይደለም በሐሳብ ልዩነት ሊኖር ይገባል። የሐሳብ ልዩነት አለ ሰው መደጀት ይቻላል። በመልካም ስራው ሊመሰገን ይገባል በመጥፎ ስራው ሊወገዝ ይገባል። ይሄ የዲሞክራሲ መሰረት ነው። ግን ያላደረገውን ነገር ሰው ባሏለበት እንደዚህ ነው ብሎ የሰው ስም ማጥፋት ደግሞ በህግም ያስጠይቃል። ጥሩም አይደለም።
0: ማስረጃና መረጃ መኖር አለበት ነው። በጣም ነው እናመሰግን አቶ ፈንታውን ስዩም ከኛ ጋር ለነበረ ቆይታ። መልካም ቀን።
1: ከልብ አመሰግናለሁ። መልካም ቀን ለሁላችሁ።
0: መልካም ቀን። ቻው ቻው። የተከበራችሁ አድማጮቻችን አሁን ደግሞ ከወይዘሮ አለሚ ሀይስ ጋር ቃለ ምልልስ እናካሄዳለን። እሳቸውም በስልክ መስመራችን ይገኛሉ። ጤና ይስጥልን ወይዘሮ አለሚ እንደምን አሉ? ሄሎ ሄሎ። እስኪ ስልክ መስመራችን ለማስተካከል እንጥራ።

0: የስልክ መስመራችን ተስተካክሏል ብለን እናስባለን። አሁን ወይዘሮ አለሚ ይስ ጤና ይስጥልን እንደምናደሩ? አለው እንደምናደሩ?
1: እግዚአብሔር ይመስገን።
0: ጥሩ። እንግዲህ ከእርስዎ ጋር የምንነጋገረው በተለይ በሱዳን ጉዞ በኩል ምናገረዋል ማስታወሰው ከእርስዎ ጋር የምንነጋገረው በሱዳን አድርጎ ህብረተሰባችን ሲመጣ እኔም በዛ ነው የመጣው።
1: በጣም አይሰማኝ።
0: እስኪ ከፍ አድርገን ለመናገር እንሞክራለን። እስኪ ስማየት ሆነ ያጋሩን የሱዳኑን ጉዞ እንዴት ነው? እሺ።
1: አዎ፣ በሱዳን የደረሰ ሰው ብዙ አሳብና ችግር ስላለው ጥቂት ለመናገር ብዬ ነው። እና
0: እንዴት ነው አሁን? እንግዲህ ቀላል አይደለም። ብዙ አመታት ቢያልፉም ስሜቱ አሁንም ድረስ አለ እና እስኪ የሚያስታውሱትን ይንገሩን።
1: በጣም በጣም አይረሳም። ሱዳን በ76 ወርደን ወደ ሱዳን ለመሄድ ጊዜው አቋረጠ። እልቀት ሆነ፣ ክረምት ሆነ። እዚያን ሲቸግር አራት አመት ከጫካው በረሃ ባቡ ጊንጡ ለመናው በሽታው እግዚአብሔርን እየለመንኩ አባቴን አምላክ ልጆችን ክፉ እንዳይነካቸው ቤተሰቦችን ሌት ተቀን እንቧ እያልኩኝ በ78 ያው ልጅ ሞተሽብኝ። መጨረሻ ልጅ እዛ በረሃ አሁን በጣም እኮስ እንደ እንትን አላለቀስኩላትም። ልጆች ታመሙ። አልቃሽ ቢመጣ ፌን እየዘጋሁ ዝም በሉ ብዬ ግራ ቀኙ ልጆች በጎን አስቀምጨ ያ ሁሉ አለፈ። መቸስ ያ መሪያችንም እንደ እስር ቤት አስሮ ይዞ እንደ የነበረው ሞተ። እዚያ ወደዚያ ወደ ሱዳን 7 ቀን ማሰሮ ደንብ ተቀመጥነ። እዛ ወደዚያ ደግሞ ጋር ደግሞ ተምን ትደርሱ ብሎ አንድ መሪ ወስዶ ሱዳን ሀገር ጠረፉ። እዛ ወዲ ከሉ ይባላል የከብት መሸጫ። 7 ቀን ደግሞ እዚያ ተቀመጥነ። እዚያ አርማ ታበሩ ውጡ እንግዲህ ልያዝ ነው ቦታው አለሽና ውጡ ተሎ አሁን ውጡ አለሽና ምን ይቱንድ አሁን እንግዲህ እንበረራ በያን ውሃ በዛ በደንጃው እያገላተመ ወዲና ወዲህ ሱዳን ወታደር አውቶ ወደን ደግሞ 3 ቀን እስር ቤት ደግሞ ገባን። ወስደው አሰሩና ማታ ቅዳሜ ዋልነ እሁድ ዋልነ እሁድ ወደ ማታ በሉ እንግዲህ ይህን ወረቀት ይዛችሁ ወደ ኮይና የሚባል አለ እሱ ህዱ ህዱነ እሱ ተነስተን ደግሞ እሱ ተነስተን ህድነ ከዚያ ቤት ተከራየነ። ወር ይሆናል ደግሞ ተቀመጥነ እዚህ ወደ ይኩና ኩና ነው የሚሉታይ። አሁን እዚያ ሰው እየተጫነ ደግሞ እየተሰረቀ ደግሞ ወደ ገዳሪፍ ሰማይን አለ።
0: አዎ እያዳመጥን ነው።
1: አዎ ወደ ገዳሪፍ ደግሞ ወደ ገዳሪፍ ከዚያ ምስጋር የአባቴ አምላክ ከዚያ እስር ቤት

0: ይመለሳል ወደ ገዳሪፍ። አሁን የዛን ጊዜ ገንዘብ እየተሰጠነው ደግሞ ወደ ገዳሪፍ የሚከድ ሰራተኞች አምጥተው ገንዘብ ይሰጣሉ፣ የበዚያ ይሄዳሉ። አሁን የዛን ጊዜ ለኛ የለንም ገንዘብ አልቋላሉ። ባለቤቴ ብልህ ነው፣ ገንዘቢቱን አይለቅም። እንደገና ልጄ ደግሞ ሎር ያዝምነው ሄደን ገዳሪፍ ገባነ። ገዳሪፍ ገባነ፣ አከራዩነ፣ እዚያ ተከራየነ። አሽከርታም መመቢ ልጄ ተቸገርኩ በጣም በእውነቱ። እንደገና እንደ ልጅነቱ ነው ተጎንብሶ ሄደ ልጄ። ምንም ለማድረግ አልችልም። ኧረ እባክህ ጌታ፣ ያችን በረሃይቱ ቀብሬስ ደግሞ እንግዲህ ደግሞ ይህን ተዚህ ቀብሬው ልሂድ፣ እባክህ ጌታ የኔን ወደፊት ውሰደኝ እንጂ እንግዲህ ድግም የልጅ ክፋት እንዳታሳየኝ። ያን እንዲ እያልኩ ስንከባለል ህዛ ሳለስ እዛን ጊዜ ደግሞ የዚያ የልጅ ልጅ ደግሞ የአስር አመት ከዚያ ገዳሪ ውስጥ ሞተ። አፋችን ዘግተን እንድስም ያህልም ልጅ ሞቶ አፋችን እንዴት አድርገን እንክፈተው? አፋችን ተዘግቶ ወስደው ቀበሩ እሱን ማሽከሩን። አሁን ልጅ በኋላ ቀርታ ትላለሽ እና አባት የሙት ሆነው እኛ ገዳሪ ስንገባ እሷ ሱፋ ገባሽ። አሁን አባት የሙት ሆነው ምልክት እንዲህ እንዲህ አለ ብሎ ነበር ምልክት ስደድል ትላለሽ። አሁን ልጅ ተነስቶ ያችን ምልክት ይዞ ቢደርስ እነዚያ ጫቅሎች እንዲያው አንድ እያውን አልኩህ አት ውሰደነ ብለው ሲይዙተይ ያው የሰላም ልጅ አስመስሎ መቼም እዚያ ተሸፍኖ አምስት ጨመራቸው። እነዚያ አሽከሮችማ ምን ደስታ ሞቱ፣ ደስታ ሞቱ። አሁን ቢመጡ ሰራተኞች እነዚያ አሽከሮች ምን ታደርጉ መጣችሁ? ለምን አመጣችኋቸው? እንዳንዳች ሲሏቸው እንዲያው ዛሬ እንዲያ ሲሏቸው እነዚህ አሽከሮች ወንድየው የዚህ የውሃ ማጠቢያ ጥሽታ ይሰጡናል። እንግዲህ መታጠቢያ ወንድየው ያንን ደፍቶ ከራሱ ይደበቃል፣ ሴቲቱ በዚያ ትገባለች። አንተ መሆናችሁ ነው እነዚህ ልጆች ስጡና እንል ገንዘብ እኛ የምንበላው ነው የሚበሉ። አረ እባካችሁ ለምን ለምን እኛ ሳንፈቅድ የመጡ ምንድን ነው? አረ ቢመጡ ምንድን ነው? ሁሉ እየተፈለገ በዱር ሁላ ስንት ልጅ ፈልጎ እኔው ልጅ በዚያ በስላሙ በወያኔ ሁሉ የገባውን ያወጣ ምን ነው እየተፈለገ አንድ ሰው ይመጣ? እባካችሁ እነዚህ አሽከሮች ተው እባካችሁ ብለረ መሄድ አለባቸው። እንዴት ነው ወስደ ጣላቸው ልጅን ወስደ ጣላቸው አሉት። እባካችሁን ምን አረግነ እኛ የምንበላው ነው የሚበሉ እንዲያ እያሉ እየተንቦጀቦጁ ኋላ ግና ተጣሉ። እሱንም ግምኛ ተያዩ ሁሉ ሽማግሎችን ቢሆን አውጥተት ወስዳቸዋለሁ። ይህን በልጅ ወሰዳቸው። የአባቴ አምላክ ያደርሳቸውበት።
1: ወይዘሮ አለሚ ያው ታሪኩ በጣም ሁሉን ብንሰማው ደስ ይል ነበር፣ ማለት ህዝቡ እንዲያውቀው ጥሩ ነበረ። ነገር ግን ያው የታለፈውን መከራ እናስታውሳለን ብዙዎቻችን። ታሪኩን ግን አጠር አጠር አድርገው ካለን ጊዜ አንጻር ስንት ጊዜ ቆያችሁ ሱዳን? ስንት ጊዜ ነው? ስንት ቤተሰብ አጣችሁ? አዎ
0: ቤተሰብ 14 ቤተሰብ ነን። አሁንም ብዙ ደግሞ እየመጣተኛ ደግሞ ተጨመረ። ተዛ ብዙዎች ሰዎች ተጨመሩ። ያው ልጆችን የልጆችን ይዤ ነው ወዛ ልጆችን ይዤ ሁለት ልጆች አሉ። እነዚህ ደግሞ የምታያቸው ወንዶች አሁን እንዲያ ብዬ ኋላ እነዚያን ጫሎች ወስዶ ጣላቸው፣ አወጣቸው ወስዶ ጥሎ። ኋላ ግና ሌሎች ያልነበሩ ሰዎች አብረውነ ተጭነው መጡ። በኋላም መጡበት። የዛን ጊዜ በጣም አዘንኩ። እንዴት እነዚህ ህፃኖች ለእኛ ጋር ቢመጡ? ለምን ለሰው አደርነት ነው የተቀበሉ? እነዚህ ረዳቶችስ ቢሆኑ አስተያይተው ቢሉ ሌሎች ተሚመጡ እነዚያ ጫሎች ይዤ ብመጣ ለምንስ የሆነ በጣም ይሄ እየቆረቆረኝ። አሁን ልጆች አድገው የዛን ጊዜ እኮ እንዲህ ብለን እኮ ነው አውጥተው የሰደዱነ። ዛሬ እኮ እያልኩ በየትምህርት ቤቱ እየተናገርኩ ትላለች። ወልደው ከብደው ትልቁ ነዋል ልጆች እና ይህ ታንጀቴ እየገባ ለምን ነው ትክክል ቢሰራ የወለዱት ባይሞት ያሰው የወለዱት ባይሞት የምን የሚሉት ተረት አለ። የለማልሞ መንገድ ይሆን ነበር ያመኑት ባይከዳ፣ የወለዱት ባይሞት ያመኑት ባይከዳ፣ የለማልሞ መንገድ ይሆን ነበር ሜዳ ይባላል። እና የእምነት እምነት ነው በእውነት በትክክል ቢሰራ ለሁሉም ይቀነዋል።

0: ለሁሉም ደስ ይላል። ይህ ሲያልፍ ደግሞ በጎነት ይጸወታል እና ይህን በየነው እንግዲህ የተራመት ባል ያርገው።
1: ወይዘሮ አለሜስ አሁን እዛ ብዙ ጊዜ ቆይተዋል። ብዙ ቤተሰብ ነው ያጡት በሞት በመንገድ ስንት ሰው አጥተዋል? ማለት የሞቱ ቤተሰቦች ቁጥር ስንት ይሆናል የሚያስታውሱ?
0: የኛና እንግዲህ መሪ ያለ አይቶና ከልጆች ጋር ነው ወጣው ወደፊት መሪና መሪ ተጋጭቶ የኛው መሪ ወደኋላ ይቀራል እንደገና ሌላ መሪ ገልጦ ወንድሞቼንም አባቴንም ሁሉንም ይዟቸው ሄደ። የኛ መሪ በሰዓት አልባ መጥቶ ችግር ነው አተጫውቻው አላልቀም።
1: እንግዲህ ከባድ ነው የታለፈው ነገር ደግሞ ያ ሁሉ አልፎ ደግሞ እዚህ መድረሳችን ተመስገን የሚያሰኝ ነውና
0: እኔ አሁን ቁታሮች ሲጎሰጉሱ ነው እንጂ በፊትም ጀምሬልህ ነበር። አሁን ግና እንዲያው ነገር አለሞት እዚህ ሲለ ቁታሮቹ እኛ እንዲህ ብለን ምን አረግነ እንዲህ አርገው ሰደዱና እንዲህ ብሎ ሲሉ በትክክል ይሰራ ነው እንጂ እኔ ወይስ ካሳ ወይስ ገንዘብ ፈልጌ አይደለም። ግና እግዚአብሔር የሚወደው መልካም ስራ በጎ ስራ ለዚህ ዓለም ኑሮ ለሚያልፈው እስቲ ኮሮና ገባን ስተን ስንት ችግር ነው ያለነ ስንት መክ ግና ይህ ዘመን በእውነት ተጫውቶ በእውነት ሰርቶ ለቸገረው ረድቶ ለከፋው አስጠናንቶ ቢሉተይ በሰማይም ጥልቅ ነው በምድርም ደግሞ ብዙ ምስጋና አለው እና የተራ መትባል ያርገው። ይህን አመትባል ደግሞ በሰላም ተቀብለን ልጆችም ደግሞ የደስታ ትምህርት ያርግላቸው በደስታ ተምረው የሚመለሱ ያርገው።
1: አሜን።
0: አመሰግናለሁ ወንድሜ።
1: በጣም ነው እናመሰግን። ሌላ ጊዜ እንነጋገራለን። ወይዘሮ አለሜ ይሄስ በጣም እናመሰግናለን። መልካም ጊዜ መልካም በዓል እንመኝልዎታለን።
0: በሰላም
1: ደህና ይዋሉ። ቻው። የተከበራችሁ አድማጮቻችን የጠዋቱ ፕሮግራማችን እዚህ ላይ ሊጠናቀቅ ነው። 2 ደቂቃዎች ነው የሚቀሩን። ከኛ ጋር ለነበራችሁ ቆይታ ከፍ ያለ ምስጋና እናቀርባለን። በፕሮግራማችን ለተሳተፉት አቶ ፈንታውን ስዩም ወይዘሮ አለሜ ሄይስ እናመሰግናለን። ለቴክኒክ ባለሙያችን ሮኔን ዳንን በጣም እናመሰግናለን። ቀን 1 ሰዓት ላይ ደግሞ እንደገና እንገናኛለን። ሰላም የሰፈነበት ጊዜ ይሁን። ማካባቢያችን ለሀገራችን ሰላም እንመኛለን።

0: ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምፅ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያሰራጨውን ዝግጅት እንሆ ጀመረ።
2: ያኔ ስለን ክቡራት

0: ና ኩራና አልባጮች እንደምን ሆነላችሁ? ለቱ በብራን ዘመን አቆጣጣር ዩምርቢ ካፍ በኤሉል ታፍሽን ፔባብ እንደ አውሮፓ ዘመን አቆጣጣር ሴፕተምበር 2 ቀን 2026 ዓመተ ምህረት እንደ ኢትዮጵያውያን ዘመን አቆጣጣር ደግሞ ነሐሴ 27 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ሲሆን የፕሮግራም አጠናቃሪ ሃና አስፈራው፣ የስቱዲዮ ተረኛ ተናጋጆች ሰጠ ዘመነ፣ ይሻያው ደጉና ራህሚ መራዘርነን ዜናውን ሰጠ ዘመነ ቀርበዋል።
1: አመሰግናለሁ ጋሽ ራህሚም። በመጀመሪያም ማርስተ ዜና፣ የተለያዩ ፖለቲካ ፓርቲዎች ለመጪው ክልሎች ምርጫ ስኬታማ ለመሆን የሚያካሂዱት እንቅስቃሴ አጠናክረው እንደቀጠሉ ነው። በእስራኤል አየር ኢንዱስትሪ የተሰራውና ሎራ የተባለ ባለስቲክ ሚሳኤል መከላከያ ትላንት በተካሄደው ሙከራ ስኬታማ ውጤት አስመዘገበ ተባለ። የሂዝቦላ ድርጅት በደቡብ ሊባኖስ በሚገኘው እስራኤል መከላከያ ሰራዊት ላይ 2 ድሮኖችን መተኮሱ ተገለጸ። በአሜሪካና ኢራን መካከል የተኩስ ልውውጥ እንደገና ታደሰ፣ የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንደሆ የተለያዩ ፖለቲካ ፓርቲዎች ለመጪው ክልሎች ምርጫ ስኬታማ ለመሆን የሚያካሂዱት እንቅስቃሴ አጠናክረው እንደቀጠሉ ነው። በናፍታሊ ቤኔት የሚመራው በአሃድ የተሰኘው ፓርቲ ከዲያ ዘንኮት ከሚመሩት የአሻር ፓርቲ ጋር ለመጣመር ሐሳቡን ውድቅ የማደርግ መሆኑን የፓርቲው አባል ሜራብ ቤናሪ ገልጿል። ሜራብ ቤናሪ ዛሬ ከረሸት ቤት ራዲዮ ጣቢያ ጋር ባካሄዱት ቃለ ምልልስ ለውህደቱ ሲገልጹ፣ በፖለቲካ ጉዳይ ሁሉም ይቻላል፣ ሁሉም ነገር ሊፈጠር ይችላል፣ በአሃድና የአሻር ፓርቲዎች የማይዋሃዱበት ሁኔታ አይኖርም ብሏል። ይህ በእንዲህ እንዳለ የጽዮን የተዳቲትና ዝሁት ፓርቲዎች በአንድነት ለመጓዝ ትላንት ተስማምተዋል። የጽዮን የተዳቲት ፓርቲ ሊቀመንበር በጻለ ስሞትሪች አንደኛ ቦታ የሚይዙ ሲሆን፣ ዝሁት የተሰኘው ፓርቲ መሪ ሞሼ ፌግሊን ደግሞ የሁለተኛ ቦታን ይቀበላሉ ተብሏል። በሌላ በኩል የሊኩድ ፓርቲ አባሏ ታሊ ጎትሊቭ በፓርቲው ባላቸው ችግር ምክንያት ወደ ኦጽማ የወዴት ፓርቲ ያልፋሉ ተብሎ ይጠበቃል። የአህዱትና ካሆል እንዲሁም የምጣኔ ሀብት ባለሙያው የአሮን ዘሊካ ፓርቲም ለመዋሃድ ውይይት እያካሄዱ ነው ተብሏል። በእስራኤል አየር ኢንዱስትሪ የተሰራውና ሎራ የተባለው የባለስቲክ ሚሳይል ትላንት ሌሊት በተካሄደለት ሙከራ ስኬታማ ውጤት አስመዘገበ ተባለ። የሎራ ሚሳኤል የምድር ለምድርና የባህር ምድር ተወንጫፊ ሚሳኤል ሲሆን ባሳለፍነው ሌሊት 2 ሚሳኤሎች ከባህር ላይ ሙከራ ተደርጎላቸው ኢላማቸውን መትተዋል ተብሏል። የሎራ ሚሳኤል 400 ኪሎ ሜትር መጓዝ የሚችልና 400 እስከ 600 ኪሎ ግራም ቦምብ ይዞ መጓዝ የሚችል ነው ተብሏል። ለቀድሞ እስራኤል ሊቃነ ራባይ ራብ ኦቫዲያ ዮሴፍ በግል ገንዘብ የሚደረግ የሙት ዓመት መታሰቢያ ከምርጫው በፊትም ቢሆን የሚፈቀድ መሆኑን የመንግስት ሕግ አማካሪዋ ጋሊ ባህራ ሚያራ ገለጹ። የመንግስት ሕግ አማካሪዋ ለሃይማኖት ጉዳይ ሚኒስትር ጽህፈት ቤት ዋና ስራ አስኪያጅ ይሁዳ አቪዳን በላኩት ደብዳቤ እንደገለጹት ለራብ ኦቫዲያ ዮሴፍ መታሰቢያ የግል ገንዘብ ወጪ ማድረግ በማንኛውም ጊዜ የሚፈቀድ ነው። ከምርጫው በፊትም ቢሆን ማከናወን ይቻላል። ይሁን እንጂ በሀገሪቱ ገንዘብ ወጪ የሚደረግ ዝግጅት ግን ከምርጫው በኋላ መካሄድ አለበት ብሏል። የሟቹን ራብ ኦቫዲያ ዮሴፍን ክብር ለመንካት የሚደረግ ጥረት የሌለ መሆኑንም የመንግስት ሕግ አማካሪዋ ጨምረው ገልጸዋል። ይህ በእንዲህ እንዳለ ከምርጫው በፊት ለራብ ኦቫዲያ ዮሴፍ የሚደረገው መታሰቢያ የምርጫ ቅስቀሳ ይሆናል በማለት አግደዋል መባሉ በሻስ ፓርቲ መንፈሳዊ መሪ በኩል መነቀፉና ጉዳዩ መነጋገሪያ ሆኖ መቆየቱ ይታወሳል። የሂዝቦላ ድርጅት በደቡብ ሊባኖስ በሚገኙ እስራኤል መከላከያ ሰራዊት ላይ 2 ድሮኖችን መተኮሱ ተገለጸ። የእስራኤል ወታደሮች ሂዝቦላ የተኮሳቸውን ድሮኖች በአየር መቃወሚያ መትተው ማክሸፋቸው ተገልጿል። በእስራኤል ወታደሮች ላይም ጉዳት አልደረሰም። ቃል አቀባያችን ካርሜላ ምናሸ ካደረሰችን ዘገባ መረዳት እንደቻል ነው እስራኤል መከላከያ ሰራዊት ለሂዝቦላ ተኩስ ያጸፋ ምላሽ ሰጥቷል። የድርጅቱን መሰረተ ልማቶችና ለሽብር መፈጸሚያ ያዘጋጃቸውን ተቋማት የእስራኤል ጦር በደቡብ ሊባኖስ አካባቢ አጥቅቷል ተብሏል። በአሜሪካና ኢራን መካከል የተኩስ ልውውጡ እንደገና ታደሰ። አሜሪካ በኢራን 2 ነዳጅ የጫኑ መርከቦች ላይ ትላንት ምሽት ጥቃት መፈጸሟን ተከትሎ ኢራን በአካባቢው ሀገራት ያጸፋ መልስ ወስዳለች። ኢራን ወደ ዮርዳኖስ፣ ኩዌት፣ ባህሪንና ኢራق ሚሳኤሎችና ድሮኖችን ተኩሳለች ተብሏል። ካላቀባያችን ሮኢኬስ ካደረሰን ዘገባ መረዳት እንደቻልነው ኢራን ወደ ባህሪን የተኮሰቻቸው ድሮኖች በአየር መቃወሚያ መሳሪያዎች ተመትተው መውደቃቸው ተገልጿል። ኢራን ወደ ኢራق የኩርድ አካባቢ ሚሳኤሎችን ተኩሳለች። የኢራን አብዮታዊ ዘብ በኢራق የአሜሪካ የመረጃ መሰብሰቢያ ማዕከል መደምሰሱን ገልጿል። የዮርዳኖስ ጦር ከኢራን በኩል የተተኮሱ 10 ሚሳኤሎችን በአየር መቃወሚያ ማክሸፉን አስታውቋል። የኢራን አብዮታዊ ዘብ ቃል አቀባይ ስለ ወቅታዊ ግጭት ባወጣው መግለጫ አሜሪካ ኢራንን ማጥቃቷን እስካላቆመች ድረስ እኛም የአጸፋ መስ መውሰዳችን እንቀጥላለን፣ የኢራን ምላሽም በጣም ከባድ ሰፊና አውዳሚ ይሆናል በማለት አስጠንቅቋል። የእስራኤል መንግስት አንድ በተሰኘው አካባቢ በሺዎች የሚቆጠሩ ቤቶችን ለመገንባት የያዘውን እቅድ የአውሮፓ ህብረት እንዲያስቀር አየርላንድ ጠየቀች። የአየርላንድ ውጭ ጉዳይ ሚኒስትር ሄለን ማኬንቲ እንዳሉት እስራኤል በማሊያዶሚምና ኢየሩሳሌም መካከል ባለው ቦታ በሺዎች የሚቆጠሩ ቤቶችን ለመገንባት ያወጣችው እቅድ ሁለት ሀገራት ለሁለት ህዝቦች የሚለውን ጽንሰ ሐሳብ ውድቅ የሚያደርግ ነው። ለዚህም የአውሮፓ ህብረት ምላሽ መስጠትና እንቅስቃሴ ማድረግ አለበት። በተለይ ዓለም አቀፍ ህግ መጣሱን ማስቆም አለብን። አየርላንድ በይሁዳና ሰማሪያ ቀበሌዎች የሚመረቱ ቁሳቁሶችን ወደ አውሮፓ እንዳይገባ ረቂቅ ሐሳብ አቅርባለች። ሐሳቡን የሚቃወሙ አንዳንድ ሀገራት ከአሁን በፊት ነበሩ፣ አሁን ግን የግድ ባንድ ላይ መንቀሳቀስ አለብን ብለዋል የአየርላንድ ውጭ ጉዳይ ሚኒስትር። ኢራን በክሩዝ ሚሳይሎች እንድትሰራ ሩሲያ በሚስጥር አግዛለች ተባለ። የፋይናንሻል ታይምስ ጋዜጣ እንደዘገበው የሩሲያ መንግስት ለኢራን ማገዝ የጀመረው ከሶስት ዓመታት በፊት ሲሆን አሁንም ድረስ ሂደቱ አለ ብሏል። የገንዘብ ምንዛሬ፣ የእስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካን ዶላር በ3 ሸቀል ሲመነዘር አንድ ዩሮ በ3 ሸቀል ከ50 ሳንቲም ተለውጧል። በመጨረሻም የአየር ንብረት ትንበያ፣ በዛሬው ዕለት አየሩ ሞቃታማ ነው ብለዋል የዘርፍ ባለሙያዎች። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 32፣ በቴላቪቭና ሃይፋ 31፣ በብኤርሸቫ 34፣ በኤላት 39 ዲግሪ ሴንቲግሬድ ነው። ጋሽራ ሀሜም ለሰዓቱ ያለ ዜና እዚህ ላይ አበቃ።
0: ሰጠ ዘመና

0: ክቡራትና ክቡራን አድማጮቻችን እንግዲህ ከሆን ጀምረን ያው ጥቂት እንተናን ነገርውና ከዚያ በኋላ የስልክ ቁጥር ስልክ ጥሪ እንቀበላለን እንወያያለን በተለያየ ሮሶች መሰረት በማድረግ ስልክ ቁጥራችን ይዘነጋቸው ካላችሁ ለማስተዋወስ ያህል እንደገና ይሁን 0723940555 ነው ደግሞ አለው 0723940555 አምስት ነው ደውሉልን ሸያው
1: በመቀጠል ረሃቢ ማላዛር ወቅታዊ ዘገባችን እንግዲህ ባለን በመካከለኛው ምስራቅም የሚመለከቱ በዋናነት ደህንነትን የሚመለከቱ ነው የመጀመሪያው ወቅታዊ ዘገባችን አዛ ከተማ ውስጥ አንድ እንደ ሻባክ ድርጅት ዋና ሐላፊ ነው የሚባለው የሃማስ ድርጅት ወታደራዊ ክንፍ ቀንደኛ ትናንትና የእስራኤል መከላከያ ኃይል በቁጥጥር ስር አውሎታል ይህን ተከትሎ እንዲያው ሃማስን ትጥቁን ይፈታ ይሆን
0: እንግዲህ ትጥቁን የሚፈታው ያው እንደሚባለው ይሄ የኮሚቴ አለ ልዩ ኮሚቴ ተቋቋመ ብሔራዊ ኮሚቴ በአሜሪካ መንግስት መሪነት እነሱ ናቸው እንግዲህ ሐማስ ትጥቁን እንዲፈታ እናደርጋለን ወይም አድርጉ ተብለው በኃላፊነት የተቀበሉትና እስካሁን ድረስ ሐማስ ፈቃደኛ ሆኖ አልተገኘም የተለያየ ምክንያቶችን እየፈጠረ ነው እስካሁን ድረስ ያው ባለው ወይዘት የሚገኘው እና ትናንት ከዚያ በፊት እስራኤል መከላከያ ሰራዊት በተለያየ ዘዴና መንገድ እነዚህን አደገኛ የሆኑ ሽብርተኞች የሐማስ አባላት በተለያዩ ቦታዎች እያደነ መግደሉ ይታወሳል አሁን ደግሞ የሚነገረው ምንድነው አንድ የሐማስ ድርጅት ልክ እኛ ሻባ ከምንለው የሀገር ውስጥ ደህንነት ጥበቃ ኃይል ኃላፊ የሆነውን ሰውዬ ነው እንግዲህ እስራኤል ልዩ ኮማንዶ ወታደሮች ወደ አዛ እንግዲህ አዛ ምንለው አዛ ሰርጥን ነው ከተማው ደግሞ አዛ የሚባል ከተማ አለ እዚያው አዛ ከተማ ውስጥ በተለያየ መረጃ ክትትል አማካኝነት የት እንዳለ አዘወትሮ የሚወጣው የሚገባው የሚሄደው የሚመለሰው የሚገናኘው የትና ከማን ጋር እንደሆነ ልዩ ክትትል ከተደረገበት በኋላ አጋጣሚ የሆነ አለ ከተወሰነ ቦታ አለ እሱን መጉዳት ይቻላል የሚል መረጃ ሲደርስ የሻባክና የመከላከያ ሰራዊቱ መረጃ ክፍል ኃላፊዎች ይህንን ተከታትለው ካረጋገጡ በኋላ ልዩ ኮማንዶ ምርጥ የሆኑ ኮማንዶ ወታደሮች ወደዚያ ቦታ በመላክ በተለያየ መኪና የአካባቢውን መኪና የሚያስመስል የማያስጠረጥር መስለው ጋር በመግባት ይህን ሰውዬ ተኩሰው የሚጎዳ ተኩስ አይደለም ያው ያዘውት ተይዞ በሕይወቱ እያለ እስራኤል እንደገባ ያው ይፋ ሆነ ይህ ሰውዬ እንግዲህ ብዙ ምስጢሮችን የሚያውቅ ሰውዬ ነው መረጃ ክፍል ኃላፊ ነው የሚሉተኝ እና ብዙ ምስጢሮች የሚያውቅ ነው እነዚህን ምስጢሮችም እንግዲህ ያው ተይዞ አሁን መመራ ሲደረግለት አሁን ያለውን ሁኔታ ያጋልጣል የሚል ተስፋ ነው ያለ እና የኔ መሰለ ሁኔታ ነው ትናንት ይፋ የሆነው
1: ትናንት ለመጀመሪያ ቀንደኛ የሐማስ ድርጅት ቀንደኛ ወታደራዊ አዛዥ ስለማረኩ ስለመያዙ አሁን በእርግጠኝነት አወቅን በትናንት የወጣው ዜና ራሚ በትናንትና ሁለት የመከላከያ እስራኤል መከላከያ ሰራዊት የምድር ጦር ሰራዊትና የአየር ኃይል በአዛ ከተማ ሰርገው የገባበቱ ለሐማስ ተቋሚ የሆነ ምንሻ ጦር አለ ለእሱ ድጋፍ ለማድረግ ነው የሚል ዜና ሰምተን ነበር ምናልባት ከዚህ ጎን ለጎን አብሮ እንትን ያለ ይመስለኛል
0: እንግዲህ የተለያየ ሚሊሻ የሚሉት ተቋቋመው የተለያዩ እንግዲህ እንደምናውቀው እስላሞች የተለያየ ይሄ ሐሙሎት ይሉታል የሰፊ ቤተሰብ ያላቸው አሉ እንግዲህ በርካታ ቤተሰብ ያላቸው ራሳቸው በየጎጣቸው የተለያየ ኃይል አደራሽ ነው የሚገኙት እና ከእነዚያ መካከል የሐማስ ተቃዋሚ እንዲሆኑ እስራኤል የእስራኤል መረጃ ድርጅት ከነሱ ጋር ተገናኝቶ አግባብተው የሰልካ ማስጉዳይ ሚስጢር እንዲያቀብሉ ስምምነት ተደረሰል ቢባል ነገር አለ እንግዲህ እና አሁን የሚባለው ይሄን አሁን የሻባክ የሃማስ ሻባክ አባል የሚባለው የሙኤንኤል አረቢድ የሚባለው እሱም የት እንዳለ የት እንደሚገባ እንደሚወጣ ያው የአካባቢው ነዋሪዎች ስለሆኑ ሳይጠረጠሩ እነሱ ናቸው መረጃ የሚሰጡ ለሻባክ መረጃ ለእስራኤል ሻባክ መረጃ የሰጡ በዛ አማካኝነት ነው ይህን ሰውዬ የት እንዳለ አለማወቅና ለመያዝ የቻሉት የሚባል ነገርም አለው። እውነትክን ነው።
1: እንግዲህ አዛውን ጉዳይ በእንዲህ እንዳለ ወደ ቀጣይ ወቅታዊ ዘገባ ስናልፍ ጀርመን ለእስራኤል የባህር ሰርጓጅ ጦር መርከቦች ለመሸጥ ስምምነት ላይ መድረሳቸው ይነገራል እና ይሄ የጦር መሳሪያ ሽያጭ በደህንነት ዘርፍ ምን አስተዋጽኦ አለው?
0: ትልቅ አስተዋጽኦ አለው። ይሄ ባህር ሰርጓጅ መርከብ እስራኤል ከጀርመን ስትገዛ የአሁኑ ስድስተኛው ነው እና ከዚያ በፊትም ገዝታለች። የአሁኑ በጀርመን ይህንን ከሚያመርተው ፋብሪካ ጋር የእስራኤል ሳይንቲስቶች አብረው ተሳታፊ በመሆን አበልጦ የተለያዩ ዘመናዊና ረቂቅ የሆኑ መሳሪያዎችን ከዚያው ከመርከቡ አብረው እንዲሰሩ አድርገዋል ነው የሚባለው። ይህ መርከብ ባህር ውስጥ ብዙ ጊዜ መቆየት የሚችልና በአካባቢ የሚገኘውን የጠላት ሰፈር መጉዳት የሚችል ዘመናዊ መርከብ ነው የሚባለው እንግዲህ። እና እንደሚታወቀው ሁሉ ጀርመን እንግዲህ ያው የምናውቀው ነው ሁለተኛው ዓለም ጦርነት ጊዜ በይሁዶች ላይ ምን ያህል ጭፍጨፋ እንደደረሰች የሚታወቅ ነው። እና አሁን በዚያ እንግዲህ ሁኔታ የጀርመን መንግስት አሁን ያለው በቀደሙ የተጸጸተ ለማካካስ ይፈልጋል እስራኤልን። እንደሚታወቀው ሁሉ ይሄ ሽሉም ይመጣል በብራይስት ምንድን ነው በጀርመን ናዚዎች ጭፍጨፋ የተረፉት ሰዎች በየወሩ ከጀርመን መንግስት ተቆራጭ አላቸው ለማካካሻ ለሲል እና ከዚያ ጋር በተያያዘ ሁኔታ የጀርመን መንግስት የቀደሙን ጉዳት ያደረሰውን ጉዳት በመጸጸት ያንን ለማካካስ ለእስራኤል በሚችለው መንገድ መተባበር እያሳየ ነው የሚገኘው። እና ይህም ከዚያ ጋር የተያያዘ ጉዳይ ነው ይባላል። ስለዚህ ይሄ ባህር ሰርጓጅ መርከብ ጦር መርከብ በአካባቢ የሚገኙት ነገሮች ይህ እንግዲህ የምናውቀው የሜዲትራኒያን ባህር አለ፣ የቀይ ባህር አለ፣ ተለያዩ የጦር ግንባሮች አሉ። በእነዚያ በኩል እየሰረገ በባህር ሰርጎ በመቅረብ ጠላትን ጉዳት በጠላት ላይ ጉዳት የሚያደርስ መርከብ ነው የሚባለው። እና ይህን መርከብ አሁን የእስራኤል ባህር ኃይል ወታደሮች ተረክበውት ከጀርመን ወደ እስራኤል በመንገድ ላይ እንዳለ ነው የሚነገር ያለው።
1: እንግዲህ ቆይታችን ራሜን በአውሮፓ ይሆንና በጀርመን በእስራኤል መካከል ያለውን ስምምነት እና አሁን ደግሞ ባለፉት ቅርብ ቀናት እስራኤል ለቱርክ ለግሪክ ይቅርታ እስራኤል ለግሪክ የአየር መቃወሚያ መሳሪያዎችን እንደምትሸጥ መስማማታቸውን የሚል ዜና ሰማን። ይህ የመሳሪያ ስምምነትን በቱርክ ላይ በቅርብ ርቀት የምትገኘው በቱርክ ላይ አስጊ ሆኖን
0: ይሁን እንግዲህ እስራኤል በዚህ አካባቢ በመካከለኛው ምስራቅ በአጠቃላይ ሀያል መንግስት እየሆነች ነው የምትታያለችው። እስካሁን ድረስ በተካሄዱት ጦርነቶች በተለያዩ ግንባሮች እስራኤል ወታደሮቿ ቆራጦች፣ ጦር መሳሪያዋ ረቂቅ የሆነ ጠላትን በተለያየ ዘዴ ዓለምን ባስደነቀ ሁኔታ የምትጎዳ ሀገር ሆና ነው እየታየቻለችው እና ከዚያም በተጨማሪ እስራኤል ዘመናዊ ጦር መሳሪያ አምራች ሀገር ሆናለች እና በዚህ የጦር ስልት በኩል የጦር መሳሪያ የበላይነት ስላላት በአካባቢ የሚገኙ ሀገሮች እስራኤልን አንደኛ ለመጉዳት ለማድረስ ሀሳብ እቅድ የነበራቸው ሀገሮች እንደማይችሉ እያመኑበት ሄደዋል። በአካባቢ የሚገኙ የመካከለኛው ምስራቅ ሀገሮች የሚገኙ እስላምና የአረብ ሀገሮች إسرائيل لما قدرت نبر هولم سيزجاجيو نبروت عون سيوات يجاكو يشمت أنكرنج مدك ملك سلالة سلالة ما يوبات عارفن بسلام كسوغا وراجون بنك متشرل من أزمة منو يسايو هلوتنا كذا بتيه يازونه تانجرين نزدي غريكنا كوبروس كإسرائيل غار يتقربون مجنوت إسرائيل إن نزدي تقسقوا شواغروش ميتارتروات عدكين يعكرنا تبلو ميتارتروات تركنو تركن دمي توكو إسرائيل ما هو زاتشا يا سمنا لو يا سمنا لي تركو ماري أردوان النزهين غريكنا كوبروسنم بكوبروس بكل مثالي عندي توسنا بوتال ينينو يني غزاتنو إميل فلاغوت يالو مهنون أردوان السمتو علينا أهون إسرائيل بكوبرو بكلم بترك بكلم الزاو يتكرر ربشنا لتشو يطور لما مدما درقوالي غارة أهون غريكوش كإسرائيل بسوس نتب سدس بليون يورو يمجمت كطور مستاريا كإسرائيل لمكزات طوال اللج ينغدي عندنا لإسرائيل طرو غبي نغنزب غبي بلا بكل دقمو يغريكنا يإسرائيل بزي هنتا متساسر مقرار رو لترك قدات أدرشنو سلزي إيهين باس ملكتم إسرائيل كسيالش وراجو تشوان بزات يهش مرج يهلاتن يهتور السلت يهتور مسارة بقاتن ناترات يهلو ونسلتا يه يهنن ميفلو وغر وچم يبزون ديرونا بزيا هنتا إسرائيل يبرئ نتواني أتناكرش نتيد نو يهين يهلنو
1: كذي ويتو كما لفت مي متشرشة وقت هاي الزقابات شدك مو يا روسيا نيو بمستر لإيران طور مساريو شن عندما تشت إنكران يخ هنيتا بإسرائيل ناب أمريكا لاي قوشي هونيون
0: هوني يتنقر يالو من دنو روسيا بمستر لإيران نتلايو كرتا طور مساريا سايهون زمناوي ميسايل مسرات ميتشالبت كاد مفطاني هنا كاون قدم يال نبره طور مساريا ميسايل يكبدمت فطرو يميهد ميسايل مسرات اندتشل روسيا ايران اقربالش من بالنغر الله ي بزي بكل بالمواي هونو اكسبرتوتش كروسيا ود إيراني دو سلطان عند ساتونا هون يتغلط يالو عدس ورينو يتورى يالو إنا باند بكل ستايا وروسيا كسرائيل غار ودا جاغر نوم سلامة التايو بيلا بكل سرائيل لطلات لون وغروش وهم لإيران إينا مستلر داتا ستالج بريلا بكل دقمو إيران يمتادرقو مالت روسيا يمتادرقو إيران إنا أميركا بطلات شالي سلالو روسيا أمريكا مدكم سلام متفلق بزاف كل دم موجود على مدرسة ثلاثة وعشرين ميل قمة على الناس الذي عون فلاديمير بوتين يعني مسألة قمار تتجوتها له بإسرائيل إسرائيل الميجود أنا جر بمستر كيران قريت مسطرة يسر عندهن نوعون يتقلت علىنا يندم موجودون تا يتلاه يندم مدرسة نورو توم موجودين يندم ميوت بتكتا تايمي تاتش لغرم مسلمي تايين
1: بنقراتي لا يتكمن تكمن بهاقرات مكاكل يالو هندي بارن دال هنو هون قديه بروسيا نا بيوكرين مكاكل تورنتو كارتا متبرا ياسكوت رسلون بالفوت قربقنات بزوهان مكنانيا وطاروش اندزاقوت كون ياوروبا هبرت ليوكرين دقاف لما ترك بميل ببزو بيليون بمكمت يورو ገንዘብ እንደሚሰጡ ነው የተነገረውና እዚህ ጋር መቼም ያለ
0: የተያዘ ነው ይሄም አሁን ለምሳሌ አንድ ወሬ ፈትለክ ብሎ ነበር ባለፈው ሰሞን ተሰውስ እንደሆን ሩሲያ በጀርመን ላይ አደጋ ለማድረስ ታስባለች የሚል ወሬ ነበር እና ይሄም እንደነው እንግዲህ የአውሮፓ ሀገሮች አሜሪካ በአሜሪካ መሪነት በዩክሬን በኩል ኢራን ሩሲያ ለመጉዳት ይሞክራሉ ድጋብ ሰጣሉ ገንዘብም ጦር መሳሪያም ይባል ነገር አለና አሁን አንዱ አንዱ ለመጓዳዳት እንግዲህ ያማን ነው ምን ለበል ደብብ ቆጭዋታ ግን ያንዱ ለሚሰራው ያኛውን የሚጓዳ ነገር ነው ይሆነ ያለውና ይሄ ልክ ዝም ብሎ አለ አይደል ይሄ እንዴት ብየልንገር ይሄ ጨዋታ አለ ጨዋታ ነው የተጫወቱ ጨዋታ ስለ እንግዲህ የቀልና የደስም ጨዋታ ሳይሆን የጥላቻ ማን ማንን ያሸንፍ ማን ማንን አብልጦ ይጉዳ የሚል ሁኔታ ነው ምንመለከተው
1: ግሩም እንግዲህ በቀጣዩ ያለው ሁኔታ
0: ከዚህ በመቀጠል እንግዲህ የቴሌፎን ውይይቱ እንጀምራለን ስልክ ያው ተደውለ ነው ለጊዜው ለአጭር ጊዜ ያለስት እንግዲህ ሽግግር

0: አሁን እንግዲህ ወደ ቴሌፎን ውይይት ተሸጋግረናል። መስመር ላይ እንግዳለን። ሄሎ
1: ሰላም ተናስተልኝ ራማላዛራን ጋፋው ተናስተልኝ
0: ማለማ
1: አናስፈራው ሻያው ደግ ጉርሳችሁ አላችሁ በሙሉ እንደሰጠይ እንደምን አላችሁ?
0: አለናለና እንደናችሁ እናንተ?
1: አሁን እንግዲህ ያቆብ ከፍቴ ነኝ። አመሰግናለሁ መድረኩን በመቀበል ሃና ለሁላችሁ አመሰግናለሁ። አናስፈራው
0: እሽኛ ነው ያለው።
1: እንግዲህ ጥሩ ነው ባለነው ሰዓት ባለነበት ወቅት በመጀመሪያ አግዚአብሔር አመስባሉን በሰላም ያምጣልን። ያው ሀለገው አረብ ሳምንት ነው ማለት ነው። በሰላም በግራም ያድርሰን። እንት ደግሞ ወጥ ማነው ደግሞ ልጆች በጋም ተከፍቶላችኋል፣ ትምህርት ቤት ተከፍቶላችኋል። በጣም ያስመሰግናል። ደስ ይላል። ሁልጊዜ ደስ ይበልና ሌላው ራይም አላዛር እየሰማኝ ነው?
0: እየሰማ አዳምጣለሁ።
1: ኦኬ ተሰማኝና እንግዲህ አሁን ለምሳሌ ስንመለከተው ትራምፕ ማለት ነው ዛሬ የተናገረው ለነገ ነገው ለነገ በስቲያ ምንም ያው መቼ ሙሉ ሙያ ቢሰሩ ተጨባጭ እንደት የዚያን ያህል ነው ማለት ነው። አሁን እኛ ደግሞ ባለን ፖለቲካ በዚህ ምርጫ ማን እንደሚገባ እንዲያው እግዚአብሔር ማን እንዲያው እድል እንደሚሰጠው አምላክ እሱ እንዲያው የእስራኤል አምላክ ይጠብቀን ይርዳን እንጂ ይገርምሃል፣ በጣም እንዲያው ሽርኩቻ ነው። የማንን ለመጨበጥም አይቻልም። ማን እንደሚገባም ገና እንዲያው በጭንቀት ላይ ነው ያለነ። አምላክ የሚረዳን ይሁን እንጂ አንዱ ለብቻ አንዱ ለብቻ እንኳን የላሱ ሀዛው ሀሊኩዲ ያሉት እኮ ቢገርምህ እየፈረሱ ወደ እንደ ንፈርሶ ወደ ሌላ ቦታ እንደሚሄደው እንደዛ እየፈረሱ ከሌላ አጀንዳ እየገቡ ሌላ እያቋቋሙ አገሪቱን ተገባን ዘን እስካሁን ብዙ ምርጫ አካሄደናል፣ መርጠናል፣ አስመርጠናል። ግን ባለን ሁኔታ ግን በጣም ያሳዝናል። ማን እንደሚገባ አምላክ የመረጠው ሰው እግዚአብሔር ይርዳን እልሃለሁ።
0: ምን ቢሆን ነበር እሱን ደስ የሚለውት? ምን ቢሆን ነበር ደስ የሚለውት? ምን ቢያረጉ ምን ቢደረግ
1: የእኛ ሰው እንዲገባ ደስ ይልናል። የእኛ ሰው
0: እኮ እንዴት ብሎ ቢገባማ
1: ያለው እስታሁን ጠጋ ፈንታውን ገብታ ያው ትንሽ ታግላለሽ። በጣም እናመሰግናለን። አሁን ለሚገባው ደግሞ አታሽኛል። አሁን ለሚገባው ደግሞ እንግዲህ ጋቢ ወርቁ የሚባል ያው ራሱ ይችሉ አንድ 43 ጂ ያገኘ ይባላል። እንደገና ደግሞ ቤተ እስራኤል የሚል ደግሞ ጋዲ ባርከን ደግሞ ይላል። እግዚአብሔር እርዳቸው። ለእኛ ምንጊዜም አንድ ባለመሆናችን በየስፍራው ይህን ያህል ጊዜ ስንኖር አንድ አልባ መቅረት ይሄ ጥሩ ሊመጣ አይችልም እና ቢሳተፉልንና በአንድ ላይ ወሰው እናንተም ትናገራላችሁ እኛም እንናገራለን። አንድነት ግን መራራቅ እንጂ መቃረብ አልተገኘም ነው።
0: አንድነት ስንል እንግዲህ መቼም እያንዳንዱ ሰው የተለያየ አመለካከት አለው። ሁሉም ሰው አንድ አይነት አመለካከት ያለው የለም መቼም፣ ሁሉ ተፈጥሮ ጉዳይ ነው። እና አንድነት ሲባል እንግዲህ አንዱ የሊኩድ ፓርቲ የሚደግፍ ይሆናል፣ ርዕዮተ ዓለሙን የሚቀበለው ይሆናል፣ ሌላው ደግሞ ሌላውን የሚቀበል ይሆናል፣ ሌላው ደግሞ እንደዛ እና የተለያየ አመለካከት። ያ ነው እንግዲህ ዲሞክራሲም ትርጉሙ ያ ነው። የተለያየ አመለካከቶች ኑሮት ግን አገርና ሕዝብ የሚጎዳ ነገር እንዳለ መስራት ለሁሉም እድል እንዲኖረው በመረጠው ሁኔታ እንዲቀጥል ኑሮው እንዲቀጥል የሚል ነው እንግዲህ። ስለዚህ አንድነት ሲባል ሁሉም ተጠራቅመው አንድ ፓርቲ ውስጥ ይግቡ ማለት ነው?
1: ይኸውልህ ሁልጊዜም የኛ ሰው ሊኩድ ሊኩድ ነው የምንል። አሁን ሊኩድ አንድም ሰው ተቀብለው እንዳው የሚያቀርቡ ያለ መስሎ አልታየኝ ቢሆንማ ጥሩ ነበር። ግን ሌላውን ፓርቲም እንደ ራሴ ሌላውን ፓርቲ ለራሴ አልወደውም። አሁን ወደው ግና ሰው ቢገባልና ሰው ቢመረጥ ደስ ይላል ማለት ነው።
0: አሁን ቅድም ስመለከት አሁን ካሁን ቅድም የነበሩ የክርስቶስ አባላት የኛ ሞሾ ሰለሞን የሚባለው በይና ታምኖ ጸጋ ፈንታሁን እነዚህ አይገቡም፣ ከሚቀጣዩ ምርጫ አይሳተፉም፣ ድል የላቸውም የሚል ነገር አይቻለሁ። እና ሶስት ነበር እስካሁን ድረስ በቀጣዩ አንድም ላይ ኖር ነው ማለት ነው አይደል?
1: እኔም እኮ እሱ ነው ምልክ አሁን እንደምናው እንደምንገምተው ሁላችን እንደምንገምተው አንድ ሰው የእንጃ እንደዚህ ነገር ነው ሚገባ መስሎ አይታየኝ ማለት ነው።
2: አሉ እኮ በያሻር ናፍታሊ ቤኔት እና ያይር ላፒድ በሚመሩት እኮ ደግሞ አሉ የተመደቡ አሉ በማህበረሰባችን እነዚህ ብቻ
1: በራም የመደጋለክ
2: አዎ ሰማለህ አቶ ያቆብ ከፍቴ
1: አዎ
2: ስቱዲዮ ከባልደረባዬ ወራህ ማላዛር ባልደረቦች ቀሩነን እየሰራን ስለሆነ እና እንግዲህ እኔ ማነሳው ተይ ጨመርኩ ለዚህ የፖለቲካ እንቅስቃሴ በተመለከተ አሁን በል ሰላም እንፈልጋለን ከፍልስጤም ህዝብ ጋር ሰላም የሚል እንፈልጋለን የቢል ፓርቲ ቢኖር እንዴት አለ
1: ሰላምን የሚፈራውልም ሰላምን ማላ ሀገራችን ሰላም ነስቶን ታያለ በዚያ በጥቅምት 7 በአመተ ምህረት በ10ኛው ወር ማለት ነው የተደረገው ነገር ታውቁታላችሁ ሰላም ነስቶን ብዙ ህዝብ ተነድቶ ሄዶ ስንት መከራ ስንት ስቃይ ተዱድም ደግሞ እዚህ ደግሞ ስንት ባዛ የሚሆነው በሊባኖን የሚሆነው ይሁዳስ ራሱ ማን ነው? ኢራን ነው። ኢራን አሁንም ቢሆን ኢራን እነ ሩሲ ሁላ እየረዳው ነው። አሁን ሁላ አላርፉ ያለ ይኸውልህ አማሪኪን አማሪካን የመሰለ ጀግና ይኸው የሚከላከልና የሚታኮሰው እንደገና የሚተራመስ ያለ ትርምሱ አሁንም አላበቃም። እግዚአብሔር ፍቅር ይበልልን እንጂ ገና ነው ትርምሱ አላበቃብንም። እና እግዚአብሔር ግን አምላክ ይርዳን እንጂ ወንድሞቼ በጣም ያሳዝናል። አንድነትንማ ሰላምንማ ማን ይጠላታል? ሰላም ነው ብሎ ሁላችን ሰላም አላለ እንደልባችን ፈርተን ምንበላ ተኝተን ምናድር ውለን ምንገባበት ሰላም ነው እንግዲያ ሌላ ምን አለን?
0: መጀመሪያ ወደ ውጭ ወደ ጎረቤት ጋር ሰላም ማድረጉ ጥሩ ነው ግን የውስጣዊ ሰላምም ያጣን ይመስልኛል። ህብረተሰቡ የተከፋፈለ የተለያየ አመለካከት አለው ይኖረው ይሄ ጥሩ ነው ግን እስከ መጠላላት ድረስ የሚያሳይ ምልክት ነው የምናየው። እንዴት ነው እናንተ የምታዩት?
1: ሰላም እንትቀለው አሁን ያውኑ የንግግርን አላዳመጥኩትም።
0: አይ አባባሌ ሰላም ሲባል መቼም ዋጋም አለው እንግዲህ ዋጋ መክፈል አለ እና ሰላም ከጎረቤት ሀገሮች ጋር ሲባል ለምሳሌ ፍልስጤሞች ሀገር ይሰጠን የሚሉ ናቸው እና ይሄን ባስበለከተ እንዴት ብሎ ነው ሰላም መፈጠር የሚቻለው? እስራኤል አልሰጥም ነው የምትል?
1: ያውል እንኳን ሌላውን በዚህ ሰሞን ተመልከት በዛ ሄብሮን በሚባል የሞተ ሰው ቀብር ይህን አድራጊ ነው እያሉ የሚኮሰኩቱትና ሰላም እንዳይፈጠር ወታደሮቻችን በሰላም እንዳይመለሱ ያውል ምልዩ እየሄዱ መከራቸውን እያዩ ነው። ይሁላ እንዳይሆን ርፈት እንዳያገኙ ልጃቸው ሁለት የወለደ ሶስት የወለደ ልጁን እየጣለ እየሄደ መከራውን እያየ ሰላም እንዳይፈጥር ወታደሮች ርፈት እንዳይሰጣቸው ይሁላ ስቃይ የሚደርሰው ይህ ነገር ጥሩ አይደለም። ያውል ሰላም የሚፈጥር እንኳን ቀርቶ እነሱ ነውና ከዚህ እኛ ለእኛ የምንተራመሰው ምን ጎሎን ነው? ምን ጎሎን ምን አጥፍተን ነው? እርስ በርሳችን ባይማላዘር እናንተ 40 ዓመት የበለጠና መሳችኋል ኖራችኋል። እኛ ደግሞ ከ91 ዓመተ ምህረት እስካሁን በማነው 36 ዓመት እየሆነን ነው። እና ይሁላ ሲሆን አንድ ቀን ሰላምን ፈጥሮ የሚያውቅ ሰው የለም። ይሄ ነው በድሎን ነው የሚኖር ይሄ ነው የሚጎዳን። ልጆቻችን ውለው እንዳይገቡ ተምረው ስንት መከራ እና ስንት ችግር ነው የምንሰማው የምናየው። ይሁላ ነገር ጥሩ አይደለም ጥሩ አይደለም በእውነት።
0: እናንተ እዚህ ሀገር እስካሁን ድረስ ስንት ጊዜ መርጣችኋል?
1: አረ ይብል ሀይል አለን እኩል ሌላ አልመርጥም እንጂ መርጠናል እንጂ ስተመል ከ91 ዓመተ ምህረት እስካሁን ድረስ እስካሁን 4 ጊዜ 5 ጊዜ ማታነው ነው ከዛ ማን ነው እንደ አሮን ሻሮን እንደገ እሱ ንሳቅ ሻሜር ይህን ሁላ መርጠናል። በልኩድ ያለን ሁሉ ጊዜ ስንመርጠው ነው የምንኖር።
0: ለምን ነው ሌልኩድ የመረጣችሁ? ለምን ነው
1: ለምን ነው የስዲ እንግዲህ እንዲህ ነው ራይ ማላዘር የራሴን ነው የማወጋ እኔ በሌላ ሳይሆን የራሴን ልንገርህ።
0: አዎ ራሱ
1: በ91 ዓመተ ምህረት ሻቅ ሻሜር እና ሳቅራቢን ተወዳድረው አሁን ሳቅ ሻሜርን ሚሏል አንድ ሳቅራቢን አንተ ይህን ጁቂ ህዝብን ተማምነህ ይህን ጁቂ ህዝብን ተማምነህ ነው እንጂ ብሎ ሲለው እሱ ደግሞ ምን አለ ግመልህን ተማምነ አለ። ግመል እንግዲህ ያው ሩሲየን መሰል እንዲያለው እና ይሁላ በዚህ ህዝብ የተነሳ በምንም ታምር ስለተ ሞቴ ድረስ እንኳን እኔ ልጆቼን ከልኩት ወጥተው እንዲሄዱ አላረ ያው ልኩት እንዲመጡ ነው የምወስን።
0: ገባኝ። ጥሩ
1: ይህን ይመስላል። ራሚል
0: በጣም አመሰግናለሁ። አቤት አቤት።
1: አመሰግናለሁ። አንተ አንገፍኮ
0: ሰላሙ ነው። እናመሰግናለን።
1: እናመሰግናለሁ። ቸር አመት ባሉን ያው ለነ ሀና አስፈራው ትዳር አባ ሁላችን አመሰግናለሁ።
0: እሺ እናመሰግናለን። እኛ ሰላም ሰላም። ሄሎ
3: ሄሎ።
0: ጤና ይስጥልኝ።
3: ጤና ይስጥልኝ። እንደምን አላችሁ? ቢያሽራሚ
0: እግዚአብሔር ይመስገን። ማን ማን
3: ማናሮ አዩ
0: ማን
3: የደንበኛቸው የወይዘሮ መረት ጌጤ ልጅ ማናሎ ባዩ ምናሴ ያቆብ ይባላለሁ።
0: ማናሎ። እሺ ጤና ይስጥልኝ።
3: ጤና ይስጥልኝ። እንደምን ናችሁ? ሰላም ናችሁ? ሁላችሁ
0: ሁሉ ሰላም
3: ነው? እንደ ሚሻያው ደጉ
0: ሁላችሁ ሰላም
3: ነው? ወርቅነሽ፣ ወይዘሮ ሀናሽ ፈራ ትዳረበና መሰግናለን።
0: ወይዘሪት ናት።
3: ወይዘሪት ልበላት?
0: ገና ለገባችም
3: የአመት በዓል አምላክ ደግሞ ይጠብቅልን፣ ሀገሪቱ ይጠብቅልን፣ ሰላም ይፈጠር በሀገሩ። እንዲያው ፍቅር ጠፋ፣ ፍቅር ይፈጠርልን። የትላልቆቹ አምላክ የለመኑት የጦለፍት አምላክ እንዲያው ፍቅር ያምጣልን፣ ሀገር ሰላም ይሆንልን ነው እንግዲህ።
0: ጥሩ ነው
3: እና አዎ፣ ሀገር ሰላም ሲሆን ሁሉ ነገር ሰላም ነው።
0: በጣም
3: እና በጣም ያሳዝናል። እንዲያው ሁኔታውን ስናዳምጠው ምንም የቦቴ ሊካው ልምድ ባይኖረን በጣም ስነስርዓቱ ግን ስናየው በጣም ያሳዝናል። እና አንድ ሰው ለኛ ቢመረጥልን በጣም ለኛ ኩራታችን ነው። ለኛ ለጦባው ህዝብ በጣም ኩራትና ስሜታችን ነበረ። ችግራችን መጥቶ ለለት ባይወግድልን አለ ወንበሩ ሲባል በጣም ትልቅ ኩራት ነው። ለምን አዲሱ መሰለ የተመረጠ ዘመን ቀድሞ ዋጋ ሀደን እንኳን አጥቁ ስንከራከራቸው አዲስ መሰለን ጠይቁ ሲሉን ነበር። እንደ ቅናት አርገው ይሆን እንደ ማሾፍ አርገው ይሆን አዲስ መሰለን አናህም ያረግላችሁ ለእናንተ ለጦቢት ስነው ተወካያት ሲሉን ነበር። አሁን ደግሞ ለእኛ እንደ ተወካይ ቢኖረን በጣም እንኮራበት ነበር። ለእነሱም ጥሩ ነው፣ ለእኛም ለሀገሪቱም ጥሩ ነው፣ ለህዝቡም ጥሩ ነው።
0: ገና እኮ ነው ምርጫው አልተጠናቀቀም እኮ።
3: አረ የሚያርግጥ እጅ ሀገመዱ የሚያጠግብ ቂጣ ምጣዱ አለ ያየ ነው መስሎኝ ገና በገናው እርኩቻውን አባት አለ።
0: ፖለቲካ እኮ ፖለቲካ ሂሳብ አይደለም። አንድና አንድ ሁለት የሚባል ፖለቲካ ጨዋታ አለው፣ ቁማር ነው። አንዱ ሲወጣ አንዱ ሲገባ፣ አንዱ አይገባም ሲባል በልታሰበ ሁኔታ ሲገባ እንደዚያ እኮ ነው። እና ምርጫው ተካሄዶ ተጠናቆ አለቀ ሲባል ነው ማወቅ የምንችለው። አሁን ግን ለጊዜው ምንም የተያዘ ነገር የለውም።
3: መቼም እንግዲህ እኛ ሊኩድን አሁን አጎቴ ያቆብቻ ከብት እንደተናገረው የእኛ የጦቢያ ይሁዳን እንግዲህ ሃይማኖት ጠባቂ ስለሆነ ሰንበትን ጠባቂ ስለሆነ ወሪትን ጠባቂ ስለሆነ ያው እሱ ሀገር ስለሚጠብቅ እሱን ነው ተመርኩዘን የምንሄድ አብዛኛችን። አሁን እሱ ብቻውን ሲቆም ግና በጣም ሽብር ነው። የተማመናት ጠጋም ራሷ በገዛ እጇ አልጎዳደር ማለሽነ እና በሌላው እንግዲህ እኔ ወይ በቴሌካ ሰው አይደለሁም እና ስለዚህ ስለ ሀገሪቱ ሁኔታ ግና አሁን እንዲያው በአስተያየት ነው በአስተያየት ተይቀርታ ጋር ወይዘሮ ሃይማኖት ካሳ ደግሞ ይቺ ህፃን የዘጠኝ ዓመት ልጅ ህፃን ከቤቷ ወጣ ብላ እናት አባቷን እያሸበረሽ እስከዛሬ ድረስ ይኸው አንድ ነገር እንዲያው አለበል ቀለበን ሞተበል ከፈኔን እኮ ለሰው ልጅ ያለ ነው። ዘመዶቼ ይኸው ተዛ ከዛ ወዲህ ስንት ወታደሮቻችን አልቀዋል። ይቺ ግና በሀዛብ እጅ ትያዝ በጠላት እጅ ትያዝ በወዳጅ ትያዝ ሳትታወቂ እናት አባት እንደዚህ እያለ እየተንቦጀቦጀ የሰማው ወላድ የሆነ ሁላ በሳይን ቦጀቦጀ አለ እና አንድ ምልክትና አንድ መላ አለመገኘቱ እንዴት ነው? እኛ የኛ ወንድሞችም ይኸው በጦቢያ ምድር ወታደርና ተዘርፈው ሆደው እልምለው ሀሽታው ነው ቀርተዋል። ይኸው ብዙ ጊዜ ነው የምናገር የሞተ እኮ ቀብሮ አለ ቀብሮ እኮ ማልቀስ ያለ ነው። ይሄ ግና ከምን ይሄድ ከምን ይሄድ ይሞት ይኖር ሳይታወቅ ዝም ብሎ ማልቀሱ ተስፋ ዋዳ የለውም ነበር። አንድ ምልክት አልባ አንድ ሲማን አልባ እና አሁን እቺ ልጅ ደግሞ በተለይ በተለይ በጣም ታሳዝናለሽ እና እንደው ደስታውን ያሰማችሁ ያመት ባለ አምላክ አንየ ቀድሞ ግላሻል ተያዘ ጊዜ አሁን የትግድባል አጎት ነው ብሎ መጥቶ ሲበእናንተው ጦለት አርጉለተይ በእኛ ተጦለተ ተጦለተ ሲበእናንተው ሃይማኖት ከርሞ ግላሻል ጣብሮ መጥቶ ትግዱ እንዲውል ብላችሁ ቆልት ብሎ 100 ብር አውጥቶ ሲሰጣው ቃሉ ለቄሶች የዛን ጊዜ ሙላው ጦለተ የለዛን ዘመን ባይመጣ በአመታውና በሁለት አመታው ግላሻል ተመልሶ መጣ። እና አሁን ደግሞ እስራኤል አምላክ እንደው ጦለትና ልመናው የተሰማ ሆኖ እንደው ታገሪቱ ያብቃችን አሽከለ ወላጆቹ አጅ ያድርሳተኝ እንደው በሰላም ያድርሳት እንደሳስ እንደተንቦጀቦጁ እንዳይቀሩ ነውና የቸራ መዝባብን ያምጣልን እስራኤል አምላክ። ይሄው እንግዲህ በአን ሰረቀለ ጣዲቅ ይያሉ እየጦለቱ እየዘመሩ እየደገሱ ዝክሩን በዝክር ሃይማኑን በሃይማኑት ፍቅሩን በፍቅር ጤናውን በጤና እየጠበቁ ወልች አድርሰውናልና አሁን ደግሞ ቸር ያድርሰን ከርሞ ደግሞ እንድቻርጎ በሰላም ያድርሰን አገር ሰላም ትሁን ሰላም እንገናኝ ሰላም እንስማማ ሰላም እንደማመጥላለሁ። አመሰግናለሁ ዳራባ።
0: እሺ እኛ ምን አመሰግናለን። ሰላም ሰላም
3: ዳራባ። ሰላም ሰላም መልካም አመት ባለ
0: ለእናንተ ለሁላችሁ። ሄሎ
4: ሄሎ
0: ጤና ይስጥልኝ።
4: ጤና ይስጥልኝ
0: ማለበል
4: ሰለሞን ይያሱ
0: ሻዶ ሰለሞን
4: ድምጽህ ቀነሰብኝ እንዴት ነው?
0: አይሰማም?
4: በጣም አይሰማም።
0: አሁንስ
4: በእንግዲህ እኔን ትሰማያላችሁ አይደል?
0: እኛን ሰማሃልና
4: እኔን ሰማችሁ ትግሬ እና መድረው ስለተሰጠ ያመሰግናለሁ። ለሥራ ባልደረቦች እንደዚህ ሁሉ አድማጮች እንዴት ሰነበታችሁና እንግዲህ የኢትዮጵያ ወታደርማ በጥጋብ ህይወት ያበቃ ጦር ሰራዊት ከገባ ወዲያ መመለሻ ሲያጥተው አገሬን ተወጣው ሀያል ዘመን የነው አሁን የሚናፍቁኝ እናት አባቴ ነው ይል ነበር ጃሎ ጃል። እና አሁን ደግሞ እኛ እቺን መልማና ሀገር ታገኘና ተገባናባት በእናት አባቶቻችን ጸሎት ልመና በእግዚአብሔር መምላካችን ቸርነት ያው እንግዲህ ወደ 35 አመታችን ነው ከዚያም በላይ እንግዲህ እናንተ ደግሞ ወደ 50 አመት ተሰምቻለሁ። መልካም ነው እንግዲህ መንግስታችን ያጥናልን የአመት በዓል የተጻንዳ ታርቆ ለምኑ ጸልዮ ለአገሪቱ ሰላም ምረት የሚመጣበት ነው እየተባለ በካህናቶች ይነገራል በአባቶቻችንም እናውቀዋለን። አሁን ግና ህዝባችን ታቢው አለይ በጣም አስቸጋሪ ሆኗል ለእግዚአብሔር ለሰውም ቢሆን አላቻ ጋብቻ ጋብቻ በአባቶቻችን በካህናቱ በእኛ መደረስነ የተመረጠው እስራኤል እስራኤል ነበር ጋብቻው። አንዳንድ የክርስቲያን ጋር ቢጋባም ወደ እስራኤል ነተገባሽ በቃል ኪዳን ጥንቶ አንድ ሰው አንድ ሴት ለአንድ ወንድ ሆኖ የተቀደሰ ዘር መተካ ሲገባ ከዚህ ከመጣነ በኋላ ከዚያ ሳለን ያላደረግነው እንደ ጅንጀሮ የሴት ብዛትና የሴት አደና አዲያም ትሩን ልጆቻችንና ተፈታነ ያስቀየምነ በእድሜ በሰል ያነሰዎች በተለይ ይሄ አንድ አመት ነው ለእግዚአብሔር ማለት ማለት ነው። እና
0: ቆያዘ ላይ ግልጻል
4: ይሄ በህገ መንግስቱ በኩል ያለው ደግሞ
0: ቆያዘኛው መጀመሪያ ካልከ ይሰማል
4: በክብር ተቃውሞ ቢኖር በክብር ተወዳድሮ አልባቸንኳን ተቸንኮ የተጨነፈውን ያጨነፈው በአንድ ላይ ተቀምጠው እየሰሩ አገሪቱን አሳድገው ህዝቡን ጠብቀው ይኖር ነበር። አሁን ግና ጠቡ በዛ ስድብ ግን ነው። በእስራኤል ቤት ደግሞ እስራኤልን እስራኤል መስገን መርገም በጣም የተጠላና በህገ ወሪታችንም በህገ መንግስቱም የተጠላ ነው እና እነዚህ ነገሮች በርከት እያሉ መጡ። በዚህ ላይ ህብረተሰባችን አንድነት የሚለውን በዚህ በሚዲያ ስንሰማ በጣም አጠንክረው ይናገራሉ። ግን የሚናገሩት ደግሞ ህዝቡ አንድ እንዳይሆን፣ ቤተሰቡ አንድ እንዳይሆን በስልክም በዋትሳፕም የሚያስተላልፉት ለብቻ ደግሞ በዚህ በሬዲዮ እንደሚናገሩት አይነት አይደለም ለማለት ነው። እና ይህንን እንግዲህ አድማቅ ወይ ካህናቶቹ ሆነ ህብረተሰቡ ሆነ እንዴት ታዩታላችሁ? ለወደፊቱ ጥሩ ያጋጥመናል፣ ኑሯችን ያስተካክለዋል፣ በልጆቻችን የተመሰገነ አዋቂ አዋቂ ልጆች በወረቅዲን ደረጃ በመሐንዲስ በመምህር በዳኛ የተቀመጡ ጠንካራ ልጆች አሉ። ለእነሱ እንቅፋት ባንሆን፣ ፖለቲካውን ያውቁበታል፣ መመረጡን ያውቁበታል፣ መስራትም ይችላሉ። እኛ መስራት አንችልም፣ መጽሐፍ እንኳን አንችልም። ይችን የአማርኛ ቃል መናገራችን ነው እንጂ በዚህ ላይ የኛውን ሰርተናል፣ በዚህ ሀገር አድርሶናል። ይህችን እያመሰገነ ስራውንና መመረጡንና መምረጡን ለልጆቻችን ብንተው ጥሩ መስሎ ይታያል። ምን ይመስላችኋል ማለት ነው?
0: ለምን ለልጆች እንተዋዋለን? መጀመሪያ እኛ ራሳችን ሰርተን ማሳየቱ አይሻልም?
4: ጊዜው አምልቷል ጋሽራህ። መጻፍ አንችል፣ ማንበብ አንችል፣ ዕብራይስጥ አንናገር። ለስልጣን የተመሰገነ እድሜ ያደረሰና መምረጥ ነው የምንችል እንጂ አሁን ቢመርጡን እኛ መስራት አንችልም። ቋንቋው ታግሎናል።
0: እርግጥ ሁሉ መቼም ተመራጭም ሊሆን አይችልም። ሁሉ ቋንቋ ተናጋሪም ደግሞ ፖለቲከኛ ወይም ደግሞ አሁን ቀድም የጠቀስካቸው በሙሉ ችሎታ ይኖረዋል ማለት አይቻልም። ቋንቋ መቻሉ ብቻ በቂ አይደለም። የተፈጥሮ እውቀት፣ የተፈጥሮ እድል፣ የተፈጥሮ ነገር ያስፈልጋል እና ስለዚህ እያንዳንዱ የሚችለው በምን እንደሆን ራሱን በራሱ ጠይቆ በዚህ በኩል እችላለሁ፣ በዚህ በኩል ስማራበት የሚል ነገር የለም። ቡድም እኔም ባል ነገር ስላለ ያኔ እኮ ነው የሚበላሸው ነገሩ።
4: ተበላሸኮ። አሁን ለምሳሌ ብዙዎች በየቦታው ተለጥፈው ነበሩ፣ የተመረጡም ነበሩ። ያው እንግዲህ ቅጥረኛ ከሆኑ ያው ዝም ብሎ ደሞዝ ማገኘት እንጂ ወገንን መርዳትም ማገልገልም አይቻልም። ነገር ግን አሁን ወንድማችን ቀናውም ቀናው አልቀናውም አቶ ጋዲ እንዳደረገው ራሳችን ችለን ማንዳት አምጥቶ ወንበር ይዞ ቢቀመጡታይ እጅ ብልጫ በሚሆን ጊዜ አልፈልግም ይሄ ካልተሰጠለ ወገን በሚባል ጊዜ መብት ነበረ፣ ተቀባይነት ነበረ፣ ወገንን መርዳት ይቻላል። ከሰው ሚፍላጋ ሄደ ተጠግተ ይችላል። ማንዳትም የለውም፣ ድንቅም የለውም፣ መስራት እኮ አይችልም። እና ያን ምንድን ነው የሚሆነው? ለመታማት እንዲህ አርገህ ነበር ይህን ያህል ጊዜ መሽሰርተት ምን አደርገህ ለመባል ይችላል እንጂ አቅሙ ጉልበቱ አይፈቅድለትም።
0: እዚህ ላይ አሁን መደመሩ ከጠንካራ ክፍል መደመሩ አብሮ ያኔ የሚፈልጉትን ውጤት ማግኘት የሚቻልበት አጋጣሚ ሊፈጠር ይችላል። አንድ ብቻውን ከሆነ ምን ያህል ለውጥ ያመጣ ይችላል? ይህ አንደኛ። ሁለተኛ የፖለቲካ ሲባል እኛ ብቻ የኢትዮጵያ ይሁዳዋን ወክሎ የሚመረጥ ወይም ፓርላማ የሚወዳደር ሰው እያንዳንዱ በየመጣበት ሀገር የተለያየ ፓርቲ ሰርቶ ለዚያ ብቻ የሚጥር ከሆነ ለሀገሪቱ በአጠቃላይ ከማሰብ ሊቆጠበ አይደለም።
4: ይህ እኮ እንግዲህ ዋናው ትልቁ መሰረቱ ሁለት ምርጫ ስላለ፣ አንዱ ለመንግስት አንዱ ለፓርላማ ስላለ ዋናው ጠንካራውን መንግስት ሀገሪቱን ይጠብቃል የሚለውን ስሙ በእጅ ብልጫ መምረጥ። የሁለተኛውን ፓርቲ ግን አባላት ለሚሆነው በየወገኑ ቢመርጥ፣ አሁን የኛ አንድ ፓርቲ ቢኖረን 5-6 ተወካዮች እንደሚኖሩ እነዚህ ሀዛ ውስጥ ገብተው በመስራታቸው የእጅ ብልጫ በሚሆን ጊዜ አንድ ነገር ሊወሰን ሲል ለእኛ ይሄ ካልሆነ እጅ አናነሳ በሚለው ጊዜ መብታችን እንዲያስከብሩ ይችላሉ እንጂ መንግስቱንና አገሪቱን ማን ይሻላል ማን የሚጠብቃት ለህዝብ የሚለው መንግስቱንና ጠንካራውን መምረጥ እንግዲህ ከአመራረቱ አንድ ለመምሸላ አንድ ለባህር ላማ ስለሆነ አመች ነው ምርጫው። ግን በየወገኑ ሲሆን ወገንን ለመርዳት አንድ ሚፍላጋ ካለ አምስት ስድስት ሰራተኛ ይኖረዋል። አንደኛ ሲሆን ጸሐፊ ያስፈልገዋል፣ ግዝባሪ ያስፈልገዋል፣ ምክትል አለው። እነዚህ እነዚህ ሲሆን ይበረክታሉና ለመርዳት አመች ይሆናል ማለት ነው። እንደማስተያየት
0: ግልጽ ነው። አመሰግናለሁ በጣም አቶ ሰለሞን።
4: አመሰግናለሁ እድሉ ስለተሰጠኝ። ሰላም ሰላም
0: ሰላም ሰላም። አሁን ደግሞ ሌላ ሰው አለን። ሄሎ
5: ጤና ይስጥልኝ። እንዴት ናችሁ? አጠቃላይ የሬዲዮ አሰራጮች በሙሉ እንዲሁም አድማጮቻችን
0: ሰላም ነን? ሰላም ነን። እኛ ጋር ሰላም ነን። ማን ልበል?
5: ወንደሪት ነኝ። ጋሽራ ነኝ። እንዴት ነሽ?
0: አይ ወንደሪት እንዴት ነሽ?
5: እግዚአብሔር ይመስገን።
0: እሺ ወይዘሮ ወንደሬት፣ ጊዜያችን ጥቂት ፈጠን ብሏል።
5: ጊዜው አጭር ነው። እንግዲህ ያው የሳሰበው ሁሉ አይገለጽም። በመጀመሪያ ደረጃ እግዚአብሔር እስራኤል አምላክ የተባረከ የተቀደሰ አመት በዓል ይሁንልን። ያው አመት በዓል እየደረሰልን ነው። በሰላም በሸኬት የምናሳልፈው አመት በዓል ይሁንልን። ከዛ በመቀጠል ትላንትና ቤት ሰፈር የልጆች ሟለ ህጻናት ጀምሮ እስከ ከፍተኛ ቤት ሰፈር ድረስ የተከፈቱት ለልጆቻችን ትምህርታቸውን በሰላም ተምረው በሰላም የሚፈጽሙበት ጊዜ ይሁንልን። ከዛ እህታችን ሃይማኖት ይኸው እናት አባት እያለቀሱ የሰው ልጅ እኮ ሞተ ብሎ ተስፋ ቆርጦ እርሙን አውጥቶ መቀመጥ አንጀት ያርሳል። ሁልጊዜ እያለቀሱ ሁልጊዜ እየተጥመነመኑ ላሉት ወላጆች ደግሞ የሁላችን ልጅ ናት ሃይማኖት እናት ለሆነ ሁሉ ያማል ታማለች። እግዚአብሔር በሰላም በዚች አመት በዓል መልካም ወር የሚሰሙበትና ልጃቸው ወደ እጃቸው የምትገባበት ጊዜ ይቀርባል። ፈጣሪ አምላክ እግዚአብሔር የእስራኤል አምላክ ይስማና ልጃቸውን በእጃቸው የሚያገኙበት ጊዜ ይቅረቤው። በተለያየ ቀን እየገቡ እየተናገሩ እንሰማለን። አሁን በትላንትናው ቀንም ቀይ ባሎን ቀይ ሁልጻ ለብሰው እንዲወጡ ተማሪዎች ብለው ተናግረዋል ሰምቻለሁ። ይህ ሁሉ ሀዘናቸውን ሰምቶ እግዚአብሔር ለፍርድ ያብቃቸው ላለው። ከዛ ባሻገር እንግዲህ ጊዜ የለውም ስለ ፖለቲካው የተነጋገራችሁበት እያዳመጥነው ነው። እንግዲህ መልካም ምርጫ ይሁን።
0: አለን
5: ግን እኛ ቀን ሲኖረን አጠቃላይ የእኛ ህብረተሰብ የሆነው ፓርቲ ሁኖ የሚመረጡት ተመካክረው እርስ በርሳቸው አራት አመት ምድር ሲቀመጡ ዝም ብለው በእያሉበት ተሸጉጠው ዝም ብለው ከሚቆዩ አስቀድመው አብስለው ህዝቡንም ባንድ አድርገው እነሱም አንድ ሆነ ያሁን ቤተ እስራኤል የሚል ፓርቲ ተመስርቷል። ይሄን ቤተ እስራኤል የሚል ፓርቲ አንደኛ ስማችን ነው፣ እኛነታችን ነው፣ ማንነታችን ነው። እኛ ኢትዮጵያ ስንኖር ቤተ እስራኤል እንጂ ቤት ይሁዲ ተብሎ ተጠርተን አናውቅም። እና ይሄ ቤተ እስራኤል የሚል ለኛ ራሳችን ቀን አድርገንበት የምንሄድ ነው። ስለዚህ ሁላችንም እጅና ኳንቶ እነዚህ ተዘበየ ምትላጋው ገብተው ማቆም የሌላቸው ያልነበራቸው ሰዎች እዚህ ላይ አንድ ላይ ተሰብስበው በአንድ ላይ ቢሄዱ ቢያንስ ሁለት ሶስት መቀመጫ ይዘው ከአይነታው ከክነሴቱ ገብተው ከጠቅላይ ሚኒስትሩ ጋር ገብተው የፈለጉትን የመስራትም የመናገርም ችሎት ይኖራቸዋል። ይህ በተለያዩ ነገሮች ተሸጉጠው የሚገቡት ግን ተሸጉጠው እንደተቀመጡ ተሸጉጠው ይወጣሉ ማለት ነው። እንደልባቸው መናገር አይችሉም። የፈለጉትን አፋቸውን ከፍተው ለምንድን ነው ውሻ እንጀራ ስንሰጠው ጠብቅ እንደሚባለው ጠብቁ ነው የሚባሉት። የፈለጉትን መናገር አይችሉም። ለምን ህዝብም አልመረጣቸውም። በምርጫውን በቂ ሆኖ አይደለም የገቡት። በጠበቃ በቃ በልሰጠ ነው። ባለፈው አንዱ ምንድን ያለው

0: ምንም ፓርቲ አለ
1: ማን አለ ትግል አንድ
0: ነው የሩሲያ ሊበርማን አለ በሩሲያ የሩሲያ ፓርቲ ተብሎ ሊበርማን አለ የዳቾች ራሱ ፓርቲ አላቸው የስማቸውን ገለገለ በጣም ማላውቃቸውም አሉ የተለያየ የራስ የሆነ የፖለቲካ መሪ አለው ተመን የራሱ ተመን ያለው ለእያንዳንዱ ህብረተሰብ እንዳመጣጡ ፓርቲ አለው በኢትዮጵያ ለመጣ ነው ግን ያው ከሊኩድ እየተጣበቀ ነው ሁልጊዜ ከሊኩድ ነው እንኳን ከመጣ ይሁን እንግዲህ 30 አመት እያስቆጠርኩ ነው ሊኩድን እንጂ ሌላ ቦታ አላውቅም ሊኩድ ለምንድን ነው ቀድሞን ሲጠይቁ ሰምቻለሁ ሊኩድ ለምንድን ነው የኛ ህዝብ የሚመርጠው ያው ሀገሩን ይወዳል መቼምኛ ከዛ ተሰደን ስንኖርም ህልማችን ኢየሩሳሌም ናት አሁንም ከዚህም ገብተን ኢየሩሳሌም ናት አገራችን ኢየሩሳሌም እንዳትቆረስብን ነው ጥራታችን ኢየሩሳሌም በውትድርና ይሄብየው የሚረግፉት እንደቅጣል ይሄ ሁላ ሲሆን ግን ለኛ መሪ የለንም
1: ገባኝ ወይዘሮ ጎንደሬ ታመሰግናለሁ እንግዲህ እንዲኖረን ብቻ ስንመኛለን አመሰግናለሁ
2: አመት በዓል ያድርግልን እኔም አመሰግናለሁ ድል ተሰጠኝ አመሰግናለሁ ሰላም
1: ሰላም ሰላም ክብራትና ክብራን አድማጮች ፕሮግራማችን ለማጠናቀቅ ሁለት ደቂቃዎች አልቀርተውናል እስከዚያ ድረስ አርስተ ዜና መድገም ነው የተለያዩ የፖለቲካ ፓርቲዎች መጪው የክነሰት ምርጫ ሲከታማ እንዲሆን ጥረታቸውን እያደረጉ ነው ይባላል በእስራኤል አየር ክልል ኢንዱስትሪና ሎሪ የተባለው የፖለቲካ የባሊስቲክ ሚሳኤል ትናንት ሌሊት በተካሄደው ሙከራ ሩቲት አስገኘ ተባለ የዝበላ ድርጅት ሊባኖስ በሚገኘው የእስራኤል መከላከያ ሰራዊት ሁለት ድሮኖችን መተኮሱ ተገለጸ በአሜሪካና ኢራን መካከል የተኩስ ልውውጡ እንደገና ታደሷል ተባለ የሚሉት ለሰዓት ከነበረ ዜና መካከል ዋናው ነው አጭናቸው አድማጮቻችን ፕሮግራማችን ማጠቃላችን ነው ለዝግጅቱ መሰከለ ተባበሩኝ ለጠናቃሪዋ ሐና ስፈራው ለቴክኒክ ባለሙያችን ኖሮን እንዳን እንዲሁም ለባልደረቦቼ ሻየው ደጉ ሰጤ ዘመነ ምስጋና አቀርባለሁ በምሽቱ ክፍለ ጊዜ እንደገና እንደበቃችኋለሁ እስከዚያ ድረስ ሁላችሁም በያላችሁበት በሰላም ዋሉ።

0: የተከበራችሁ አድማጮች ጤና ይስጥልን፣ እንደምን አመሻችሁ፣ እንዴት ዋላችሁ? እለቱን ደብረያን ዘመን አቆጣጠር ካፍ በኤሉል ታብሽን ፔባ እንደ አውሮፓ ዘመን አቆጣጠር ሴፕቴምበር 2 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ እለተ ሮብ ነሐሴ 27 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን አሳፍ ሞስኮቪች ሲሆን የስቱዲዮ ተረኛ አስተናጋጁ ይሻያው ደጉ ነኝ። ያለን ዝግጅት የሳቶን ዜና፣ ሳምንታዊ የስፖርት ፕሮግራም እንዲሁም በማህበረሰብ ሚዲያ የሰው ስም የማጥፋትን ባስመለከተም ከህግ ጠበቃ ታል ቸኮል ጋር ቃለ ምልልስ አለን። ቆይታችሁ እኛ ጋር ይሁን። አሁን ዜናውን አርዕስተ ዜና። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ዛሬ አዛ ቀበሌን ጎበኙ። እንግሊዝ በይሁዳና ሰማሪያ ቀበሌዎች የሰፈሩ እስራኤላውያን ከሚያመርቷቸው ጋር ንግድ ልውውጥ ላለማድረግ በይፋ ለማስታወቅ ተዘጋጅታለች። በደቡብ እስራኤል ለግብርና አገልግሎት ተቋርጦ የነበረ የውሃ አገልግሎት አቅርቦቱ እንደገና ታደሰ። የአሜሪካ ኢኮኖሚ ትግል በኢራን ላይ የአሜሪካ የገንዘብ ሚኒስተር ስኮት ቤስንት ሀገራት ከኢራን ጋር ንግድ እንዳያደርጉ አስጠነቀቁ። የአየር ትንበያም ነገ በመጠኑ ሙቀቱ ይቀንሳል የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከጦር ኃይሎች ኢታማጆር ሹም ዛሚር ጋር በአዛ ሰርጥ ዛሬ ባደረጉት ጉብኝት እስራኤል ያቀደቻቸውን ግቦች ማለትም ሐማስን ከጦር መሳሪያ ማስፈታትና አዛን ከወታደራዊ እንቅስቃሴ ነጻ ማድረግን እንደሚጨምር እንዲህ ሲል ተናግረዋል።
1: אנחנו שולטים בשטח, אנחנו לא נסוגים, שרים בקו הזה, שולטים ב-60% מהרצועה, ועוד היד נטויה. כי אנחנו מחסלים את המחבלים שמאיימים עלינו, עושים את זה חדשות לבקרים. אתמול לקחנו את ראש השבק של החמאס, בטח נלמד כמה דברים. אבל אנחנו עושים הכל כדי להגיע ליעד שלנו, וזה פירוק החמאס מנשקו, פירוז עזה. עזה לא תהווה יותר איום על ישראל.
0: ጠቅላይ ሚኒስትሩን ዲሲሩ ተናገሩ። እኛ አካባቢውን ቆጣጠራለን፣ ወደ ኋላ እንመለስም፣ በዚህ መስመር ላይ እንቆያለን። የአንዛም ቀበሌ 60 በመቶ እየተቆጣጠረ ነው፣ ገና ወደፊት እንቀጥላለን። ምክንያቱም የሚያስፈራሩትን አሸባሪዎችን እየደመሰስን እያጠፋናቸው ነው። ይህንንም በየቀኑ እናደርጋለን። ትናንት የሐማስ የደህንነት ሻባክ የሚባለው ኃላፊ ይዘነዋል። በእርግጠኝነት ብዙ ነገሮችን እንመራለን፣ እንሰራለን። ነገር ግን አላማችን ላይ ለመድረስ ሁሉንም ነገር እያደረግን ነው። እሱም ሐማስን ከጦር መሳሪያ መፍታትንም አዛን ከወታደራዊ እንቅስቃሴ ነጻ ማድረግ ነው ሲሉ ተናግረዋል። የገንዘብ ሚኒስተር ጽህፈት ቤት የህግ አማካሪ ዱዲ ኮፔል ሚኒስተር ስሞትሪች የነዳጅ ዋጋ ለመቀነስ ያላቸውን ጽንሰ ሀሳብ አጀንዳም የመንግስት የህግ አማካሪ እንዲያጸድቁት ምክር ሰጥተዋል። ጠቅላይ ጠበቃ ኮፔል በሰጡት የህግ አስተያየት እንደገለጹት በነዳጅ ላይ የሚጣለው ግብር በግማሽ ሸቀል ለመቀነስ የተወሰደ እርምጃ በገንዘብ ሚኒስትሩና የሙያ ባለሙያዎች አቋም ላይ ተቃውሞና ከሚመጣው ምርጫ ጋር የተያያዘ ነው የሚል ስጋት የሚነሳ ቢሆንም ከአራት ዓመታት በፊት በእስራኤልና በሌሎችም ሀገራት ተመሳሳይ እርምጃ መወሰዱ እንዲሁም የኑሮ ውድነትን የማቃለል አስፈላጊነት

0: ግምት ውስጥ በማስገባት እርምጃውን ለማስደግ ምንም አይነት የህግ ማሰናከል የለውም። ዘጋቢያችን ሌል ካይዘር አክላ እንደጠቆመችው የገንዘብ ሚኒስትሩ ፍቃድ እንዳገኙ ወዲያውኑ ትእዛዙን መፈረም የነዳጅ ዋጋ ወዲያውኑ መቀነስ ይችላል ተብሏል። በያብንኤል ሰፈራ አቅመ አዳምና ሕዋን በእድሜያቸው ያልበቁ ትናንሽ ልጆች ጋብቻ ክስተትን የመዋጋትን እንቅስቃሴ የሴቶችን መብት የሚያስቀድም የክነሴት መደበኛ ኮሚቴ ሊቀመንበር የሻቲር ፓርቲ አባል ሚራብ ኮሄን በድንገት በያብኔል ምክር ቤት አስተዳደር ስብሰባ ላይ በመገኘት የምክር ቤቱ ሊቀመንበር ይህንን ህገ ወጥና ተቀባይነት የሌለውን ድርጊት ለመዋጋት እንዴት ለመንቀሳቀስ እንዲያስረዱ ጠይቀዋል። እሳቸው እንደተናገሩት የሰፈሩ አስተዳደር ሸንጎ ሊቀመንበር በክነሴት ፓርላማ ስብሰባዎች ላይ ስለማይገኝ እሳቸው ራሳቸው ወደ ያብኔል ሰፈር ለመምጣት ተገደዋል። ሚራብ ኮይን የክነሴት አባል እንዲህ ብላ በዚህ ጉዳይ ተነጋግራለች።
1: אני מחפשת ראש מועצה שלא ישתף פעולה עם קאט ואתם בקשר השתיקה שלכם עם מחלקת הרווחה שלך שלא עוזרת לילדים במצוקה. אני מציעה שתגיד איך אתה מתכנן לטפל בזה ואנחנו נלך. רק באנו לשמוע איך אתה מתכנן לטפל בקאט הזו שהגדלה למימדים מבילים.
0: የክነሴት አባሉ ሚራብ ኮይን እንደተናገሩት አንድ ከቡድን ከአምልኮ ካት ስብሰባ ከመያሳተፍ የሰፈሩ አስተዳደር ሸንጎ ሊቀመንበር እየፈለኩ ነው። እናንተ ደግሞ በዚህ ትምህርታችሁ በመከራ ውስጥ ያሉት ህፃናት የማይረዳ የደህንነት ክፍል አለው። ይህንን እንዴት ለማስተካከል እንዳቀደ በትንግርትና እኛ ብንሄድም ይሻላል። የመጣ ነው ይህንን ወደ አስፈሪ መጠን ያደ መጠን አካል ያልደረሱት ልጆች የመዳር ሁኔታ ለመቋቋም ለማስወገድ ነው በማለት ንግግር አድርጋለች። ዘጋቢያችን የኤል ሃናወር እንደገለጸችው ከሆነ የሰፈሩ አባላት ፖሊስ የጠሩ ሲሆን የሚራብ ኮይን አጋሮች ምስል ቪዲዮ ሲያነሱ ይህንን ፖሊሶች ግን ደርሰው አግዷቸዋል። ከጥቂት የቃላት ልውውጥ በኋላም አካባቢው ለቀው ሂደዋል። ትናንሽ ልጆች ጋር ብቻ ይፈጸምበታል የሚባለው ያብንኤል ሰፈር የሚገኘው በሰሜኑ ክፍል ከክኔሬት ሐይቅ በስተደቡብ በቅርብ ርቀት ይገኛል። እንግሊዝ በይሁዳና ሰማሪያ ቀበሌዎች የሰፈሩ እስራኤላውያን ከሚያመርቷቸው ጋር ንግድ ልውውጥ ላለማድረግ በይፋ ለማስታወቅ ተዘጋጅታለች። እስራኤል በቅርብ ሳምንታት ውስጥ እንግሊዝ በይሁዳና ሰማሪያ ቀበሌዎች የእስራኤላውያን ሰፈሮች ጋር የሚደረግ ንግድ የማገድ ውሳኔ እንደምታውጅም በመጠበቅ ላይ ትገኛለች። ዘጋቢያችን ጋሊኮ እንደገለጸችው እስራኤል ምን አይነት የምላሽ እርምጃዎችን መውሰድ እንዳለባት በማሰብ ላይ ናት። አንድ የፖለቲካ ባለስልጣን እንደተናገረው እስራኤል በእሷ ላይ እርምጃ በሚወሰድ ማንኛውም ሀገር ላይ መዘዝ እንደሚኖር ግልጽ አድርጋለች። በእንዲህ አይነት ሁኔታም እንግሊዝ በሊባኖስ የሰላም ማዕቀብ ስምምነት የማረጋገጫ ዘዴ አካል መሆን አትችልም። በሌላ ጉዳይ ደግሞ ባለስልጣን እንደገለጸው ቱርክ በሁሉም መስኮች የእስራኤል ተፎካካሪ ናት። ነገር ግን የተኩስ ልውውጥ ውስጥ የመግባት ፍላጎት አላት ብለው አያምኑም። ዘጋቢያችን አክላ እንደጠቆመችው ቱርክ እና እስራኤል ባለፉት አንድ ዓመት ተኩል ጊዜ በአዘርባጃን አማካይነት በይፋ ያልሆነ መንገድ ግንኙነት ሲደረጉ የነበረ ቢሆንም በሀገሪቱ መካከል ባለው ውጥረት ምክንያት በተለይም በቅርብ ወራት ውስጥ እነዚህ ግንኙነቶች ተቋርጠዋል። የአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊ ካያ ካላስ በአይርላንድ በተካሄደ የአውሮፓ ህብረት የውጭ ጉዳይ ሚኒስትሮች ስብሰባ በኋላ እንደተናገሩት ሚኒስትሮች በውይይታቸው ከዳሰሷቸው ጉዳዮች መካከል በዛ ቀበሌ እና በዩዳና ሰማሪያ ቀበሌዎችም እየተባባሰ የመጣ ሁኔታ ይገኝበታል። የመጣጠያ የነዋሪዎቹ የሰፈሮች ነዋሪዎቹ የይሁዳን ሰፈራትን እና የፍልስጤማውያን ኑሮን በተመለከተ ተወያይተውበታል። የአሜሪካ የኢኮኖሚ ትግል በኢራን ላይ የአሜሪካ የገንዘብ ሚኒስትር ስኮት ፔስተንት የሀገራት ከኢራን ጋር ንግድ እንዳያደርጉ አስጠነቀቁም። ይህንን ካደረጉት በእናንተ ላይ እርምጃ እንወስዳለን ሲሉ አስጠንቅቀዋል። ለወዳጆቻቸውንም ሆነ ለጠላቶቻቸው እንዲህ እንላለን፣ ከዚህ ክፉ አገዛዝ መንግስት ጋር ምንም አይነት ንግድ አታድርጉም። እኛ እናንተም ማን እንደሆናችሁ እናውቃለን፣ እናንተም ማን እንደሆናችሁ ታውቃላችሁና ካስፈለገን ንግዳችሁ ብትቆጠቡ ይሻላል ሲሉ አስጠንቅቀዋል። በኔፓልና በቲቤትን በደረሰ የጎርፍ አደጋ የሞቱ ሰዎች ቁጥር ወደ 1225 ደርሷል። አብዛኛዎቹ የኔፓል ዜጎች ናቸው። ዘጋቢያችን ኢታማር ማርጋሬት እንደዘገበው ከሆነ ከ2400 በላይ ሰዎች አሁንም ድብዛቸው ጠፍተዋል። የአየር ጸባይ ትንበያ ነገ ከሰነበተው በመጠኑ የሙቀቱ መጠን ይቀንሳል ቢባልም ግን አለወትሮ በሙቀቱ መጠን ከፍተኛ ነው ያሉት። ከነገ ወዲያ አርብ ደግሞ ይቀንሳል፣ የሙቀቱ መጠን በጥቂቱ ይቀንሳል ተብሎ ይጠበቃል። ቅዳሜ ሰንበትም ተመሳሳይ ይሆናል ያሉት የአየር ጸባይ ተመራማሪዎቹ። ዜናው የስከዚሁ ነው።

ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምን ሰነበታችሁ? እነሆ ሳምንታዊ የስፖርት ፕሮግራማችን ማቅረብ ጀመርን። በዛሬው የስፖርት ፕሮግራማችን በሀገር ውስጥና ውጭ ሀገራት እየተካሄዱ ያሉ ፕሪሚየር ሊግ ጨዋታዎችን እንዳሰሳለን። የ2026-2027 ዓመተ ምህረት ስፖርታዊ ውድድሮች በተለይ እግር ኳስና ቅርጫት ኳስ እንዲሁም አትሌቲክስ ውድድሮች ጀምረዋል። የበጋው ወራት ማብቂያ አካባቢ በየአመቱ የሚጀምሩ ስፖርታዊ ውድድሮች በመሆናቸው ግጥሚያዎቹ ሞቅ ሞቅ እያሉ መጥተዋል። የእስራኤል ሊጋ ታል ወይም ሊጋ ቱነር ጨዋታዎችም ሆኑ የአውሮፓ ፕሪሚየር ሊግ ጨዋታዎች ጀምረዋል። በ2026-2027 ዓመተ ምህረት የውድድር ዘመን የሚካፈሉ የእስራኤል ሊጋ ታል ወይም ሊጋ ቱነር እግር ኳስ ቡድኖች ቁጥር 14 ነው። ማካቢ ቴል አቪቭ፣ ማካቢ ፔታቲክቫ፣ ማካቢ ናታንያ፣ ኢሮኒ ክሪያት ሽሞና፣ አፖኤል ቤርሸባ፣ አፖኤል ፔታቲክቫ፣ ማካቢ ሃይፋ፣ አፖኤል ሃይፋ፣ አፖኤል ቴል አቪቭ፣ ብኔ ሳክኒን፣ አፖኤል ራማት ጋን፣ ቤታር ኢየሩሻላይም፣ አፖኤል ኢየሩሻላይም እና ኢሮኒ ቲቤሪያ ናቸው የአመቱ ተወዳዳሪ ቡድኖች። በእስራኤል ሊጋ ታል ወይም ሊጋ ቱዊነር ሁለት ዙር ጨዋታዎች ተካሂደዋል። የደረጃ ሰንጠረዡን ማካቢ ቴል አቪቭ እና ማካቢ ፔታቲክቫ 6-6 ነጥቦችን በመያዝ አንደኛና ሁለተኛ ቦታን ይዘው ይመራሉ። ከዚያም ማካቢ ናታንያ 4 ነጥቦችን ይዞ 3ኛ ደረጃን ይዞ ይከተላል። ኢሮኒ ክሪያት ሽሞና፣ አፖኤል ቤርሸባ፣ አፖኤል ፔታቲክቫ እና ማካቢ ሃይፋ 3-3 ነጥቦችን ይዘው በቀጣይ ደረጃዎች ላይ ተቀምጠዋል። የሊጋ ታል ጨዋታ ዛሬ ምሽትም ይቀጥላል። ምሽት 8 ሰዓት ላይ አፖኤል ቤርሸባ ከአፖኤል ሃይፋ ጋር ይጫወታሉ። ነገ ምሽት በተመሳሳይ ሰዓት አፖኤል ቴል አቪቭ ከቤታር ኢየሩሻላይም ጋር ይጫወታሉ። የእንግሊዝ ፕሪሚየር ሊግ። የእንግሊዝ ፕሪሚየር ሊግም ሁለተኛ ዙር ጨዋታዎችን አካሂዷል። 20 እግር ኳስ ቡድኖች እየተካፈሉበት ያለው የእንግሊዝ ፕሪሚየር ሊግ በዓለም ተወዳጅ ከተባሉ ፕሪሚየር ሊጎች መካከል አንዱ ነው። ማንቸስተር ዩናይትድ፣ አርሴናል፣ ቼልሲ፣ ማንቸስተር ሲቲ፣ ሊቨርፑል እና የመሳሰሉት ምርጥ እግር ኳስ ቡድኖች የሚሳተፉበት የእንግሊዝ ፕሪሚየር ሊግ የዓለም እግር ኳስ አፍቃሪያንን ቀልብ የሚስብ ነው። የ2026-2027 ዓመተ ምህረት የውድድር ዘመን ተጀምሯል። 2-2 ጨዋታዎች ተካሂደዋል። ማንቸስተር ሲቲ፣ አርሴናል፣ ሁል ሲቲ እና ቼልሲ ሁለቱን ጨዋታዎች አሸንፈው 6-6 ነጥቦችን ይዘው ፕሪሚየር ሊጉን እየመሩ ይገኛሉ። ቤንፎርድ፣ ኒውካስል፣ ኤቨርተን እና ሊድስ ዩናይትድ 4-4 ነጥቦችን በመያዝ ቀጣዮችን ደረጃዎች ይዘዋል። የስፔን ላሊጋ። ባለማችን ብዙ እግር ኳስ አፍቃሪያን እየተመለከቱት ያለው የስፔን ላሊጋ ሲሆን በላሊጋው 20 እግር ኳስ ቡድኖች እየተካፈሉ ይገኛሉ። በስፔን ላሊጋ እንደ ባርሴሎና፣ ሪያል ማድሪድ እና አትሌቲኮ ማድሪድ አይነት ሀብታም እግር ኳስ ቡድኖች ይገኙበታል። እንዲሁም በጣም ኮከብ ተጫዋቾችን የያዙ በመሆኑ በዓለም ስፖርት አፍቃሪያን ዘንድ ልክ እንደ እንግሊዝ ፕሪሚየር ሊግ ተወዳጅ ነው። ላሊጋው ገና ከጅምሩ አጓጊ ሆኗል። ባለፉት ጊዜያት 3 ዙር የላሊጋ ጨዋታዎች የተካሄዱ ሲሆን እንደተለመደው ባርሴሎና እና ሪያል ማድሪድ የደረጃ ሰንጠረዡን እየመሩ ይገኛሉ። ይህ በእንዲህ እንዳለ በስፔን ሁለት ትልልቅ እግር ኳስ ቡድኖች መካከል የሚኖረውና ኤል ክላሲኮ እየተባለ የሚጠራው ጨዋታ ጥቅምት 25 ቀን 2026 ዓመተ ምህረት ይካሄዳል። ባርሴሎና ሪያል ማድሪድን የሚያስተናግድበት የአመቱ የኤል ክላሲኮ ጨዋታ ካሁኑ አጓግቷል። ክሊያን ኤምባፔ እና ላሚን ያማል ከሌሎች የቡድን አጋሮቻቸው ጋር በመሆን ከዓለም ዋንጫ ጨዋታ በኋላ ልዩ ብቃታቸውን ያሳዩበታል። እንዲሁም ያሉበትን ደረጃ ይፈትሹበታል ተብሎ የሚጠበቀው የኤል ክላሲኮ ጨዋታ ጥቅምት 25 ቀን 2026 ዓ.ም እሁድ ቀን ከምሽቱ 10 ሰዓት ጀምሮ ይካሄዳል። ሁለቱ የስፔን ታላላቅ ቡድኖች በ10ኛው ዙር የላሊጋው ጨዋታ ለዚህ ትልቅ ቦታ ለሚሰጠውና ገና ካሁኑ የመግቢያ ትኬት እየተገዛለት ላለው ጨዋታ ይበቃሉ። ያኔ ውጤቱ የሚታይ ይሆናል። የጣሊያን ሴሪያ። በአውሮፓ ሀገራት ከሚገኙ የፕሪሚየር ሊጎች መካከል የጣሊያን ሴሪያም ትልቅ ቦታ የሚሰጠው ነው። በሴሪያው 2 ዙር ጨዋታዎች ተካሂደዋል።
የደረጃ ሰንጠረዡን ሮማ፣ ኢንተር ሚላን፣ ጁቬንቱስ፣ አታላንታ እና ላዚዮ 6-6 ነጥቦችን ሰብስበው ከአንደኛ እስከ ስድስተኛ ድረስ ያለውን ደረጃ ይዘው ይገኛሉ። አያ የእግር ኳስ ቡድኖች የሚካፈሉበት የጣሊያን ሴሪያ ገና ብዙ ጨዋታዎችን የሚያስተናግድ ነው። የፈረንሳይ ሊግና የጀርመን ቡንደስሊጋ የሁለቱ ሀገራት ፕሪሚየር ሊጎችም እንደ ጣሊያንና ሌሎች ሀገራት የከፍተኛ ዲቪዚዮን ክለቦች ውድድር ከፍተኛ ቦታ የሚሰጠው ነው። በፈረንሳይ ሊግ 2-2 ጨዋታዎች ተደርገው ሞናኮ ሲመራ፣ ፓሪስ ሳን ጀርመን፣ ሊል፣ ሊዮን፣ ራንና ትሮአ ቀጣይ ደረጃዎችን ይዘዋል።

በጀርመን ቡንደስሊጋ አንድ ጨዋታ ብቻ የተካሄደ ሲሆን ባየር ሙኒክ፣ ፕሪቦርግ፣ ሊፕሲንግ፣ ዶርትሙንድ እና የመሳሰሉት ቡድኖች እየመሩ ይገኛሉ። የአውሮፓ ሻምፒዮን በአውሮፓ ሀገራት የሚገኙ ጠንካራ እግር ኳስ ቡድኖች የሚሳተፉበት ጨዋታ በዚህ የ2026-2027 የውድድር ዘመን 36 የእግር ኳስ ቡድኖችን የሚያስተናግድ ነው። የአውሮፓ እግር ኳስ ማህበር የቀድሞውን የደረጃ አመዳደብ በመተው ሁሉም ለሻምፒዮን ሊጉ የበቁ ቡድኖች እርስ በርሳቸው እንዲጫወቱ ካደረገ በኋላ ቡድኖች በርካታ ጨዋታዎችን እንዲጫወቱ እድሉን ፈጥሯል። በዚህ የውድድር ዘመን በአውሮፓ ሻምፒዮን ከሚሳተፉ እግር ኳስ ቡድኖች መካከል አርሴናል፣ አትሌቲኮ ማድሪድ፣ ዶርትመንድ፣ ባርሴሎና፣ ባየር ሙኒክ፣ ጋላታስራይ፣ ኢንተር ሚላን፣ ማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ ናፖሊ፣ ፓሪስ ሳን ጀርመን፣ ሪያል ማድሪድ፣ ሮማ፣ ስፖርቲንግ ሊዝበን፣ ቪያሬል እና ሌሎች ብዙ ቅና የሌላቸው እግር ኳስ ቡድኖች ይገኙበታል። ጨዋታው ፍታችን ማክሰኞ መስከረም 8 ቀን ይጀምራል። በመጀመሪያው ጨዋታ ሪያል ማድሪድ ከኢንተር ሚላን ጋር ይጫወታል። ዶርትመንድ ከቪያሬል፣ ፖርቶ ከማንቸስተር ሲቲ ጋር ይጫወታሉ። መስከረም 9 ቀን ደግሞ ፓሪስ ሳን ጀርመን ከሶሎባን ብሪትስሌቫ፣ ናፖሊ ከአርሴናል፣ ባርሴሎና ከፒኖርድ ጋር ይጫወታሉ። የአውሮፓ ሊግ የአውሮፓ ሊግ ከአውሮፓ ሻምፒዮን በመጠኑ አነስ ያለና ሁለተኛ ደረጃ የሚገኝ ሲሆን 36 የእግር ኳስ ቡድኖች ይጫወቱበታል። የእስራኤሉ ሀፔል ቤርሸባም በአውሮፓ ሊግ ከሚሳተፉ የእግር ኳስ ቡድኖች መካከል አንዱ ነው። የስፔኑ ሴልታ ቪጎ፣ የጣሊያኑ ጁቬንቶስ፣ የጀርመኑ ባየር ሊቨርኩዘን፣ የፈረንሳዩ ሊዮን፣ የስፔኑ ሪያል ሶሲዳድ እና የመሳሰሉት እግር ኳስ ቡድኖች በአውሮፓው ሊግ ተሳታፊዎች ይሆናሉ። ለእስራኤሉ ሀፖኤል ቤርሸባ መልካም እድልን እንመኛለን። የዓለማችን ኮከብ ተጫዋች ሊዮኔል ሜሲ ከብሔራዊ ቡድን መሰናበቱን በይፋ አስታወቀ። ለሀገሩና በርካታ ዓመታት ያክል ለተጫወተበት የባርሴሎና እግር ኳስ ቡድን ብዙ ታሪክ የሰራና ለምርጥ እግር ኳስ ተጫዋቾች የሚሰጠውን የባሎንዶር ሽልማት በተደጋጋሚ ጊዜ የተበረከተለትና የእግር ኳስ መሐንዲስ የሆነ ተጫዋች ነው ሊዮኔል ሜሲ። ሜሲ ራሱን ከብሔራዊ ቡድኑ ማግለሉን በተመለከተ ሲናገር የ2026ቱ የዓለም እግር ኳስ የፍጻሜው ጨዋታ ካለፈ በኋላ በዚህ ሁሉ ጊዜ ጉዳዩን በጥልቀት አስቤበታለሁ። አሁን ከብሔራዊ ቡድኑ ራሴን ለማግለል መወሰኔን ለሁላችሁም መንገር ፈልጋለሁ። ይህን ውሳኔ መወሰን ቀላል አይደለም። አሁንም በውስጤ ያመኛል፣ ነገር ግን ትክክለኛው ጊዜ አሁን እንደሆነ ተረድቻለሁ በማለት ተናግሯል። ሜሲ ንግግሩን በማራዘም ሁሌም በእግር ኳሱ ዓለም ያለኝን ነገር ሁሉ ሰጥቻለሁ ብዬ አስባለሁ። ሁሉንም ነገር ባሸነፍንባቸው የተወሰኑ ዓመታት ብቻ ሳይሆን ከዚያ በፊትም እንዲሁ ያቅሜን አድርጌያለሁ ብዬ አምናለሁ። የሀገሬን ማሊያ ለብሼ ስጫወት ብዙ ነገር አድርጌያለሁ፣ ያለኝንም ሁሉ ሰጥቻለሁ። ይህን ያደረግኩት ደስታ ለመስጠትና በእግር ኳስ አርጀንቲናዊ በመሆናችሁ እንድትኮሩ ለማድረግ ነው በማለት ለሀገሩ ሕዝብ ያለውን ክብርና ስሜት አጋርቷል። ሜሲ እሱ ያለውን ስጦታ ለሀገሩ ሳይሳሳ መለገሱን ገልጾ እድሉን ለአዳዲስ ወጣቶች መስጠት እንዳለበት አስታውቋል። አሁን በሀገሩ እየመጡ ላሉና ታላቅ ብቃት ላላቸው ወጣት ተጫዋቾችም እንደሱ ኮከብ የመሆን እድል እንዳላቸው ጠቁሟል። ሜሲ ባለፉት 20 ዓመታት የሀገሩ ሕዝብና ሌሎች እግር ኳስ አፍቃሪያን ለሰጡት ፍቅር ምስጋናውን አቅርቧል። በሜዳ ውስጥ ሁኜ ድምጻችሁን መስማት በጣም ይናፍቀኛል። ካሁን በኋላ እኔም ከናንተ አንዱ ሆናለሁ። ከሜዳ ውጭ ሁኜ በጥሩም ሆነ በመጥፎው ጊዜ እደግፋለሁ ብሏል። ሜሲ ሁሌም ከጎኑ ለነበሩትና በጥሩም ሆነ በመጥፎው ጊዜ አብረውት ለተጓዙት ቤተሰቦቹ ምስጋና አቅርቧል። አብሬ መስራት እድል ያገኘሁትን አሰልጣኞች፣ የቡድን አጋሮችንና ኃላፊዎችን በሙሉ አመሰግናለሁ። ፈጽሞ የማረሳቸውን ትውስታዎችና ጊዜያት አብሬያቸው አሳልፌያለሁ። ይህንም አረሳውም ብሏል ሜሲ።
ሊዮኔል ሜሲ በአርጀንቲና ብሔራዊ ቡድን ለሁለት 10 ዓመታት በተሻገረ ቆይታው በ207 ጨዋታዎች 125 ግቦችን አስቆጥሯል። 11 ጊዜ ሃትሪክ ሰርቷል። ማለትም በእያንዳንዱ ጨዋታ 33 ጎሎችን አስገብቷል። በስድስት የዓለም ዋንጫዎች 34 ጨዋታዎችን በማድረግም የመጀመሪያው ተጫዋች ተሰኝቷል። በስድስት የዓለም ዋንጫዎች ተሳትፏል። ሜሲ እንዳለው ስሰናበት ፍጹም ሰላም እየተሰማኝ ከሁለት 10 ዓመታት በላቀው መንገዴም እየቆራሁ ነው ብሏል። ሜሲ ከብሔራዊ እግር ኳስ ራሱን ለማግለል ማስተዋሻውን የጻፈው ሰኔ 21 ቀን 2016 ዓመተ ምህረት ከፍጻሜው ጨዋታ ሁለት ቀናት በፊት እንደነበር ገልጾ አባቱ ሆርሄ ከዚህ ዓለም በሞት መለየታቸው ጥልቅ ሐዘን ያሳደረበት መሆኑን ገልጿል። የሰው ልጅ ምንም ያክል ዝናው ባለም ላይ ቢገዝፍና ታላቅነቱ አመታትን ቢቆይ እንኳ ለሌላ ትውልድ የግድ ማስረከብ አለበትና ሜሲ የወሰደው እርምጃ ትክክል ነው። የራስን ታሪክ ከጻፉ በኋላ ለሌላው እድልን መስጠት ያዋቂነትና የታላቅነት መገለጫ ነው ይላል። የዛሬውን የስፖርት ፕሮግራም በዚህ እናጠቃልላለን። የፕሮግራሙ አዘጋጅና አቅራቢ ሰጠኝ ዘመነ ነኝ። ሳምንት በሌላ የስፖርት ፕሮግራም እንገናኛለን። እስከ ሳምንት ቸርን ሰንብት። በደና ቆዩልን።

0: የተከበራችሁ አድማጮቻችን ከዚህ ቀጥለን ቃለ ምልልስ እናካሄዳለን። ማህበረሰባችን የሚመለከት ነው የሚሆነው። እንግዲህ ከህግ ጠበቃ ታልቸኮል ጋር ነው። ጠበቃ ታልቸኮል ጤና ይስጥልን፣ እንደምን አመሸ?
1: ጤና ይስጥልን ጋሽሻ። ያው እንዲሁም አድማጮች ሰላም ናችሁ?
0: ደህና ነን፣ እግዚአብሔር ይመስገን ደህና ነን። እንግዲህ ከሁሉም በማስቀደም ያው እንደምን ሁላችን እንደምናውቅ ሁሉ ከህግ ጠበቃ ጋር ለመመካከር ለጠበቃው ድካም የገንዘብ ዋጋ እንደሚያስከፍል እናውቃለንና አሁን ካንተ ጋር በምናካሄደው ምክክር ያለ ክፍያ በነጻ ስለሆነ በኔና በሥራ ባልደረቦቼ ስም እናመሰግናለን እንላለን። አሁን እንግዲህ በዋናነት ረሻቶት ኸብራቲዮት ማህበራዊ ሚዲያ የምንዋየው ካንተ ጋር ከዚህ በመቀጠል ካንተ ጋር የምናካሄደው ቃለ ምልልስ የሚያተኩረው በማህበረሰባችን የማህበራዊ ሚዲያዎቹን ረሻቶት ኸብራቲዮት መገናኛ ዘመናዊ መገናኛ የሚተላለፉን ስም ማጥፋት ጎጂ ቃላቶችን ከወንጀል አንጻር እንዴት ይታያል? ጠበቃ
1: እሺ፣ መጀመሪያ ለእግዚአብሔር አመሰግናለሁ ይህን እድል እናችሁ ስለሰጠ። ቀጥሎ ደግሞ ለህብረተሰቡ እንግዲህ ወላጆቻችን በስነ ስርዓት ባያሳድጉን ሃይማኖት ጠብቀው እስከዚህ ባያደርሱን እኛም ለዚህ አንደርስም ነበር። ስለዚህ መጀመሪያ ለነሱ መመስገን አለባቸው እና ይህን አገልግሎት የምሰጠው በደስታ ሲሆን እንግዲህ ዛሬ ይሆናሉ ልንነጋገርበታለን ብለን ያሰብነው ህግ አለ። ይህን መገናኛ አውታሮች ዋትሳፕ እና ትዊተር እና ፌስቡክ የሚያንጸባረቅ እዛ
0: የሚጠቀም
1: ዩቲዩብ እነዚህን የሚያንጸባረቅ ህግ ወደ ህጉ ከሄድን ሆክ ኢሱል ሾናራ ወይም ህግ ያላግባብ ሰውን እንዳናማ የሚከለክል ህግ አለ። በ1965 ዓመተ ምህረት የተደነገገ ህግ። የሱ ህግ አላማው ለማስረዳት ፈልጋለሁ መሰረቱን። አላማው እንዴት መሰለ? በታዳጊ ሀገሮች የሰው ልጅ ሁለት መሰረታዊ መብቶች አሉን። አንዱ የፈለግነውን ለመናገር ሐሳባችን በስነ ስርዓት ለመናገር ጋዜጠኞች እንደፈለጋችሁት እንድትሰሩ እንድትጽፉ የመንግስት ሰራተኛ ነው ማንኛውም ሰው ያላግባብ ካደረገ እንድታስተካክሉን ይሄን አድርጋል ብሎ የመናገር መብት መሰረታዊ መብት ነው። በአንድ በኩል ደግሞ እያንዳንዱ ሰው የራሱን የመከበር የስሙን ማክበር የስሙን ነጻነቱን ማክበር መብቱ ነው። አሁን ከነዚህ ሁለት ማዕከል አንዳንዴ የምጽፈው ወይም የምናገረው ለአንድ ሰው የምናገረው አባባል ከእውነት የራቀ ከሆነ መሰረቱ ያን ሰው ለመጉዳት ከሆነ የዛን ጊዜ ደንበሩን ጣስን ማለት ነው። የሰውን የግልን ግሉ ምንነቱን ከጎዳነ ያጎዳዱ አይነት ወይም ፒርሱም የሚለው ነገሮች እንዴት እንደሚተላለፉ መንገዶች አሉ። በስዕልም ሊሆን ይችላል፣ ፎቶም ያላግባባ። አሁን ለምሳሌ አንድ ሰው የሆነ ነገር ሲያደርግ ፎቶ ብቻውን ሆኖ ፎቶውን አንስቶ ያ ፎቶ የሚጎዳው ከሆነ ያ ነገር ሲያልፍ ይሄ ራሱ ፒርሱም ነው፣ ይሄ ራሱ በህግ የሚያስጠይቅ ነው። እና ሁለት መብቶች አሉ። ሁለቱ መብት አንድ የፈለግኩትን እንድናገር እንዳልፈራ ለምሳሌ አሁን እንደ ምሳሌ አድርጌ ያመጣሁት የፍርድ ቤት ውሳኔ አለ። ኒሲን ቫቱሪ የሚባል የክኔሴት አባል ነው። ባለፈው 3 አመት ገደማ ከኤክስ ትዊተር የሚባል እንትኑ ድረገጹ የሱን ፎቶ አድርጎ ከያሪቭ ሌቪን ጋር ሆኖ ፎቶ ተነስቶ ጥሬ መዲናት እስራኤል ህጉ ተላለፈ የሚል ይሄን ያወዛጋቢ የነበረውን ህግ ሲጽፍ አንድ ሞርዶኻይ ሀሪሪ የሚባል ሰው አንተ ሌባ ውሸታም ሌባ ውሸታም ብሎ ይጽፍበታል። እና ይህ እንግዲህ ይህ ሰውዬ የክኔሴት አባል ነው፣ ህዝብ የሚያገለግል ነው። በአንድ በኩል መተቸት እችላለሁ፣ ሀሳቤን መናገር እችላለሁ። በአንድ በኩል ግን የአባባሉ መሰረቱ ያነጋገሩ እሱን ሌባ ወይም ጉቦ ተቀባይ አስመስሎ ስለጻፈ ኒሲም የሚባል ሰውዬ ወደ ፍርድ ቤት በመሄድ ቶሎ ፍርድ ቤት ሂዶ ይከሰዋል። ፍርድ ቤት ሂዶ ሲከሰው ዳኞች ይህ ምሳሌ የምሰጠው ብዙ ያስተምራል ብዬ ነው። ዳኛ ፍርድ ቤት የመጀመሪያው ፍርድ ቤት ክሱን ተቀብሎ አባባልህ ያለውን ሰውዬ አባባልህ ኢየሱስን ስም ለመጉዳትና እንደሌባ አድርገህ ስለሳልከው ሰውዬው ያልከውን ስተት አለ ልክ አይደለም በማለት ግን ይህ ሰውዬ ኒስንቫ ቱሪ ከሳሹ የፖለቲካ አባል ወይም ህዝብ የሚያገለግል ሰው ስለሆነ ጉዳቱ በጣም ብዙ አይደለም በማለት በጣም ቀነስ ያለ ገንዘብ ይቀጡታል ያን ተከሳሽ እና 10,000 ብር ተወሰነለት። ያ የተጠቃው ተከሳሹ ወደ ላይኛው ፍርድ ቤት እንደትሽፓት መኾዚ የሚባል ሄዶ ይግባይ ብሎ ጠየቀ። ይግባይ ብሎ ሲጠይቅ ምንድነው ያለ? እኔ ዜጋ ነኝ እንደማንም ፖለቲካ ሰራተኛው ህዝብ አገልጋይ የሐሳቤን መናገር እችላለሁ ይሄ እንደዚህ አይነት አለ ወይም አስተያየቴን መናገር እችላለሁ ብሎ ሲል ፍርድ ቤት ምሽፋት መኾዚ ኦኬ ይሄማ እውነት ነው የመናገር መብት መከበር አለበት ብሎ ሁለተኛው ቤት ምሽፋት መኾዚ የሚባለው በቃ የታሽኛው ፍርድ ቤት የሰጠው ውሳኔ ተሳስቷል ምክንያቱም አንድ ሰው ተመራጭን ፖለቲካ የሚያገለግሉ ሰዎችን ህዝብ የሚያገለግሉን ስለነሱ ስራቸው የመናገር ሁሌ የማስጠንቀቅ መብት አለው በሚል የፍርድ ቤቱ የታሽኛው ፍርድ ቤት የወሰነውን ውሳኔ ሰረዘ። የዛኔ ኒሲን ቫቱሪ የሚባለው ይሄ ነገርማ ሊሆን አይችልም ምክንያቱም የታሽኛው ፍርድ ቤት እኔንም እኔን ከሳሹን ማለት ነው ተከሳሹንም ሁለታችን አቀርቦ ነገሮችን ከሰማ ካጣራ በኋላ የሰጠው ውሳኔ የተባሉ ነገሮችን አንድ ባንድ ስላዳመጠና ይህ ሰው ያላቸው ያለው ቃል እኔን ሆኑኑ ለመጉዳት እኔን ሌባ ለማስመሰል ብሎ ያላቸው ነገር ስለሆነ ይህ ፍርድ ቤት ተሳስቷል በሚል በማርች አካባቢ ዘንድሮ ነው ወደ ቤት ምሽፋት መኾዚ ይሄዳል። ቤት ምሽፋት መኾዚ
0: የወረዳ ፍርድ ቤት ማለት ነው እንግዲህ ወደ ቤት ዛባ የወረዳ ፍርድ ቤት ዝቅተኛው ማለት ነው ከዛ ወደ አውራጃ ፍርድ ቤት አቤቱታውን አቀረበ
1: እና ቤት ምሽፋት መኾዚ አቤቱታውን ተቀብሎ ይግባዩን ተቀብሎ በቃ ልክ ነው ብሎ ሲቀበለው ይሄ ቫቱሪ ወደ ላይኛው ፍርድ ቤት ሶስተኛ ጥያቄ ማለት ነው ሶስተኛ ጉዳያቸው እንዲታይ እንግዲህ አንድ ጊዜ የሆነ ፍርድ ቤት ሲወስንልህ ይግባይ የመጠየቅ መብት ቀጥታለ መጠየቅ አይደለም ወደ ሶስተኛ ለመሄድ ግና ሶስተኛ ወደ ላይኛው ለመሄድ ጥያቄ ይሄ ነገር ጉዳዩ በጣም ወሳኝ ስለሆነ ለባካቹ ተመልከቱ ቱሎ ስላመለከተ ቤት ምሽፋት ኤሊዮን ወይም በላይኛው ፍርድ ቤት ይሄን ጉዳይ ተቀብሎ ኦኬ የመጀመሪያው ፍርድ ቤት ነገሩን ሲያጣራ የተነገሩን የተባሉትን አባባል ቃላቶችን በደንብ አጥንቶ የቃሉ የራስ አስተያየት ብቻ አይደለም ያላቸው ነገሮች ይህ ሰው ይህ ተከሳሽ ያላቸው ነገሮች የሰውየውን የባለ ፖለቲካውን ይህን የከሳሹን ስም ለመስበር ሆን ብሎ ስላደረጋቸው ነገሮች ስለሆኑ ደንበሩን ጥሷል ማለትም የመጀመሪያው ፍርድ ቤት የተቀበለው ክሱን የተቀበለው ነገሮችን ካጠና በኋላ በደንብ ካየ በኋላ ስለሆነ ብሎ የላይኛው ፍርድ ቤት ክሱን የሁለተኛው ፍርድ ቤት የሰረዘውን እንዲስተካከል መጀመሪያ የሰጠው ፍርድ ቤት ልክ ነው በሚል እንዳስቀረው እና ያለን ይሄ የሚያስተምር ነገር አለ። አንደኛ ይሄ ነገር በድረገጽ ነው በኢንተርኔት ነው እንደዚህ የጻፈው። ሁለተኛ ይሄ ሰው ከሳሹ ፖለቲካዊ ነው። ይህ ፖለቲካዊ ማለት ህዝብ የሚያገለግል ነው። ህዝብ የሚያገለግሉ ሰዎች ብዙውን ጊዜ ይወቀሳሉ፣ ብዙውን ጊዜ ይታማሉ። ግን ደንበር አለ። አባባልህ ስሜትህን ከሆነ የምትቀሰቅሰው ወይም ዲያ ወይም ውስጥ የምታቀውን ነገር የሆነ ነገር እውነተኛ ነገር ከሆነ እሺ ህዝብን እየቀሰቀስክ ነው ብለህ ይባላል። ግን ሆን ብሎ ያን ሰው ለማቋሸሽ ወይም ሌባ ነው ብሎ ለማስጠርጠር ከሆነ አባባሉ ደንበር ጣሰ ማለት ነው እና ይሄ ያስቀጣል።
0: አሃ ግሩም ጠበቃ ታልቸኮል በዚህ ቀርበት ያዘም በህጉ መሰረት እንዲያው ነፃ ማስተያየት ህጋዊ ትችት ወቀሳ መስጠትና ስም ማጥፋትን መካከል ያለው ድንበር የት ላይ ነው?
1: ይሁን እንግዲህ ቀደም የሰጠሁት ምሳሌ የሚያሳየን እንዴት መሰላችሁ ዳኛ ማለት ሰው ነው። ዳኛ አንዱ ፍርድ ቤት በአጋጣሚ የነበረው ሊመስለው ይችላል፣ ያንኛው ላይመስል ይችላል። ዋናው ነገር ነገርን አቀራረብ ነው። አባባሉ ሰውን ሆን ብለህ ልትጎዳ ከሆነ ወይም ያን ለምሳሌ ያሉ የሆኑ ነገሮች የግል የሆኑ ነገሮች አንድን ሰው በአጋጣሚ ርቅናውን ፎቶ አንስቶ ማሳለፍ ለሁሉም ግልጽ ነው አይደለ? ነውር ነው። አንድን ሰው ስራ ጠቅላይ ሚኒስትሩን ከወሰድን ብዙ ጊዜ ስብሰባ ሲደረግ ይሰድቡታል፣ ብዙ ነገሮች ይላሉ። ይሄ ሊጊቲም ሊሆን ይችላል። ምክንያቱም የግሉን የአንተ አንዳንድ ነገሮች አንዳንዴ ደንበራቸውን የጣሱ የሚመስሉን ሁሉ እንሰማለን። እና አንዳንድ ጊዜ ህዝብ አገልግሎት ህዝብ ታገለግል ከሆንክ ይሄ ነገር ሊመጣ ስለሚችል ፍርድ ቤቱ አይ በቃ ይሁንበት ብሎ የሰው ልጆችን የመናገር መብት እንዲኖር ማለትም አንዳንድ ጊዜ እንደዚህ አሁን ለምሳሌ ራሱ ይሄ ሀበር ክኔሴቱ ምን እንደያለ ከሳሹ ምን አለ አፌን እንድዘጋ እንዳልናገር የምናገር መብቴን ሊያስቀር ብሎ ነው ምናምን ብሎ ፍርድ ቤት ተናግሮ ነበር። እንግዲህ ሶስት ፍርድ ቤቶች ሶስት ቦታ ነው ይህ ነገር የታየ። ስለዚህ ነው ደጋግሜ ስለዚህ የምናገር እና ደንበሩ እርግጥ እንግዲህ አንዳንዴ ዳኛ ነገሩን በምን ሰዓት እንደተባለ አሁን ለምሳሌ ሁለት ሰዎች እየተከራከሩ ከሆነ የሁለት ሰዎች ሲከራከሩ በጣም ተደናግጠው ወይም የሆነ ክርክር ላይ ገብተው በጣም ተጋግለው ከሆነ ምናልባት ምንም መጥፎ ነገር ቢባል ይቅርታ ልትለው ትችላለህ፣ ሊያልፍ ይችላል። ግን ሆን ሆኖ ያን ሰው ለመጉዳት የሚባሉ ነገሮች አሉ። ብዙ ጉዳዮች ወደ መስሪያ ቤት ይመጣሉ። አንዳንዴ በእኛ ህብረተሰብ በኩል በእነዚህ መገናኛ አውታሮች ብዙ መማር ስንችል ብዙ አንዱን ለአንዱ ያላግባብና ደስ የማይሉ ነገሮች የሚናገራቸው ነገሮች አሉ። ከነሱ መራቁና መጠንቀቁ በጣም
0: እውነት የራቀ ከውሸት ውሸት ልም ያለው ጎጂ የሆነ መረጃ አንድ ሰው ባልዋለበት ባልሰራው ነገር ተነስቶ አንዳንዱማ በማህበራዊ ሚዲያ በአብዛኛው በአልኮል በስካር መንፈስ ሰውን የሚወነጅሉ የሰውን ስም የሚያጠፉ ሰዎች አሉና ጠበቃ የሌሎችን ሰዎች ፎቶ ወይም ቪዲዮ ያለ እነሱ ፍቃድ እንዲያው በማህበራዊ ሚዲያ ላይ መልቀቅ በምን አይነት ነው ሁኔታዎች ነው በህግ የሚፈቅደው?
1: እንግዲህ ሆን ሆኖ ሰውን ሊጎዳ ተብሎ ከተደረገ ወንጀልም ሊሆን ይችላል። ለምሳሌ የህፃናትን ፎቶ ያለ ፍቃድ ወይም አንድ ሰው ያለ በደንብ ነው ሳይለባበስ ወይም በግል ባለበት ቦታ ፎቶ አንስቶ እንደዚህ ማሳለፍና ለሰው ማሳየት እንዲሁም በጣም ባልዮሽ ደስ የማይሉ ነገሮች አሉ። ሰዎች በተለያዩ ሁኔታ ሆነው ሳስቡት ፎቶ ተነስቶ የሚያሳልፉት ይሄ ራሱ ወንጀል ነው፣ በጣም ወንጀል ነው። እንደዚህ አይነት ሰው ሊታሰርም ይህን ነገር የሚያደርግ ሰው ሊታሰርም ይችላል፣ ወንጀል ነው። የተጎዱ ሰዎች አንደኛ ማድረግ ያለባቸው በፍጥነት ይህ ነገር ካለበት ቦታ እንዲጠፋ ማለት ፌስቡክና ዩቲዩብ ከሆነ ያን ነገር ለማጥፋት ብዙ ጊዜ ስለሚወስድ ቶሎ ብሎ የፍርድ ቤት ትዕዛዝ በመውሰድ ያን የሚጎዳ መሆኑን ካስረዱ በኋላ ያን የተዘለቀቀ ፎቶ ወይም ነገሮች እንዲሰረዝ ማድረግ በቶሎ የፍርድ ቤት ትዕዛዝ በማሰጠት ቶሎ ማውረድ ይቻላል። ቀጥሎ ደግሞ ያው በገንዘብ በኩል መክሰስ ይቻላል። ግን የመጀመሪያው አስቸኳይ መፍትሄና የሚጠየቀው ፍርድ ቤት ትዕዛዝ እንዲሰጥ ቶሎ ብሎ ትዕዛዝ ፒርሱም ለሚያደርገው ሰው ያን ነገር ለተናገረው ሰው እንዲሰረዘው በቶሎ ማድረግ ያስፈልጋል። ይህን ስል ሁሉ ነገር ፍርድ ቤት ገብቶ መፍት ያለው ማለት አይደለም። አንዳንድ ነገሮች አሉ። ያው ለምሳሌ እኔ እናንተ እየተነጋገርን ሰው ሁለት ሰዎች እየተነጋገሩ አንዱ ለአንዱ ከተሳደበ ቀጥታ ንግግር ከሆነ ፒርሱም አይደለም። ፒርሱም የሚሆን ከአንድ ሰው ማለትም ከሁለቱ ከሚናገሩት በላይ ሌላ ቦታ ከሄደ ነው። ሁለት ሰዎች ከተሰዳደቡ ወይም አንተ እኮ ሌባ ነህ አንተ የሚሰዳደቡት ነገር ልሾናራ ወይም በዚሁ ህግ ይዞ ወደ ፍርድ ቤት መሄድ አይቻልም።
0: አሁን ጠበቃ የሀሳብ ነጻነትና የወንጀል ህግም ባስመለከተ በማህበራዊ ሚዲያ ላይ የሚደረግ የጽሁፍ ወይም የቃል እንቅስቃሴ መቼ ነው እንደ ማነሳሳት ዛቻ ወይም ጾታዊ ትንኮሳ አጥራዳም የሚቆጠረው
1: እንግዲህ ማታራ አላማው የሚባለው አባባል ያን ሰው ሊጎዳ ከቻለ ወይም ደግሞ ሰው እንዲስቅበት ከሆነ ወይም ከስራውን ሊጎዳ ከቻለ ስራ ያለበትን ስራ ሌላን ለምሳሌ በጾታውም ሊሆን ይችላል የተለያዩ ነገሮች አሉ ወይም በቀለሙ ያን ሰው ሊጎዳ ሆን ብሎ ሊጎዳ ከሆነ በጾታውም ሆነ በድቤውም አሮዬ ምናምን ብሎ ወይም አድርስ እንጂ አሉ በዚህ ዘመን ጾታቸውም ያልታወቀ የሆኑ ነገሮች አሉ። እነሱ ሁሉ መብታቸው የተከበረ ነው። አንድ ሰው የሆነ አለባበሱ ወይም ጾታው ግልጽ አልሆነ ብለህ እሱን ወይም ቀለሙ ጥቁር ነጭ ቢጫ ምናምን ብለህ መሳደብና ማንቋሸሽ አይቻልም ኖር ነው። በሃይማኖትም ሆነ በቀለምም ሆነ በፊሉ በመኮሚጎር ሚኖርበት ሀገርም ቢሆን አሁን አንዳንድ እንደ ልማድ አድርገን ጎንደሬ ምናምን እንባባላለን። ይሄም ራሱ ሚገባ ሚጎዳ ሚያሳፍር ሆኖ ከታየ እነኚህም ልሾናራ ሊባል ይችላል። ማለትም ሰውን ማንቋሸሽ እነዚህ ነገሮች በግ የተከለከሉ ናቸው። መጀመሪያ እንዳልኩት እነዚህ ነገሮች ደግሞ ሊያስቀጡ እንደሚችሉ አሁን ፊትም ተነጋግረናል። ለመጪውም ጥንቃቄ ያደርጉባቸው እመክራለሁ።
0: ጎንደሬ ይዘለሚለው ህዝብ ላይ የቶን የድምፁ በምን መልኩ ነው? ጎንደሬ የሀገር የጎንደር ክልል የሀገር ቦታ መጥቀሻ የሚገልጽ ቃል ነው አይደል? ግን ያኔ ሌላኛው ሰውዬ ይህን ቃል የተጠቀመው ከቁጣ መንፈስ ጋር በተያያዘ ከሆነ እንደ ስድብ ሊሆን ይችላል። እንደ ትርጉማው ነው ሁኔታው አይደል? በታየት ያለበት ሁኔታ ትርጉም ደግሞ ተርጓሚው አካል ደግሞ ብቁ ሙያዊ የሆነ ማህበረሰቡን ዘይቤ አኗኗር ሁኔታ ያወቀ ቢሆን ይመረጣል መሰለኝ ባልሳሳት።
1: ይህን ጎንደሬው የሰጠሁት ምሳሌ
0: እንደ ምሳሌ
1: ነው። ህጉን ሳነብ አንድ ቁጥር ላይ የሚባሉ አባባላት ለባዞት አዳም በሽል ጊዝ ኦ ሞት ኦ ዳቶ ሜኮሚጎራብ ያን ሰው የተባለው አባባል ያን ሰው የሚጎዳው በዘሩ ከሆነ የመጣበት ሀገር ከሆነ በሃይማኖት ከሆነ ሜኮሚጎራብ ማለት የሚኖርበት ስፍራ አካባቢ ጊል እድሜው እነኚህ የሚለውን ቀጥታ ወደ አማርኛ ስላስተረጎምኩት ነው። ማለት አንድ ሰው የሚኖርበት ሰፈር ምክንያቱ ነው። ወይም ለምሳሌ በሰፈር ጎንደሬ የሚለው ጥሩ ምሳሌ ላይ ሆነ ይችላል። ለምሳሌ አሁን በትናኸሎት የሚኖሩ አሉ እዚህ እስራኤል ሀገር። እነሱን ሚትናኸል ብሎ በመጥራት
0: ሰፈር ይደዋል። ሰፈሮች ናቸው። ሌላ ገላጭ ጠበቃ በይሁዳና ሰማርያ ቀበሎች ማከራካሪ በሆኑ ቀበሎች ናቸው። ከፍልስጤሞች ጋር የሰፈር አንዋሪዎች ይሁዳያን ይባላል።
1: አው ታዲያ እሱ አባባል ያሚትናኸል ወይም አንተኮ እንደዚህ ነህ ብሎ የሚል አባባሉ ለመጉዳት ከሆነ እነኚህም ልሾናራ ሊሆኑ ይችላሉ ማለት ፈልጌ ነው። ማለትም የህጉን ነው ያስተረጎምኩት ቀጥታ እንደምሳሌ አድርጌ ሰጥቼ ነው። ሃይማኖት ሰው እኮ የፈለገውን ሃይማኖት ሊሆን ይችላል። ወይም ደግሞ ጾታው ደግሞ ሴትም ወንድ መሆን ውርዴት አይደለም። ግን አንድን ሰው የሚባልበት ወይም አንተ ጾታ ወንድ ስለሆንክ በወንድነትህ ከተሰደብክ ወይም የደስ የማይሉ ነገሮች ከተናገሩ ከከፋህ ይሄ ራሱ ልሾናራ ሊሆን ይችላል ለማለት ፈልጌ ነው። ሁለተኛ ነገር ደግሞ ልብ እናደርግ ፈልገው ሩጦ መክሰስ ብቻ አይደለም። ክስ ሲደረግ በእንደዚህ አይነት መጀመሪያ ጥንቃቄ ያስፈልጋል። ነገሮችን ማጣራት ያስፈልጋል። አንዳንድ ሰዎች መጀመሪያ እንሆናለን ከጎንህን ሰማለን አለን ብለው ሲጋባ ያ ነገር ወደ ፍርድ ቤት ሲቀርብ ትንሽ የመፍራት የመስጋት ሁኔታ ስላለ ይሄ ደግሞ ፒርሱ ማለት ወይም አንድ ሰው ሲታማ ሌላ ሰው መስማቱን ማረጋጋት ስለሚያስፈልግ ያን አልባ ሄዶ ወደ ፍርድ ቤት ገንዘብን ማባከን ወይም ደግሞ አግድሞ ልፋት ስለሚሆን ሩጣችሁ ክሰሱ አይደለም የምለው። መጀመሪያ መመክረው ያው መጠንቀቅ እንከባበር ያንዳንዱ አፉን ቢጠብቅና ስነ ስርዓት ቢኖር ደስ ይላልና ይመቻል። ሁለተኛ ነገር ደግሞ እንደዚህ ነገር ሄደስ ከመጀመራችን በፊት መጀመሪያ በቂ ማስረጃ መኖሩን ማረጋገጥ፣ በቂ መስካሪ ወይም ነገሮችን ለማሳመን ፍርድ ቤት ሄዶ ማሳመን መቻላችን ነገሮችን ማረጋገጥ ማጠራቀሙ በጣም ወሳኝ ነው።
0: ከሳሹም ተከሳሹም እንግዲህ የሌሎችን ሰዎች ፎቶ ወይም ቪዲዮ ያለነሱ ፍቃድ በማህበራዊ ሚዲያዎች ላይ መልቀቅ በምን አይነት ነው ሁኔታዎች ነው በህግ የሚፈቀደው?
1: ይሄ ሆካ ገናት ፕራቲዩት ወይም የግል ኑሮዬን እንድኖር የሚል ራሱን የቻለ ህግ አለ። ያ ህግ የሚዘረዝረው እያንዳንዳችን እንግዲህ የግል ኑሯችን የምናደርገውን ማንም ፎቶ አንስቶ ወይም ማንም የግል እንትናችን እንዲያሳልፍ ፍቃደኛ መሆን የለብንም። ግን አንዳንዴ በፎቶን በተመለከተ ከመገናኛዎች ከብዙሃን ጋር ከብዙ ቦታ ሰው ካለበት ሁነን ፎቶ ከተነሳን እርግጥ የሚያስከፋና የሚያስቀይም ከሆነ የመጠየቅ መብታችን የፎቶ እንዳይቀርብ የመጠየቅ መብታችን ይጠበቃል። ግን ህጉ በብዛት የሚያተኩረው አንድን ሰው ከቤቱ ወይም ከግሉ ቦታ በግልነቱ ብቻውን ካለበት ቦታ ማንም ፎቶ ማንሳት አይችልም። ሆካ ገናት ፕራቲዩት ይሄ ነው በብዛት የሚነጋገረው። ዛሬ ባለንበት ዘመን በየቦታው ነው ካሜራ ያላ ልብ ካላችሁ በየአስፓልቱ በየቦታው ነው ካሜራ ያለ። ስለዚህ ከውጭ ከሆናችሁ ህዝብ ካለበት ቦታ ከሆናችሁ ፎቶ የምንነሳት አጋጣሚ በሽበሽ ነው። ስለዚህ በዚሁ ከሳለ ብሎ ተስፋ ማድረግ አስፈልጊ አይደለም። ምክንያቱም አገሪቱ ለኛ ጸጥታ ስትል አገሪቱ የትም ቦታ በየቦታው ካሜራ ዘርዝረዋል። አንዳንድ ቦታዎች ጽሁፍ አለ ካሜራ አለ ብለው ይላሉ፣ አንዳንድ ቦታዎች ጽሁፍ የለውም። ግን ዛሬ በምንጠቀማቸው መሳሪያዎች በኮምፒውተርና በተለያዩ ኢቨን ይሄ እጃችን ያለው ስልክ ሁሉ ነገር ሪኮርድ እንደሚደረግና እንደሚቀረጽ ማሰብ ሊሆን ይችላል ማለቱን እንድታስቡበት ፈልጋለሁ። ይሄ ራስን ይቻለ የሚያነጋገር ነው። ሌላ ጊዜ ካስፈልገ እንነጋገርበታለን።
0: በጣም ግሩም እንግዶ ደማጠቃሪያ እየተቃረብን ነው። ጠበቃ የሥራና የሥራተኞች ህግ ነጥቦችን በሚመለከት ረገድ አሰሪዎች የሰራተኞቻቸውን የግል የማህበራዊ ሚዲያ እንቅስቃሴ የመቆጣጠር ወይም የመከታተል መብታቸው እስከየት ነው?
1: በብዛት ይህ አይነት አጋጣሚ የሚገኝ ወደ ስራ በምንፈልግበት ጊዜ፣ ለምሳሌ አንዳንድ አሰሪዎች አስቀድመው ጥናት ያደርጋሉ ስለተለያዩ ሰዎች። አስቀድሞ ጥናት ማድረጉን አንተኛ ማወቅም ስለማንችል መብታቸው ነው። እንዴት መሰለህ፣ ባለንበት ዘመን አንዳንዴ በእነኚህ መገናኛ አውታሮች ስንጠቀም ገና አስቀድመው ይጠይቁናል፣ ፍቃደኛ ነህ ወይ? ያንተ ምንነት በዚሁ ሊታይ ይችላል፣ ሌላውም ሊያይ ይችላል የሚል ማስጠንቀቂያ ስለሚሰጡ አንዴ ኦኬ ብለን ከጠየቅን ኋላ ለምን የኔ ፎቶ እዚህ ቦታ ደረሰ ብሎ ለመጠየቅ እዛ ካወጣ ነው በኋላ ኮምፒውተር ካደረሰ ነው በኋላ ትንሽ ስለሚከብድ አሰሪዎች አስቀድሞ ጥናት ለማድረግ አንድን ሰራተኛ ከመጣቱ በፊት ጥናት ለማድረግ እንደሚጠቀሙ እርግጠኛ ነኝ። ይህን ወቁ ማንኛውም ቦታ ስትሄዱ አስቀድሞ ጥናት ያደርጋሉ። የፌስቡክ የተለያዩ መገናኛ አውታሮች ብዙ ሃንገር የምንገናኝባቸው ቦታ ሊያገኙ እንደሚችሉ የተረጋገጠ ነው። የግል ኢሜይል የምንጻጻፍበትን ያለ ፍቃዳችን ማንም ማየት አይችልም። በግ የተከለከለ ነው። የግል ነው፣ ፓስወርድ አለው፣ የግል ነው። ግን የስራ ቦታ ኢሜይል አለ። የስራ ቦታ ኢሜይል ብዙ የፍርድ ቤት ውሳኔዎች አሉ። በጣም አስገራሚ የሆኑ አሰሪ ይችላል የሚሉ ምክንያቱም ስራ ቦታ ከሆነ አሰሪው ከሆነ ያበረከተልህ ያን ኢሜይል ስራህን ለመከታተል ስለሚፈልግ ይቻላል የሚሉ ውሳኔዎች አይቻለሁ። የሚከለክል የግል ካልሆነ የግል ፓስወርድ ከሌለ ይቻላል የሚል አንድ ውሳኔ በጣም አስገራሚ ውሳኔ አይቻለሁ። አሁን አይደለም ብዙ አመታት አልፏል። ግን አስርም ቢሆን የግል እንትነህን ማክበር አለበት። ደንበር አለው የግልህን በጣም
0: የግል ሚስጥር የግል ዜጋ የግል ሚስጥሩ ሊጠበቅበት ይገባል። ምን ማሰሪ አለቃ ነኝ ብሎ ደግሞ ይሄን መፈጸም ደግሞ ጎጂ ይሆናል ለሰራተኛው አይደል?
1: በደንብ የስራና የኑሮ ፕሪቪየት የግልህ ኑሮ ይለያያል። ስለዚህ የፈለገውን ማየት አይችልም። ግን አንዳንድ ይችግሩ እንዴት መሰለ ስራ ቦታዎች ኢሜላቸው ራሱ የስራው ኢሜል አለ። በእንደዚህ አይነት አጋጣሚዎች ነው ሰራተኞችን ለመቆጣጠር ሲፈልጉ አንዳንድ አስሪዎች እንደዚህ የኢሜል ወደ ኢሜል አክሰስ አለ የመግባትና የማየት ድል ስላላቸው እየተጠቀሙ በዚህ ጉዳይ ብዙ ክሶች ተሃይደዋል። ግን ፍርድ ቤት እንደማስተውሰው ከሆነ የወሰነው ውሳኔ አንዴ የስራ ኢሜል ስለሆነ ለቀስ ተጥለው የምትሄደውና ለስራ አገልግሎት የሚሰጥ ስለሆነ ችግር የለውም የሚል አይቻለሁ። እንደማስተውሰው የግል ኢሜልና የግል ኑሮህን ደንበር አለው አሰሪ ሊከታተል አይችልም።
0: አዎ ነው እንግዲህ በጥቂቱ እንዲያው በእኔም በጥሞና እየተከታተልኩት የጠበቃ ገለጻ እንግዲህ ቁብጻት ዋትስአፕ ላይ በዋናነት አሁን በአንድ ቁብጻ ወባንድ ቡድን የተወሰኑ ምናህልም አስተዳዳሪዎች በስም ዝርዝር አለ። አስተዳዳሪዎቹ ናቸው ለዛ ቡድን ከዛ ውስጥ ደግነ መጥፎ ነገር የሚተላለፍበት ይያለ እነዚህ ምናህል ቁብጻ ይመለከታቸው ይሆን ከቶ
1: ዋትስአፕን
0: ሹሚም ሻምበል
1: አው ዋትስአፕን በተመለከተ ወይም ደስ የማይሉ ነገሮች ከጀ ማንኛውም ሰው ከጁ ከደረሰ አላፊነት ሊኖረው ስለሚችል ጥንቃቄ ማድረጉ የእንዲሁም የግሩፕ መሪ የተባሉማ ቀጥታ አላፊነት አላቸው የማይታቸውን አይተውት መሆኑን የሚያሳይ ምልክት ስላለ ካዩትና ለዛ ጉዳይ መፍትሄ ካልሰጡ የሚያስጠይቃቸው ነገር ነው በተረጋገጠ ሁኔታ። ምክንያቱም አንድ ሰው የሆነ መጥፎ ነገር መቀበሉ ወይም መላክ ብቻ ሳይሆን ተቀብዬ ከአንድ ሰው ተቀብዬ ወድላ ሰው ካሳለፍኩት ይሄ ራሱ እኔ እንደገና ያን የተቀበልኩትን ጉዳይ ፒርሱ ማድረኩ ወይም ለሌላ ሰው ዘረዘርኩ ማለት ነው። ስለዚህ አላፊነት የሚያስል መሆኑን በዚሁ አጋጣሚ እንድትረዱ ፈልጋለሁ። ናይል ኩብጻ ወይም ኩብጻውን ግሩፑን የሚመሩ ሰዎች እነሱ ብቻ ሳይሆን እዛ ግሩፕ ሆነ አንተም ተቀብለህ ያን ወደላ ካሳለፍክ አላፊነት የሚያስጥል ነው የሚያስጠይቅ ነው።
0: በጣም ግሩምን ማወቅ ይገባልና በእውነት ጠበቃ ታልቸኮል ለሰጠው ገለጻ በጣም ግሩም ገንቢ እንደሚሆንና በደንብ አድማጮቻችን ተከትለው ያንዳንዱ በየቡድኑ አባል ሆነ ለሚፈጸሙ ጎጂ ስማጥፋትነትን እነሱም ሊመለከት እንደሚመለከተው የህግ ባለሙያ ባልሆንም ይሄ ነገር ተመዝግቤ የሐላፊነት ስሜ ተመዝግቦ የዚህ ቡድን ሐላፊ ከተባልኩ ደግሞ ለዛ ሐላፊነት እንዳለ ማወቅ አለብን አይደል? እና በጣም እናመሰግናለን ጠበቃ።
1: እኔ ማመሰግናለሁ አድማጮች እንዲሁም ሻየው ደናውኑልኝ
0: ማመሰግናለን። የተከበራችሁ አድማጮቻችን እንግዲህ ማህበራዊ ሚዲያ በዚህ ላይ በጥሩ በጎኑ ባንድ በኩል የሚጠቅም እንደሆነ ህይወታችን ያቃለለ መሆኑ ይታወቃል። በጎጅነቱ ደግሞ የስም ማጥፋትን ሁኔታ ግን እየጎዳ ስለሆነ ሊታሰብበት ይገባል። መነጋገር ማስወገድ ተወያይተን ይህን ነገር እንዳይኖር ማድረግ አለብን። እና እንግዲህ ልክ 8 ሰዓት ላይ ነው ፕሮግራማችን የሚያበቃው። ለዚህ ፕሮግራም መሳካት የቴክኒክ ባለሙያችን ላሰፍ ሞስኮቪች የምስጋና አቀርባለሁና እንደተለመደው ነገ ልክ ጧት ልክ 6 ሰዓት ላይ በሰላም ያሳድረን በደህና አደሩም።